0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ቫብ በአብ ታፍሽን ፔ ቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ጁላይ 20 ቀን 2016 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ሐምሌ 13 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ድሮር ሮትሽቴን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ ሸቴ ይቀርባል።
1: አመሰግናለሁ ሰጠኝ። አርዕስተ ዜና፣ የ11ኛው ቴሌቪዥን ጣቢያ ካን ሀዳሾት ባካሄደው ቅድመ ጥናት የሂሊትሮፐርና የሄንደል ፓርቲ ወደ ክነሴት የሚያስገባ ድምፅ እንደሚያገኙ አስታወቀ። የእስራኤል አየር ኃይል ትናንት ምሽት በሶሪያ ድንበር ያለ ሰው የሚበራ አይሮፕላን መቶ መጣሉን ገለጸ። የአሜሪካ መከላከያ ሰራዊት ባሳለፍነው ሌሊት በተከታታይ ለ9ኛ ጊዜ በኢራን ጥቃት ማድረሱን አስታወቀ። ስፔን የ2026 የዓለም ዋንጫን አነሳች፣ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የ11ኛው ቴሌቪዥን ጣቢያ ካን ሀዳሾት ባካሄደው ቅድመ ግምገማ የሂሊትሮፐርና ሂንደል ፓርቲ ወደ ክነሴቱ የሚያስገባ ድምፅ እንደሚያገኙ አስታወቀ። በካን ሀዳሾት ጥናት መሰረት ጋዲያ የዘንኩትና ጠቅላይ ሚኒስትር ቢንያሚን ናታንያሁ እያንዳንዱ በሁለት አባላት የቀነሱ ሲሆን የዘንኩት ፓርቲ እየመራ መሆኑ ተገልጿል። ኢታማር ቤንግቪር የሚመሩት ኦጽማ ይሁዲት ፓርቲ በሁለት አባላት ከፍ ያለ ሲሆን የናታንያሁ ቡድን 55 የጥምር አባላት እንደሚኖሩትና የተቃዋሚው ፓርቲ የአረብ ፓርቲዎችን ሳይጨምር 55 አባላትን እንደሚያገኝ ተገልጿል። በጥናቱ መሰረት የዘንኩት ፓርቲ 22፣ ሊኩድ 21፣ የቤኔት ፓርቲ 15፣ የኢታማር ቤንግቪር ፓርቲ 10፣ ያኢር ጎላን 9፣ አቪግዶር ሊቨርማን 9፣ ደሪ 8 እያለ የሚቀጥል መሆኑ ተገልጿል። የእስራኤል አየር ኃይል ትናንት ምሽት ሶሪያን በሚያዋስነው ድንበር ያለ ሰው የሚበራ አይሮፕላን ማክሸፉን አስታወቀም። ያለ ሰው የሚበረው አይሮፕላን የተላከበትን ቦታ በትክክል ለማወቅ ምርመራ እየተካሄደ መሆኑን ወታደራዊ ቃል አቀባዩ ገልጿል። በአካባቢው የማስጠንቀቂያ ደወል ድምፅ በመመሪያው መሰረት አልተሰማም ተብሏል። የአሜሪካ መከላከያ ሰራዊት ባሳለፍነው ሌሊት በኢራን ላይ ተጨማሪ ጥቃት ማድረሱ ታወቀም። አሜሪካ በኢራን ላይ ጥቃት የምታደርሰው በተከታታይ 9 ሌሊቶችን ሲሆን የጥቃቱ ዓላማ በሆርሙዝ የባህር ወሽመጥ በሚያልፉ መርከቦች ላይ ጥቃት የሚያደርሰውን የኢራን መከላከያ ሰራዊት ለማዳከም መሆኑን የአሜሪካ ኃይል ማዕከላዊ እዝ አስታውቋል። ቀደም ሲል ኢራን በኩዌትና በባህሬን ክልል ጥቃት ማድረሷ ተዘግቧል። በሌላ ዜና የኢራን አቤታዊ ዘብ በዮርዳኖስ በአሜሪካ አይሮፕላንና ወታደሮች ላይ ጥቃት ማድረሱን አስታውቋል። የኩርድ ታጣቂዎች ወደ ኢራን ከገቡ ቱርክ ቴህራንን በአየር ኃይል የምትረዳ መሆኗን አስታወቀች ተባለ። የኢራን አስተዳደርን ለመጣል የሞሳድ ድርጅት ባቀደው መሰረት ኩርዶች ወደ ቴህራን ከገቡ ቱርክ ወታደራዊ እርዳታ እንደምታደርግ መዛቷን የእስራኤል ባለስልጣናት አስታውቀዋል። ከዚህ ጋር ተያይዞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቱርክ በኢራን በሚካሄደው ጦርነት ጣልቃ ለመግባት ጫፍ ላይ ደርሳ እንደነበር መግለጻቸው ይታወሳል። የሁንጋሪያው ጠቅላይ ሚኒስትር ፒተር ማጃር ጁዲት ፖልጋር የተባሉት ታዋቂ የቼስ ተጫዋች

0: መልእክት ጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ በተጨማሪም የፖልገር ሲኬት በሀገሪቱና በዓለም ላይ ክብርና አድናቆትን ያስቸራቸው መሆኑን ገልጸው ሐሳቡን ከተቀበሉኝ እንደ ታላቅ ክብር አይዋለሁ ማለታቸውን ከደረሰን ዘገባ መረዳት ችለናል። ስፔን የ2026 ዓመተ ምህረት የዓለም ዋንጫ ጨዋታን አሸነፈች። ባሳለፍነው ሌሊት በአሜሪካ በኒው ጀርዚ ስታዲየም በተካሄደው የ2026 ዓመተ ምህረት የዓለም ዋንጫ ፍጻሜ ጨዋታ የስፔን ብሔራዊ ቡድን የአርጀንቲናቸውን 1-0 አሸንፎ ዋንጫውን አንስቷል። የሜዳሊያና የዋንጫውን ሽልማት ስነ ስርዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተገኙበት ተከናውኗል። ጨዋታው 2-0 በሆነ አቻ ፉክክር ከመደበኛው 90 ደቂቃ አልፎ በተጨማሪ ጊዜ ቀጠለ ሲሆን በ106ኛው ደቂቃ ላይ የስፔን ቡድን የመጀመሪያ ጎሉን አስቆጥሯል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ እስከ ማክሰኞ ድረስ የሙቀቱ መጠን የሚቀንስ ሲሆን ከረቡዕ ጀምሮ ሙቀቱ በጥቂቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 32፣ በቴላቪቭና በሃይፋ 31፣ በጽፋት 33፣ በቤርሸባ 36፣ በኤላትና አካባቢዋ 42 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
1: ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ወደ ቀጣይ ዝግጅት ለመተላለፍ ሙዚቃ

ካደረስናቸው በርካታ ዘገባዎች መካከል ዋና ዋናዎቹን ባጭሩ እናቀርባለን። የማሪብ ጋዜጣ በፊት ግጹ ካቀረባቸው ዘገባዎች መካከል አንዱ የአሜሪካና ኢራን ግጭት ሰበብ ወደ እስራኤል እየተቃረበ መሆኑን ነው። ማሪብ የኢራን ተኩስ ወደ እስራኤል እየተቃረበ ነው በሚል ርዕስ ባቀረበው ዘገባ በአሜሪካና ኢራን መካከል ግጭቱ ከተነሳ ወዲህ ለመጀመሪያ ጊዜ አካባ በተባለው ቦታ አካባቢ በሚገኝ የአየር መንገድ አካባቢ በተተኮሰ የሚሳኤል ተኩስ የአየር መቃወሚያ ተመትቶ በኢላት ከተማ አካባቢ ፍንጥርጣሪ ወድቋል በማለት ኢራን ወደ ዮርዳኖስ አካባቢ የተኮሰቻቸው 3 ሚሳኤሎች ሀገሪቱ መትታ መጣሏን፣ ይሁን እንጂ ፍንጥርጣሪው በእስራኤሏ ኢላት ከተማ ጠገብ መውደቁን ጋዜጣው ዘግቧል። እንዲሁም አሜሪካ 2 ወታደሮቿ በኢራን ጥቃት በዮርዳኖስ ተገደሉባት ያጸፋ መልስ በኢራን ላይ ከባድ እርምጃ የወሰደች መሆኑን ማሪብ ዘግቧል። የኢራን አብዮታዊ ዘብ ባለስልጣናት በፋርስ ባህረ ሰላጤው በሚገኙ የዜጎች መገልገያ ተቋማት ሁሉ ተኩስ እየከፈቱ መሆኑን ማሪብ ጨምሮ ዘግቧል። አሜሪካውያን በኢራን ላይ በተከታታይ ጥቃት መፈጸማቸው እንደቀጠሉ ነው። 8 ቀናትን አስቆጥረዋል። ባለፉት 24 ሰዓታት አሜሪካውያን ትኩረት ያደረጉት በዮርዳኖስ ለተገደሉባቸው 2 ወታደሮች ያጸፋ መልስ ነው። ኢራን ደግሞ ያጸፋ መልስ በፋርስ ባህረ ሰላጤው በሚገኙ ሀገራት ላይ ጥቃት እየፈጸመች ነው ካለ በኋላ የኢራን የበላይ መሪ የነበሩት የካቲት 8 ቀን 2016 ዓ.ም ተመረጥ በእስራኤል አየር ኃይል ጥቃት የተገደሉት አሊ ሐሚናይ ጥቃት የተፈጸመባቸው የደህንነት ጥበቃቸው ጥሩ ስላልነበር ነው በማለት የኢራን ውጭ ጉዳይ ሚኒስትር መናገራቸውን የማሪብ ጋዜጣ አያይዞ ዘግቧል። ይህ በእንዲህ እንዳለ ቻይናና ሩሲያ ለኢራን በተለያዩ ቴክኖሎጂዎች ያገዙ ነው የሚል ጥርጣሬ ያለ መሆኑን ማሪብ ዘግቧል። አሜሪካ በዮርዳኖስ በሚገኘው የጦር ሰፈሯ 2 ወታደሮቿ በኢራን ጥቃት ከተገደሉ በኋላ የአሜሪካ የጦር ሰዎች ሁኔታውን እየመረመሩ ነው። የአሜሪካ ባለስልጣናት እንዳሉት ኢራን የአሜሪካ አየር መቃወሚያዎችን ለማወቅ እንደቻለችና በአስቸኳይም ጥቃቷን ከሁኔታው ጋር ተስማሚ ማድረጓና በመካከለኛው ምስራቅ በሚገኙ በጣም ወሳኝ በተባሉ ቦታዎች ሁሉ ኢራን ጥቃት መፈጸም መቻሏን፣ ይህም ቴክኖሎጂውን እንድታውቅ አሊያም የተሻለ ሁኔታ እንዲኖራት ሩሲያና ቻይና አግዘዋል የሚል ስጋት በአሜሪካውያን በኩል መኖሩን የማዕሪብ ጋዜጣ ዘግቧል። በእንዲህ እንዳለ ኢራን የበላይ መሪ ሙጅታባ ሐሚናኤ በኢራን የማይኖር መሆኑን አንዳንድ መረጃዎች መጠቆማቸውን ማዕሪብ ጨምሮ ዘግቧል። የኢዲዮት አህሮኖት ጋዜጣም በአሜሪካና ኢራን መካከል ያለው ግጭት ወደ እስራኤልም እየተቃረበ ነው። በዮርዳኖስ የአየር መቃወሚያ የተመቱ የኢራን ሚሳኤሎች አካባ በተባለውና ኢላት ከተማ አካባቢ በሚገኘው ቦታ ወድቀዋል። በዚህም ጦርነቱ እየተቃረበ ነው። የዓለም ዋንጫ ጨዋታ መጠናቀቁ አሜሪካ በመካከለኛው ምስራቅ ታግሳ የቆየችውን እንድትተውና ጥበቅ ያሉ እርምጃዎችን እንድትወስድ የሚያደርግ ሁኔታን ይፈጥራል። በእስራኤል ጦርነቱ ሊታደስ ይችላል በሚል ስጋት ሁሉም የደህንነት ጥበቃ አካላት በከፍተኛ ተጠንቀቅ ላይ ይገኛሉ፣ ግን የወደፊቱን ሁኔታ የምትወስነው አሜሪካ ናት በማለት በመካከለኛው ምስራቅ ያለውን የደህንነት ሁኔታና ወደ ለየለት ጦርነት የሚገባበት አጋጣሚ መኖሩን የኢዲዮት አህሮኖት ጋዜጣ ዘግቧል። የሃአሬጽ ጋዜጣም የአሜሪካና ኢራንን ግጭት እየተስፋፋ መምጣቱን፣ ኢራን በፋርስ ባህረ ሰላጤው ሀገራት ተኩስ መክፈቷ የበለጠ ማስፋፋቷን፣ ጦርነቱም ወደ እስራኤል እየተቃረበ መሆኑን ዘግቧል። የእስራኤል ሀዮም ጋዜጣም እስራኤል ወደ ጦርነቱ የምትገባበት እድል እየጨመረ መምጣቱን ዘግቧል። እስራኤል ባለስልጣናት ሀገሪቱ ወደ ጦርነቱ የምትገባባቸው 3 ሁኔታዎች ሊኖሩ ይችላሉ ብለዋል። አንደኛው ኢራን እስራኤልን ካጠቃች ሲሆን፣ ሌላው ደግሞ ለማጥቃት ከተዘጋጀች ወይም አሜሪካ የእስራኤል ጦር በጦርነቱ እንዲሳተፍ ከጠየቀች ነው ብሏል ጋዜጣው። ሰፊው ጦርነት ከተጀመረ በእስራኤል የሲቪል በረራዎች ይሰረዛሉ የሚል ስጋት አለ ብሏል። ሌላው ኢራን የአሊ ሐሚናይን ግድያ እበቀላለሁ ስላለች የእስራኤል ከፍተኛ ባለስልጣናት ጥበቃን የበለጠ ለማጠናከር ሁኔታው እንደገና እንዲፈተሽ እየታሰበበት መሆኑን የእስራኤል አዮም ጋዜጣ በዛሬ ዘገባው አቅርቧል። የማሪብ ጋዜጣን ዛሬ ካቀረባቸው ዘገባዎች መካከል አንዱ በሊኩድ ፓርቲ ከዳል ተብሎ የሚጠበቀው የፕራይመሪዝ ወይም የአባላት ቅድመ ምደባ ምርጫ ሊሰረዝ የሚችልበት ሁኔታ መኖሩን ነው። በመካከለኛው ምስራቅ ያለው የደህንነት ችግር እየተባባሰ ከሄደ የፕራይመሪዝ ምርጫው ተሰርዞ
አባላቱን የሚመድብ ኮሚቴ ሊቋቋም የሚችልበት ሁኔታ መኖሩን ጠቅላይ ሚኒስትር ናታኔው መናገራቸውን የማሪብ ጋዜጣ በዛሬ ዘገባው አቅርቧል። ማሪብ ጨምሮ እንደዘገበው የሊኩድ ፓርቲ ከፍተኛው ፍርድ ቤት ውሳኔ በተቃራኒው የፓርቲው ህግ ረቂቅ ኮሚቴ ትላንት ባካሄደው ስብሰባ የሊኩድ ፓርቲ ሊቀመንበር ጠቅላይ ሚኒስትር ቢንያሚን ናታኒያሁ 8 ሰዎችን በፈለጓቸው ወሳኝ ቦታዎች ያለ ፕራይመሪዝ ምርጫ እንዲመድቡ ወስኗል። ይሁን እንጂ የፓርቲው ፍርድ ቤት ከኮሚቴው ውሳኔ በፊት አስተላልፎት የነበረው ውሳኔ ኮሚቴው በፓርቲው መመሪያ ዙሪያ ውሳኔ ማስተላለፍ አይችልም፣ የሊኩድ ፓርቲ የህግ ረቂቅ ኮሚቴ ውሳኔ መስጠት የሚችለው በቀረቡ ሐሳቦች ዙሪያ ድምጽ ከሰጠ በኋላ ነው የሚል ውሳኔ አስተላልፎ ነበር። ይበንዲ እንዳለ በሊኩድ ፓርቲ ከዳል ተብሎ የሚጠበቀው የፕራይመሪስ ምርጫ ሊካሄድ የሚችለው በመካከለኛው ምስራቅ ያለው የደህንነት ችግር ወደ ከፋ ደረጃ ካልደረሰ መሆኑን ናታኒያሁ ገልጿል። ይሁን እንጂ ጦርነቱ ይበልጥ ከተስፋፋና እስራኤልንም የሚያጠቃልል ከሆነ የሊኩድ ፓርቲ ፕራይመሪስ ምርጫ የማያደርግ መሆኑ መገለጹን ማሪብ ዘግቧል። ሌላው በመገናኛው ታሪክ ዙሪያ ባለፈው ሳምንት የጸደቀውን ህግ በተመለከተ ለከፍተኛው ፍርድ ቤት ይግባኝ ቀርቦ ፍርድ ቤቱም በቀረበው ይግባኝ መሰረት ባጋጽ ውሳኔ እስኪያስተላልፍ ድረስ ህጉ ስራ መዋል የለበትም ስራ ላይ መዋል የለበትም የሚል ማዘዣ አውጥቷል። የመገናኛ ጉዳይ ሚኒስትር ሽሎሞ ካሪ የፍርድ ቤቱን ውሳኔ ነቅፏል። የከፍተኛው ፍርድ ቤት ህጎች እንዳይሰራባቸው ማድረግም ሆነ ውድቅ ማድረግ አይችልም፣ መብትም የለውም የሚል ምላሽ መስጠታቸውን የማሪብ ጋዜጣ ዘግቧል። የኢዲዮ ታህረኖት ጋዜጣ በዛሬ ዘገባው ካቀረባቸው ርዕሰ ጉዳዮች መካከል አንዱ የቱርክ ፕሬዝዳንት ጣይብ አርዶዋን በእስራኤል ጉዳይ ያላቸውን አቋም ነው። ፕሬዝዳንት አርዶዋን እስራኤል ህዝብን እንደምትጨፈጭፍና የጦር ወንጀል እየሰራች እንደሆነ ከእስራኤልና ፍልስጤም ግጭት ጋር በማያያዝ እስራኤልን ጥፋተኛ ለማድረግ እየጣሩ ይገኛሉ። በኢየሩሳሌም የፖለቲካ ጉዳዮች ማዕከል አርዶዋንና ቱርክን በተመለከተ ይፋ ባደረገው ሪፖርት የአርዶዋን ስትራቴጂካዊ አካሄድ በአዛ ጉዳይ በእስራኤልና በፍልስጤማውያን የወደፊት ደህንነት ጉዳይ ተጽዕኖ ለማሳደር የሚደረግ ጥረት ነው በማለት አስጠንቅቋል። እንደሚታወቀው ቱርክና እስራኤል በጣም ወዳጅ ሀገራት ነበሩ። ይሁን እንጂ የቱርኩ ፕሬዝዳንት ጣይብ አርዶዋን እስራኤል ፍልስጤማውያንን እየበደለች ነው በሚል በሁለቱ ሀገራት መካከል የነበረውን መልካም ወዳጅነት አበላሽተዋል፣ እስራኤልንም በየጊዜው ይወቅሳሉ፣ አሁንም ጸረ እስራኤል እንቅስቃሴያቸውን አላቆሙም፣ ይህ ጉዳይ ደግሞ ለእስራኤል አደገኛ መሆኑን የኢየሩሳሌም ፖለቲካዊ ጉዳዮች ማዕከል ማስጠንቀቁን የኢዲዮ ታህረኖት ጋዜጣ በዛሬ ዘገባው አቅርቧል። ሀአሬጽ ካቀረባቸው ዘገባዎች መካከል አንዱ ዲሞክራቲም የተሰኘው ፓርቲ ዛሬ የፕራይመሪስ ምርጫ ያካሄዳል። 112638 አባላቱ ከጠዋቱ ጀምሮ እስከ ምሽት ድረስ ለክኔሴት ፓርቲውን ወክለው የሚወዳደሩ አካላትን ይመርጣሉ። 11 ለሚሆኑ የክኔሴት መቀመጫዎች 51 እጩዎች ለውድድር መቅረባቸውን ሀአሬጽ ዘግቧል። ሌላው ሁሉም ጋዜጦች በዛሬ ዘገባቸው ያቀረቡት 23ኛው ዓለም ዋንጫ በስፔን አሸናፊነት ትላንት ሌሊት መጠናቀቁን ነው። ትላንት ምሽት 10 ሰዓት ጀምሮ የዓለም ዋንጫ የፍጻሜ ጨዋታ በአሜሪካ ኒው ጀርሲ ከተማ በሚገኘው ሜትላይፍ ስታዲየም ተካሂዷል። ስፔንና አርጀንቲና 120 ደቂቃዎችን ተጫውተው ስፔን 1-0 አሸንፋለች። ስፔን ለሁለተኛ ጊዜ የዓለም ዋንጫን አንስታለች። አርጀንቲና ለአራተኛ ጊዜ የዓለም ዋንጫን ለማንሳት የነበራት ህልም ሳይሳካ ቀርቷል። የስፔን ተጫዋቾች በደስታ ሲፈነድቁ፣ የአርጀንቲናዎች ሜሲና ሌሎች የብሔራዊ ቡድኑ አባላት ግን በእንባና ሀዘን በተሞላበት ሁኔታ ተከፍተው ታይተዋል። ጋዜጦች ትላንቱን የዓለም ዋንጫ ፍጻሜ በስፋት ዘግበው ለአንባቢያን አቅርበዋል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ይህን ይመስላል።

0: አድማጮቻችን እንግዲህ ወደ ወቅታዊ ዘገባ የምናልፍበት ሰዓት ነው። ወርቅነሽ እንግዲህ በድጋሚ እንዴት አደርሽ?
1: እግዚአብሔር ይመስገን። እንዴት አደርክ ሰጠኝ? ከስፖርቱ ጋር እንዴት አለፈ ሌሊቱ? እግር ኳሱ ጋር
0: አልተኛንም። ያው ይህን ሁለት ቀን የደረጃ ጨዋታውም ዋናው ጨዋታ የዚህ የፍጻሜውም ያው እንቅልፍ ነስቶን ነው የነበር። እንግዲህ ተጠናቋል። የእንቅልፍ ሰዓታችን በአግባቡ ይመለሳል ብዬ ተስፋ አደርጋለሁ።
1: አረ በጣም ትልቅ ፎይታ ነው ለብዙዎቹ። አዎ እንቅልፍ ቀውስ የፈጠረ አጋጣሚ ነበር። ለማንኛውም ያው የሚጠበቅ ነው በአራት ዓመት አንዴ የዓለም ዋንጫ ጨዋታ። እንግዲህ ቆየት ብለን ያለን በእርግጥ እንደጠበቅከው ነው አሸናፊዎች ወይስ እንዴት ነው?
0: እኔ እርግጥ እንደጠበቅኩት ነው ማለት ስፔን የተሻሉ እንቅስቃሴዎች በተለይ ደግሞ ከፈረንሳይ ጋር እንደዛ ግጥሚያውን ካየንም በኋላ በተለይ ፈረንሳዮችን አላንቀሳቀሳቸው ካሉ በኋላ ስፔኖች ከአርጀንቲና ብሔራዊ ቡድን በተሻለ መልኩ የሚጫወቱ መሆኑን ብዙዎች ሲገምቱ ነበር። ግን ሜሲ ባለፉት ጊዜያት ካሳየው እንቅስቃሴ ከነበረው ሁኔታ የአርጀንቲና ብሔራዊ ቡድን ባለፉት ጨዋታዎች ካሄደው እንቅስቃሴ አንጻር ብዙዎች አርጀንቲና ታሸንፋለች የሚል እምነት ነበራቸው ብዙ በእስራኤልና ያ ሳይሆን ቀርቷል። አርጀንቲናዎች እንዲያውም የረባ ሙከራ እንኳን ሳያደርጉ ነው ትላንትና ጨዋታ የተሸነፉ ማለት ይቻላል። እና እንዴት አየሽው አንቺ?
1: በእርግጥ እኔም ያየሁት ስፔኖች እንዳልከው በተለይ ከፈረንሳይ ጋር ባካሄዱት ጨዋታ ከዛ በኋላ ነው አብዛኞችም ግምታቸው ወደ ስፔን የነበረ። በስፔን በቡድን የመጫወት ችሎታቸው እጅግ የሚደነቅና አሰልጣኙ አድናቆትን ያገኙበትን አጋጣሚ ታይተዋል በዓለማችን ላይ። በዚህ አጋጣሚ ትናንት የነበረው ጨዋታ አርጀንቲናዎችም በጣም ጎበዞች ነበሩ። እንግዲህ እንዳየ ነው እስከ 106 ደቂቃ ድረስ አቻ ላቻ ባዶ ለባዶ ነው የቀጠለ ጨዋታውና እጅግ ልህ አስጨራሽ ፈታኝ ነበርና አርጀንቲናንም አለማድነቅ አይቻልም። እንደው ግን ቢያንስ ሜሲ እኔ ጎል ያስገባል ብዬ ጠብቄ ነበር። ተሸነፉም አላሸነፉም አሸነፉም ጎል ያስገባል ብዬ ጠብቄ ነበር። አልሆነም፣ አልተሳካለትም። አንድ ጎል እንኳን አስገብቶ ቢሆን እንደው ጥሩ ነበር። አልተቻለ መጨረሻ ላይ ሲያለቅስ ተመልክተናል። ትንሽ ልብ የሚነካ ነበር። ዞሮ ዞሮ ባለፈው የዓለም ዋንጫ ጨዋታ ኳታር ላይ በተካሄደው አርጀንቲና ዋንጫውን አንስታለች። እንደው ቢሆን ታሪክ ነበር፣ በተከታታይ ያነሳች ይባል ነበር። አርጀንቲና ግን ስፔኖች በጣም ኃይለኞች ናቸው።
0: ግን ለሜሲ የዓለም ዋንጫ ትልቅ ትርጉም ያለው ነው። ምክንያቱም ከእንግዲህ በኋላ ከአራት ዓመት በኋላ በ2030 ዓመተ ምህረት በሚካሄደው የዓለም ዋንጫ የመሳተፍ እድልም አይኖረውም። ይህን አሸንፎ ቢሆን እርግጥ ሜሲ ለሀገሩ ያደረገው ከፍተኛ አስተዋጽኦ ነው። በኮፓ አሜሪካም በዓለም ዋንጫም በባርሴሎና በነበረባቸው ጊዜያትም ለራሱም ለዓለምም ዘንድ ብዙ ነገሮችን ያሳየ ድንቅ ተጫዋች ነው። ግን ትላንትና አሸንፎ ቢሆን በዚህ በቃኝ እንኳን ቢል ለራሱ ትልቅ ታሪክን ደምድሞ ወደ ሌላ ምዕራፍ ይሸጋገር ነበር። ግን በእግር ኳስ ዓለም እንደዚህ የሚያጋጥም ነው። እሱም ይሁን ሮናልዶ እንግዲህ በሚቀጥለው የዓለም ዋንጫ የመሳተፍ እድላቸው ሊኖር የሚችልበት ሁኔታ የለም። ግን ያው ስፔን በጠንካራ ናት። አሁን ትላንትና እያየ ነው የአርጀንቲና ብሔራዊ ቡድን ሙከራ እንኳን በመጀመሪያው ግማሽ አጋማሽ ጨዋታ በ45 ደቂቃው አንድም አላደረጉም። በዛ በሁለተኛው ነው ወደ መጨረሻ አካባቢ ብዙ የጣሩ እንጂ ከዛ በፊት ይህን እንደተጠበቀው አይደለም የነበሩ እና በተለይ የስፔን ብሔራዊ ቡድን በጣም ታሪክ ነው የሰራ። በ2024 የአውሮፓ ሻምፒዮን ሆነዋል። በ2026 ደግሞ የዓለም ሻምፒዮን ሆነዋል። እና ሁለቱን ታላላቅ ሻምፒዮኖች ይዘው እዚህ መቀጠላቸው በጣም የሚደነቅ ነው። 48 ሀገራት የተሳተፉበት 104 ጨዋታዎች የተካሄዱበት ጨዋታ እንግዲህ ትላንትና ተጠናቋል። እንዳየነው የሙዚቃ ዝግጅት ነበረ። ፕሬዚዳንት ትራምፕም ተገኝተዋል። እርግጥ ፕሬዚዳንት ትራምፕ እንዲገኙ ብዙ ያልተፈለገበት ሁኔታ ነበር፣ ስፖርቱን ከፖለቲካ ጋር እንዳያያዝ። ግን እሳቸው ደግሞ ያው ያዘጋጀ ሀገር ዋናው ፕሬዚዳንት ስለሆኑ የተገኙበት ሁኔታ አይተናል። ስፔኖች ከሚገባው በላይ በጥሩ እንቅስቃሴ አርጀንቲናዎችን መብለጣቸው ብዙ አነጋጋሪ ሆኖ የቆየ ነው። እንግዲህ ጥሩ ነው። ቀጣይ እንግዲህ 2030 ነው የሚጠብቀን እንግዲህ ከአራት አመት በኋላ በስፔን በፖርቱጋልና ሞሮኮ በሶስት ሀገሮች ነው የሚዘጋጅ በሁለት ሀገር ያኔ መቶኛ አመት ሞላዋል ፊፋ ብዙ ጨዋታዎች ይካሄዳሉ አሁን 48 ሀገራት የተሳተፉበትን ወደ 64 ለማድረግም እየታቀደ ነው ተብሏል ያለው ሁኔታ እንግዲህ ያኔ ነው ምናየው ደግሞ የዛ ሰው ይበለን መጨመሪው ካለ
1: ያው አራት አመት በጣም ነው ፈጣን ነው ኳታር የነበረውን ጨዋታ አሁን ይቅርብ ጊዜ ትዝታችን ነው በቅርብ ነው እናስተውሰው ገና አራት አመት አተቆጥረው ያው እንግዲህ ለሁለት ቀጣዩ ተካሂዷል እንግዲህ አራት አመትም እንደ አራት ቀን ነው የሚደርስ እንዳልከው ይዛ ሰው ይበለን እናየዋለን ጥሩ ነው ቆንጆ ነበር ከጦርነት ጎን ለጎን ባለማችን ላይ ካለው የተለያዩ ውጥረቶች ጎን ለጎን ቢያንስ ማታ ማታ ወይም አንድ ቀን ሁለት ቀን በኋላ የለማንጫ ጨዋታ አለ እየተባለ ትንሽ ተንፈስ ያረገ ነበር አለማችን ተጠናቀቀ እንግዲህ ዛሬ
0: ተጠናቀቀ ግን አሁን የፕሪሚየር ሊግ ጨዋታዎች ደግሞ ይጀምራሉ አሁን በነሐሴ ወር እና አሁንም ከቅርብ ሳምንት በኋላም ይጀምራሉ ወደዛም ያው እንግዲህ የፕሪሚየር ሊግ ጨዋታዎች በየጊዜው አመቱን ሙሉ የሚካሄዱ ስለሆነ ስፖርት አፍቃሪያን ወደዛ የሚያልፉበት ሁኔታ አለ አሁን ይሄ ወርቅነሽ ዓለም ዋንጫን መጠናቀቅ እንትን ምክንያት በማድረግ ጦርነቱ ይስፋፋል ይችላል በተለይ ደግሞ በኢራንና አሜሪካ መካከል ግጭቱ የበለጠ ተስፋፍቶ እስራኤልንም ሊያጠቃልል ይችላል የሚለው ወሬ እየተናፈሰ ነው እንዴት ነው
1: ይሄ እንግዲህ እንደዛ እንዳልከው የሚጠበቅ ነው ይጠበቃል እንደዛው ከአሜሪካ መስለውንም ታዘጋጁ ያዘጋጀችው ጨዋታው እንደተጠናቀቀ የሆነ ነገር ይኖራል ተብሎ ይጠበቅ ነበር አሁን ግን በጨዋታው በመጠናቀቁ ምክንያት ብቻ ሳይሆን ሰሞኑን እንደምናየው በዮርዳኖስ በሚገኘው የአሜሪካ ወታደራዊ ካምፕ ላይ ጥቃት ለማድረስ ኢራን በመታደርገው ተደጋጋሚ ሙከራ ጥቃት ማድረሳለች ወታደሮቿ ተገለዋል ቆስለዋል የአሜሪካ ወታደሮች ትናንት ድረስ በድጋሚ በዛው በአሜሪካ ወታደራዊ ካምፕ ላይ ጥቃት ለማድረስ አካባ ድረስ ሚሳኤሎችን ተኩሳለች ኢራን አስወንጭፋለች አራት ሚሳኤሎችን ሶስቱ እንደከሸፉና አንዱ ክፍት ቦታ ላይ እንደወደቀ ነው የሚታወቀው ወደ ኢላት እንግዲህ አካባ ከኢላት በቅርብ ርቀት የምትገኝ ከተማ ናት ወደ ኢላት አካባቢ የሚሳኤሉ ስብርባሪ እንደወደቀና ኪፓት ባርዘል የተሰኘው ጸረ ሚሳኤል ጸረ ሮኬት መሳሪያ እንደተተኮሰ ነው የሚታወቀው ያለው መረጃና አካባቢያችን አሁን ትንሽ ውጥረቱ እንደገና የተመለሰ ነው የሚመስለው አሜሪካም ለዘጠነኛ ጊዜ ነው ሌሊቱን ባሳለፍነው ሌሊትም በኢራን ላይ ጥቃት አድርሳለች የኢራንን መከላከያ ሰራዊት እንደዚህ በሂደት ለማዳከም እንደሆነ አላማው የሌሊት ሌሊት የምታደርሰው ጥቃት አሜሪካ በኢራን ላይ አላማው የመከላከያ ሰራዊቷን የኢራንን ለማዳከም እንደሆነ ነው የምትገልጸው የሆርሙዝ የንግድ መርከቦች መተላለፊያ መስመርም ያው ትልቅ የዓለማችን ትኩሳት ነው ሆኖ ያልሰጠኝ እንደሚታወቀው የአውሮፓም የባህር ሰላጤው ሀገራትም ኢራን ይሄን መስመር ያለምንም ቅድመ ሁኔታ ያለምንም ቀረጥ ክፍያ ክፍት እንድታደርግ ጥያቄ እያቀረቡ ናቸው አሜሪካም ይህንን ጥያቄ ነው የምጠይቀው በሌላ በኩል ደግሞ ኢራን ገንዘብ አስከፍላለሁ ካለች አሜሪካም እንደዚሁ ገንዘብ የማስከፈል ሀሳብ እቅድ እንዳላት ባለፈው ሳምንት ማስታወቋን እናስታውሳለን ይሄ ሆርሙዝ የተባለ እንግዲህ በጣም ያለ ማዕከል የሆነ የንግድ መርከቦች መተላለፊያ የባህር መስመር ትልቅ ችግር ነው ሆኖያል በአሜሪካና በኢራን መካከል ያለው መጠቃቃት የሚቀጥል ነው የሚመስለው ግን ደግሞ አሁን በአካባቢያችን እንደው እንደገና ይሄ መጠቃቃቱ ብቻ መደበኛ ሆኖ የሚቀጥል ሳይሆን ትንሽ ጠንከር ብሎ እንደ ጦርነቱ ይመለሳል የሚል ከፍተኛ ስጋትም አለ ቱርክንም አይተናል እንግዲህ ቱርክም ደግሞ ለኢራን አግዛለሁ እያለች ነው የአካባቢያችን ሁኔታ እንግዲህ ያሰጋል አሁንም ያለበት ሁኔታ እንደው አንተስ እንዴት ታየዋለህ
0: አዎ ስጋቱ ከፍተኛ ነው እየተቃረበ ነው እያሉ ነው ያው በተለይ ደግሞ የአሜሪካ ነዳጅ የሚቀዱ በአየር ላይ ነዳጅ የሚቀዱ አውሮፕላኖች እዚህ እስራኤል በብዛት መገኘታቸው የጦር አውሮፕላኖችም ወደዚህ አካባቢ እንዲመጡ ተደርጓል መባሉ ጦርነቱ የሚታደስ መሆኑን የሚያሳዩ ምልክቶች ናቸው የግድ እንግዲህ የኢራን ጉዳይ ኢራን እድሉ ተሰጥቷት ነበር በፓኪስታን አደራዳሪነት ግን ኢራን እድሉን የተጠቀመችበት አይመስልም አንዳንድ አካባቢዎችን ጥቃት ስለፈጸመች ብቻ እንደው በአሜሪካ ላይ ያሸናፊነት በእስራኤል ላይ ያሸናፊነት መንፈስ አድሮባት ነበር። ያንን ነን ያው አሜሪካኖች ፈልጎ አይመስልም ያንን የግድ ማብረድ የተወጠረውን የኢራንን ስሜት ማስተንፈስ ፈልገው ይመስለኛል። አሁን የተጠናከረው ሁኔታ እርምጃ መስደድ ተዘጋጁ መሰለኝ። በዚህ በተለይ የዓለም ዋንጫ ጨዋታ ሲካሄድ በነበረበት ጊዜ በደንብ የተዘጋጁ ነው የሚመስለው። እና የአካባቢው ሁኔታ ያው መካከለኛው ምስራቅ ዛሬ ሰላም ይደር እንጂ ነገ የሚሆነውን ወይም ከሰዓት የሚሆነውን አናውቀውም። እና ያው በውጥረት ያለ ነው። ጦርነቱ ይታደሳል የሚለው ግምት ከፍተኛ ነው። እስራኤልም ቢሆን ጦርነቱ በአጋጣሚ ቢታደስ በሚል ራሷን አዘጋጅታ ነው ያለች። አሜሪካ ለጊዜው እስራኤል ጣልቃ እንድትገባ አትፈልግም የሚሉ ዘገባዎች ይቀርባሉ። ግን ኢራን ካጠቀች ደግሞ እስራኤል እጇን አጣጥፋ የምትቀመጥ አይመስልም። መካከለኛው ምስራቅ እንደገና ውጥንቅጡ ከወጣ የደህንነት ችግር ውስጥ የሚገባ ነው መስሎ የሚታይ። እንዴት ያልቃል፣ እንዴት ነገሮች መስመር ይዛሉ የሚለውም ማንም ማወቀውም አሜሪካና አሜሪካውያን ካልሆኑ።
1: አዎ አስቸጋሪ ነው። አሁን እንግዲህ ደግሞ በቅርብ ርቀት ከእስራኤል በቅርብ ርቀት የምትገኘው ቱርክ፣ የቱርኩ መሪ እንግዲህ ለእስራኤል ያላቸውን አመለካከት እናውቃለን ከቅርብ ዓመታት ወዲህ። አሁን ለኢራን አግዛለሁ የኩርድ አማጺ ቡድን ወይም ታጣቂዎች ወደ ኢራን ከገቡ የአሜሪካን እቅድ ለማሳካትና ኢራን አስተዳደር ለመጣል እንግዲህ ይሄ ኢራን አስተዳደር የመጣሉ እቅድ መውሳድ ያዘጋጀው እቅድ ነው ይባላል። እኔ ለኢራን በአየር ኃይሉ በኩል አግዛለሁ ብለዋልና እንደው ይሄ ነገር እንዴት ነው? እንደገና ደግሞ ሌላ በሌላ በኩል ስናይ ቱርክም ደግሞ የኔቶ አባል ናት። እንደው በቀላሉ ቱርክ ላይም ጥቃት ቢሰነዘር ሌላ ነው መዘዙና አሁን ቱርክ ጣልቃ ከገባች ኢራንን የምታግዝ ከሆነ ወደ ሌላ ችግር አንሄድም ትላለህ?
0: በጣም እንሄዳለን። በጣም ጥሩም አይደለም እንደዚህ አይነት ነገር ከመጣ። በተለይ ከቱርክ ጋር የጠላትነት ሁኔታው የበለጠ እንግዲህ ፊት ለፊት መዋጋቱን ሁኔታ ካመጣ ለእስራኤል ደህንነትም ከባድ ነው የሚሆነው። በዚህም በዛም ነገሮች የበዙ ነው የሚለው። ቱርክ መናቅ የሌለባት ሀገር ናት። በቴክኖሎጂውም በተለይ በድሮንና በአንዳንድ የጦር መሳሪያዎች ጉዳይ ራሷን ያጠናከረች ናት፣ ሀብታም ናት ማለት ይቻላል። እስራኤልን ደግሞ ለደህንነቷ ፈታኝ ለመሆን የሚያንሳት ነገር አይኖርም። ስለዚህ ያ ነገር እንዳይሆን ብዙ ጥንቃቄ፣ ዲፕሎማሲያዊ መንገዶችን ማፋጠኑ ጥሩ ነው። በሶሪያም በኩል ራሷን ለማጠናከር ጥረት እያደረገች ነው። ያ ደግሞ እዛ በዚህ ወታደራዊ መሰረቷን ከመሰረተች ቱርክ ለእስራኤል ጥሩ ሆኖ አይገኝም። ግን ከአሜሪካ ጋር ወዳጅ ስለሆነች ትራምፕ እስካሉ ድረስ እንደው በኢራን ብታግዛትም እናግዛለሁ ብለው ታይብ አርዶዋን ቃል ቢገቡም በእስራኤል ላይ ደፍረው ጥቃት የሚፈጽሙበት ሁኔታ ይኖራል በቅርብ ጊዜ ብዬ አላስብም። ግን ዲፕሎማሲያዊ ትርፍን ለማግኘት፣ ፖለቲካዊ ትርፍን ለማግኘት የሚያደርጉት ጥረት ነው የሚመስለኝ። ብዙ ጊዜ ያው ታይብ አርዶዋን ባለፉት ዓመታት ከማርማራ መርከብ አንስቶ እስከ ዛሬ ድረስ ያው በእስራኤል ላይ ብዙ ወቀሳዎችን፣ በመሪዎች ላይ ብዙ ንግግሮችን ያደርጋሉ። ግን አሁንም ድረስ በአንዳንድ ነገሮች ግንኙነቱ አለ፣ ሙሉ በሙሉ አልተቋረጠም ከቱርክ ጋር እና ምናልባት በዲፕሎማሲያዊ መንገድ ነገሮች ይፈታሉ የሚል ሀሳብ ነው ያለኝ። ግን ከቱርክ ጋርም እንደ ኢራን ግጭት ውስጥ ከገባች እስራኤል ጥሩ ሁኔታን አይፈጥርም የሚል እምነት ነው ያለኝ። የምትጨምሪው ካለ
1: በቱርክና በእስራኤል መካከል ያለው ነገር በጣም የሚገርም ነው እንዳልከው። አሁን ይሄ ኤጎ የሚባል ምንድነው ትቢት፣ ምናልባት ወደ አማርኛ ስንተረጉመው ትክክለኛ ትርጉም ላይሆን ይችላል። የቱርኩ መሪ በመካከለኛው ምስራቅ በአካባቢው ያለውን የወታደራዊ የበላይነት በተለይ ለመቆጣጠር ያላቸው ጽኑ ምኞትና ፍላጎት፣ ያው ታላቅ ነን የኦቶማንን ግዛት በማሰብ እንደዛ አይነት ስሜት ስላላቸው ነው እንጂ ከእስራኤል ጋር ብትስማማ ቱርክ አሁን ካለችበት ሁኔታ የተሻለ ትርፍ እንደምታተርፍ ነው የሚገመተው። የሁለቱ ሀገር ሕዝቦች በጣም ባህላዊ ትስስር አላቸው። እስራኤላውያን ኢላት ከመሄድ ቱርክ መሄድን ይመርጣሉ ነበር የሚባል ለመዝናናት እንኳን በሳምንቱ መጨረሻ እስራኤላውያን ቱርክ ነበር ሂዶ ተዝናንተው የሚመለሱ። አሁን በወጣትነት እድሜ ያሉትን እስራኤላውያን ብትጠይቅ ልጅ ሁነን ቱርክ ነው ያደግን፣ ወላጆቻቸው ቱርክ ሄደው በተለይ በረፍቱ ወቅት ቱርክ እንደሚከርሙ የቱርክ ትዝታ በጣም ጥልቅ ነው በእስራኤላውያን ዘንድና ለቱሪስቱም እንግዲህ ለቱሪዝሙ የእስራኤላውያን በጣም ለቱርክ ከፍተኛ ገቢ የሚያስገኙ እንደነበረ ጥሩ መት የህዝብ ተሰስር እንደነበር ነው የሚታወቀውና ያን ያቋረጡት አሁንና ያ ቢሆን ምን ችግር አለው? ቱርክ ምንም አትጎዳም አሁን ከእስራኤል ጋር መልካም ዲፕሎማሲ ግንኙነት ብትፈጥር ታተርፋለች እንጂ አትጎዳም። ግን ይሄ ትቪተኛነት ይመስላል እስራኤል አሁን ራስዋን ለመከላከል ራስዋን ለመጠበቅ የምታደርገው እንቅስቃሴ ያላት የወታደራዊ የበላይነት የእስራኤል የአየር ኃይል በኢራን ላይ አሁን የሚያደርሱት ጥቃት ዓለምን ጉድ የሚያሰኝ ነው መቼም እኛ ብዙ ውስጥ ሆነን ባይታወቀንም ይሄ ለቱርክ ትንሽ የሚመቻት ነገር አይመስልም አይመቻትም እና የበላይነቱን የመቆጣጠር ሁኔታ ስለምትፈልግ እና ስሟ እንዲጠራ ታላቅ አገር እንድትባል ስለምትፈልግ ነው እንጂ በቱርክና በእስራኤል መካከል ያለው ግጭትና ለመግባባት ለሁለቱም ሀገር ይጎዳል። ግን ደግሞ ቱርክ እየከሰረች እንደሆነ ነው የሚነገረው እንዳልከው ወደ ሰላም ቢመለሱ አሁንም ያለው ዲፕሎማሲ የቀጠነ ዲፕሎማሲ ግንኙነት ያው የቱርክ ቆንጽላ ጽፈት ቤት እንዳለ ይታወቃል እስራኤል ሀገር ቱርክም እንደዚሁ። ግን እንዳው በቃ መንገድ ለመሞት መንገድ ላይ ያለ ያዘገመ ያለ ነው ይመስል ግንኙነቱ በጣም የቀጠነ እንደሆነ ነው የሚነገረው። እንዳው እንደገና ጠንክር ብሎ ቢቀጥል እንዳልከው ለሁለቱም ሀገራት ጥሩ ነበር። እኔ ይሄን ነው የሚሰማኝ።
0: እኔም እንደዛ ነው። ዲፕሎማሲያዊ መንገዶች በጃሉ ከጦርነት ምንም ትርፍ አልተገኘም እያየነው ነው እና የሚሆነው እናያለን። ጥሩ እንግዲህ ወርቅነሽ ከመሸጋገሪያ ሙዚቃ በኋላ ደግሞ ወደ አድማጮቹ ውይይት እናልፋለን።
1: እሺ ጥሩ

0: ወርቅነሻውን ወደ ቃለ ምልልስ ነው የምናልፈው። ወይዘሮ ታክላ አቸነፍ በስልክ መስመራችን ትገኛለች። ጤና ይስጥልን ወይዘሮ ታክላ፣ እንደምን አደርሽ? ወይዘሮ ታክላ
1: ጤና ይስጥልኝ። እንዴት አደራችሁ? ሰጠኝ ዘመነ ወርቅነሸት የደህና አድራችኋል? ሰላም አደራችሁ? ሙዚቃው ጥሩ ነበር። ወኔና ፈሳ ያረጅ
2: ደስ ይላል። አዎ፣ እንዴት ነሽ? እንደምን አደርሽ?
1: ደህና አደራችሁ? ሰላም አደራችሁ?
0: ኳስ ስታይ አድረሻል እንደኛ ወይስ እንዴት ነው?
1: ኧረ እኔ ኳስ እንትን የለኝ። እናንተ ናችሁ እንግዲህ ትተኛላችሁ። ብዙ ሰው የኳስ አፍቃሪ ነው፣ ሰዎች አይተኙም።
0: ጥሩ። ዛሬ እንግዲህ አንዳንድ ጉዳዮች፣ ሀሳቦች ማንሳት ትፈልጋለሁ ብለሽናል። እስኪ
1: እሺ። በጣም አትሰማኝም ሰጠኝ።
0: እኛ እንሰማለን፣ በደንብ ነው የምንሰማሽ። ሀሳብሽን አካፊን።
1: በጣም ጥሩ። እኔ ያለኝ ሀሳብ እንግዲህ እኛ በሰላማዊ ሰልፍ በሃይማኖት የተነሳ እንወጣለን። እኛ ያመጣን እዚች ሀገር የመጣን ሃይማኖታቸውን ጠብቀው በየጎጡ እኳ እንደዚህ መኪና ሳይኖር ስልክ ሳይኖር በእግር እየተጓዙ ሃይማኖታቸውን ጠብቀው ለሃይማኖታቸው ሙተው ድነው ለዚች ሀገር አገር እንዲኖረን በኢትዮጵያ ስንኖር ለምሳሌ የእስላም አለው አመት በዓል ይከበርለታል። መንግስት አውቆት የመንግስት ስራ ተዘግቶ ቢሮ ዛሬ በዓል ነው ተብሎ የእስላም በዓል ነው ተብሎ ይከበራል። የክርስቲያኑም ያው ይከበራል። የእኛ ግን የይሁዲ እኔ ስኖር የይሁዲ በዓል ዛሬ ነው ተብሎ በመስሪያ ቤትም ተዘግቶ ሲከበር አልሰማውንም፣ አላየውም። ግን እዚች ሀገር በሃይማኖታችን ስንት መስዋዕት ተከፍሎ ለሃይማኖት ስንል ነው ስንት መስዋዕት ከፍለን የመጣን። አሁን መዚች የመጣን በኋላ ደግሞ ብዙ መስዋዕት ነው የምንከፍል። ከዚች መደረስን መጣን በኋላ የይሁዲነታችን አልተረጋገጠም ተብሎ ስንት መከራ አይተን ነው ይሄው ይሁዲነታቸው ተረጋግጧል ተብሎ። አሁን ደግሞ እንደገና እኛ ራሳችን በምንሰራው ስራ በምናደርገው አድርጎት ልጆቻችን እያሳፈርነ እኛም ለራሳችን እያፈርነ ነው። እና አሁን ይሄ ሰላማዊ ሰልፍ መውጣቱ ጥሩ ነው። አንድ ጊዜ ማሰማቱ ያንን ያለንን ሮሮ ማሰማታችን ጥሩ ነው። ግን ይሄ አይደለም ዋናው። እኔ ወደ መፍትሄው መምጣት የምችለው ይሄ ሰላማዊ ሰልፍ ሆኗል፣ ግን እኛ በየቦታው ባለንበት ሰፈር ባዳ እየመረጥነ ተደራጅተን ወጣቱን እንዴት አድርገን ነው እኛ እንዴት ብለን ነው ምንድን ብለን እነዚህን የእኛ ብዙ አሉን ጠበቃዎች፣ እነሱ ጋር ከተማሩት ጋር እየተገናኘን በደንብ ጥሩ ባዳ ተደራጅተን በየከተማው እንዴት አድርገን ነው ወጣቱንም እኛ ስንምንድነው ይኸው ደካማ ጎናችን አንደኛ በዚህም በዚህ እየበጫጨቁ ሊያጠፉን፣ ሁልጊዜ እየተናገርኩ ነው እኔ ሊያጠፉን ልንጠፋ ነው ቀርበን ያል። ለምን እኛ መነሻችን ካላወቅን መድረሻችን ብቻ ካወቅን ልጆቻችን አቅጣጫቸውን የማያውቁ መንገዳቸውን የማያውቁ ልጆች ገና ትውልዳችን በአንድ ትውልድ እያጠፋ ነው ነው ትውልዳችን። እና አሁን ማድረግ ያለብን መፍትሄው ምንድን ነው ማድረግ ያለብን? ደንበኛ እንትን ባዳ በየቦታው ተደራጅተን ገንዘብ እያወጣን እነዚህን ጠበቆች ተገናኝተን ማን ነው ከመንግስቱ ጋር ከደህና ለን ጠንካራ ወረዲን አለ ብለን ያንን
0: ወጣቶች ነው ይሄ በወጣቶች በኩል ላለው ችግር ነው። በአጠቃላይ እንደው
1: በአጠቃላይ ላለው ችግር እኛንን አንተ መሰረቱ እኮ መጀመሪያ መሰረቱ ቤቱ እኮ ጥሩ ሆኖ መሰረቱ ካልተገነባ አንተ ዝም ብለህ ላይ ላዩን ካልክ ያነ ቤት አንድ አመት ነው ሁለተኛ አያገለግልም። ከኛ ከራሳችንም የሚስተካከል ነገር አለ፣ የሚስተካከል ነገር ሞልቷል። አንተ ልጅ የይሁዲ ትምህርት ቤት እየተማረ አንተ ሌላ ምን ስታምን ምን ይባላል? ያን ልጅ እንዴት ነው የሚሆነው? እና አሁን ያንን ለማስተካከል እኛ ተደራጅተን ገንዘብ አውጥተን ያንን አሁን በእስራኤል ሀገር አንድ ወንጀለኛ ሲታይ ወንጀሉ ማረጉ ይታወቃል። ግን ምንድነው የሚሉት ተጠርጣሪ ነው በእናንተ አሁን ይስተማ በዜና ተጠርጣሪ ይባላል። ግን ወንጀሉ ገና አልተረጋገጠም። እኛ ግን ዝም ብለን አንዱ ሰው ይዘን ወንጀለኛ አርገን እንትን ከማለት ደንበኛ ወረዲን አቁመን ያን ሰው የኛን ህብረተሰብ እንዲህ አርጎ የሚያበላሸውን ትውልዳቸውን ትውልዳችን የሚያበላሸውን ሃይማኖታችን የሚያበላሸውን ወደ አይሆነ አልሆነ አቅጣጫ ወጣቱን ይሄ ወጣት እኮ ቅጡ የጠፋው ወጣት ነው ያለን ዛሬ መሄጃው የተደናበ
0: ወይዘሮ ታክላ ችግሮችን አሁን እኛ ችግሮችን ንፍታ የምንልበት መንገድ እልህ የተያያዘ ነው። ቁጭ ብለን ተመካክረን ያሉ ችግሮች ምንድን ናቸው እንደዚህ ብናደርግ ጥሩ ነው በመማር በማስተማር ነገሮችን ለመፍታት ከመጣር ወይም ደግሞ አሁን ቅድም ባልሽው መልኩ በወጣቱም በሌላውም ያለውን ችግር ለመፍታት ከመጣር ይልቅ የአንድ ሰሞን ወሬውንና ባልተጨበጡ አንዳንድ ጊዜ ብዙ ነገሮች ይነሳሉ አንዱም ፍሬ ሳፈራ የሚቀርበት ሁኔታ አለና ቁጭ ብሎ ለችግሮች ለምንድን ነው በየሰፈሩ ሰው ማይወያይ በዛ መልኩ ለምን መፍትሄ ማግኘት አይቻልም?
1: ይኸውልህ እና አሁን ያንን ሰው ለምሳሌ እኔ ሰጠኝ ወይም ታክላ ይሄን ነገር አንድ ሰው እኮ የኛንን ትውልድ ሊያጠፋ የሞከረ ሰው በህግ አቀርበን ያን ሰው በህግ ከህግ ቦታ ደግሞ ሲቀርብ እኛ አብረን ተሰልፈን ያን ፍርድ ትክክለኛ ፍርድ እንዲያገኝ እኛ መታገል አለብን። አሁን ይሄን ካላረግነ ለምሳሌ እንወጣለን በስሜት ነው እኛ ደግሞ ስንወጣ ሰላማዊ ሰልፍ በስሜት ነው በስሜት ወጣን ተናገርና ጮህና ወጣን ገባን። ግን ያንን ነገር መሰረት እኛ ይሄን ትውልድ ሃይማኖቱን ጠብቆ ለራሱ ስራ ፈጣሪ ሆኖ እንዲኖር ከፈለግነ እኛ ባዳና ቋቁምና ገንዘብ እናውጣና ደንበኛ ወረዲ ወይ ልጆቻችን በብዙ ነገር በውትድርናውም በትምህርት ቤቱም በዘረኝነት እየተጎዱ ነው። ራሳችን እኛ ራሳችን ዘረኛ ሆነን ልጆቻችን እየጎዳናቸው ነው። እና ይሄን ማረግ ያለብን በየቦታው
2: ላይ እየሰማሽኝ ከሆነ አቤት ጥሩ ነው። አሁን ይኸውልሽ ሰላማዊ ሰልፍ ማድረጉ ጥሩ ነው። ሰላማዊ ሰልፍ አንድ መገለጫ ነው እንግዲህ የዲሞክራሲ መሰረት ነው።
1: ማለት በጣም ጥሩ ነው።
2: ትናንት ነበረው ሰላማዊ ሰልፍ ነበርሽ ወጥተሽ ነበር?
1: እኔማ ለመጣም አውቶቢሱ ከዚያ ከአዘጋጁት አውቶቢስ ሊደርስ ቤት ያንስቼ በአውቶቢስ ሊደርስ የቆሻሻ መኪና ይዘጋዋል መንገዱን ከዚያ ሳልደርስ ብቃ ሆኖ ሳልደርስ ብደርስ ደው አውቶቢሱ ጥሎኝ
2: ሄደ። ሄደሽ በሆን ጥሩ ነበር። ምናልባት ሀሳቡን ለማንሳት ይመች ነበር። አሁን ትናንት የነበረው የተቃውሞ ሰልፉ ማድረጉ ጥሩ ነው። አላማው ሀሳቡ ጥሩ እያለ ግን ሁሉም የሃይማኖት አባቶች የወጡበት ሰልፍ እንዳልሆነ ነው የሚነገር። በቀሳውስት መካከልም እንዲሁ ቀሳውስት ሲዘለፉ ስማቸው ሲጠፋ ትሰሚያለሽ። ሃይማኖት እናስከብራለን በሚለው አካል መሰረታዊ ችግሩን ከመፍታት ይልቅ ግለሰቦች ላይ ትኩረት ያደረገ ሆኖ ታየዋለሽ። እነዛ ግለሰቦች ደግሞ በትክክል ምን አደረጉ ሲባል ምንም አላደረጉ ይሆናል። እንደው ዝም ብሎ በስሜታዊነት ቅድም ስሜታዊ ስላልሽ ነው በስሜታዊነት እንወጣለን ያልሽው ስለሆነ ምናልባት የአንዳንድ ግለሰቦች ስሜታዊነት ይኖር ይሆናል። እዚህ ላይ ግን ችግሩን ከመሰረቱ ሊፈታ የሚችል ሰላማዊ ሰልፍ ነው ብለሽ ታምኛለሽ ወይ? ሁሉም የሃይማኖት አባቶች የደገፉት ነው ብለሽ ታምኛለሽ ወይ? አሁን ለምሳሌ በሃይማኖት እንኳን ብንመጣ እና ወደ መፍትሄ ይወስድናል ይሄ ነገር? እንዳልሽው መቼም እስራኤል ሀገር ስንኖር ይሁዲ ሆነን እስራኤላዊ ሆነን ልንኖር ልጆቻችን ወልደን ልናሳድግ ሀገሪቱን ሊረከቡ ነው የምንኖር፣ ግን ወደዛ መንገድ እየወሰድን ነው አሁን ያለው ሽኩቻና በመካከላችን ያለው ይሄ ጥላቻ፣ ዝም ብሎ ያለ ምክንያት ጥላቻ እና እንደው ምን ትያለሽ በዚህ ጉዳይ አስተያየት ብትሰጪ ደስ ይለኛል።
1: ይኸውልሽ ወርቅነሽ፣ እኛ ለምሳሌ አሁን ከዚች አሁን ባልሽው መሰረት እኛ ከዚህ ከዚች ሀገር ከገባነ በኋላ መከባበር ጠፍቷል። አየሽ፣ የሃይማኖት መሪዎች ይናገራሉ። አንቺ ሰው ታስተምሪያለሽ፣ ትናገሪያለሽ፣ ግን ያንን አዳማጅ ሲኖር ሰሚ ሲኖር ነው እኮ የሃይማኖት መሪዎችም እኮ እየተናገሩ የሚያዳምጣቸው የለም። ይኸውልሽ እንትን ሰላማዊ ሰልፉ
2: ምን ያርጉ ሰው ካላዳመጣችሁ እነሱ ጦርነት አይወጡ ምን ያርጉ
1: ምን ያርጉ ሰላማዊ ሰልፉ ይኸውልህ ሰላማዊ ሰልፉ አንድ ሰው በዚህ ባደገች ሀገር በሰላማዊ ሰልፍ ነው እንትን ምትይው ሮሮሽን ምታሰሚው ያለሽን እንትን ግን ከዚያ ሰላማዊ ሰልፍ ስንወጣ አንደኛ በስሜት መሆን የለብንም ሁለተኛ ጋዜጠኞችን እርስ በርሳችን መከባበር ጋዜጠኞቹን ማክበር ጋዜጠኛ ያንንን እንትን ያንንን የወጣንበትን ሰላማዊ ሰልፍ ለህዝብ ካላቀረበው ለህዝብ ካላሳየው ለሚዲያ ካላሳየው የኛ ሰላማዊ ሰልፍ መውጣት ምንድን ነው ታያለሽ እና እኛ በእኛ መጀመሪያ እኛ በእኛ መደማመጥ እኛ በእኛ መከባበር አለብን እኛ እኮ አልተከባበርንም ለዚህ ነው እኮ አሁን በዚህ ውሻ በቀደደው ጅው የገባ ታያለሽ አሁን ደግሞ ለምሳሌ ወርቅነሽ ልጆቹን ወይም ወደ ቤንት ሄዳለች ብሎ በአንቺን በዚህ በሜዳ ማቅረብ ወይም ደግሞ መወንጀል አያስፈልግም አንቺን መወንጀል
2: መረጃ ካለስ ችግር የለም መረጃ ያምጡ
1: ይኸውልሽ መወንጀል አዳምጪ አንቺን መወንጀል የምንችለው መረጃ ካለ መረጃውን ይዘን አንቺን መክሰስ አንቺን ለፍርድ ማቅረብ ልጆቹ እንዲያርገሽ ምጣ እንዲያርገን ሃይማኖታችን እየተበላሸ አንዳንዶች ይናገሩ ሃይማኖት የግል ነው አገሬ ጋራ ነው አይደለም እኛን ያመጣን ሃይማኖታችን ነው
0: እኮ ከዚህ ላይ ወይዘሮ ታክላ ሃይማኖቱ የነበረንበትንም ሁኔታ እንጠብቅ መባሉ ጥሩ ነው ግን ደግሞ ያገሪቱን ተጨባጭ ሁኔታ የማየት ህጉስ ምን ይላል አንድ ነገር ስናደርጋው ቀደም የገለጽሽው አንድ ነገር አለ በሰላማዊ ሰልፍ ስሜትን የመግለጽ ሁኔታ መብት እንዲከበር መጠየቅ ጥሩ ነው ስንጠይቅ ደግሞ ያገሪቱን ህግ ተጨባጭ ሁኔታ ምን ይፈቅዳል የሚለውን ማየት አለብንና ያንዱን ሰው ስሜት ብቻ ይዘን ያንዱን አካል ስሜት ብቻ መንጎድ የለብንምና ነገሮችን ቆም ብሎ ማጤን የሚያስፈልግበት ብዙ ነገር ያለ ይመስለኛል ከሁሉም በላይ ግን ምክክር ሊፈታ ይችላል
1: አልኩኝ አሁንም ልሰጠኝ ባዳ በየቦታው አቋቁመን ባዳ እነዚህ ደግሞ ምራጡን እኛ ምንገባ እነዚህን አዲሶች እናመጣለን እኛ ምንገባ እንዲህ እናረጋለን መጀመሪያ እና እነሱ ከስር ከመሰረቱ አንዱ ነው የኢትዮጵያን ይሁዲ መብታችን ችግራችን ያሉበትን እኛ ያለንበትን ወጣቱ ያለንበትን እኮ አያውቁም ሄደው ከወንበሩ ገብተው ሀበራ ከነቴት ነው መባሉን ብቻ ነው
0: እስቲ ወይዘሮ ታክላ ጠብቂ ወይዘሮ ሰላማ መስመር ላይ ናትና የሷም ሐሳብ ካለ ተካፍለን ወይዘሮ ሰላማ እንደነደርሽ
1: እና አሁንም እኛ ማዳን የምንችለው ወጥተን ትላንትና ጮህነ ዝም ማለት የለብንም በየቦታው በየሰፈሩ ባዳ መርጠን ይሄንን ሃይማኖታችን ወደ መለሰው ወጨሶቻችንን
0: ጠብቂና እንዴ ወይዘሮ ሰላማ እንቀበል ወይዘሮ ሰላማ ይስማል
3: ጤና ይስጥልኝ
0: እስኪ እንግዲህ ሐሳብሽን አካፍኝ ነው ያለን
3: ጊዜ እንደምን አደራችሁ
0: ደህና ነን
3: ዮፒ አሁን እንግዲህ ሐሳቤ ያው ልጆቻችን አግድመው በጅል መንገድ እንዳይሄዱ እነሱን የማዳን አንጻር ነው የምንነጋገርበት ብያለሁ። ሳይታወቅ ሳናውቀው ወጣቱ ክፍል ልጆቻችን ወደ ጅሉ መንገድ እያመሩ ነው፣ እየተታለሉ ነው። እንዳይታለሉ ያው ወይዘሮ ታከላ እንዳለችው እኛ ነው የሚጠበቅ ምክሩ ብዬ ነው የምገምተው። በጣም በሚያሳዝን ሁኔታ ትናንትና ያው በሽቢጣው እንደነበርኩ ነኝ ይሆናል ብለን የማንገምተው ፈቶው ለሀዛ ለፍጦ እነዚህ በጅል መንገድ ሂደዋል እያሉ ወቀሳ ሲቀርብ በጣም ወገዛ ነው የዋለ። ያሳዝናል። ችን ሃይማኖት እኮ በቀላሉ አልተገኘችም። ሀገራችን ታለነ ተወልደንበት ሀገር ያው እንግዲህ ወልደንበት አላገራችን ነው ምን ላይ ተወልደንበት ሀገር እርግጥ ትልቆሽ በስደት ሀገር ይያሉ ነው የሚያስፈልግና ጫማ አልባ ነው ደጋ ቆላ ይያሉ አግድማችሁ በጅል መንገድ እንዳትሄዱ፣ በዚህ መንገድ ብትሄዱ ትደናቀፋላችሁ፣ ምንነታችሁ ይጠፋል፣ በዚች መንገድ ሂዱ ማለት እንግዲህ እንዳትሳሳቱ፣ ወደ ክርስቲያንነት እንዳትገቡ፣ የክርስቲያንን እምነት እንዳትወስዱ ነው የነበረ የጋን ጊዜ። እና ደግሞ ነበር ደግሞ አንድ ድርጅት ላካችሁ ጠፋ እኮ ደግሞ በኢትዮጵያ የምንለዋለ፣ አሁንም ያንን ይዘው የመጡም አሉ። ያው ነው ሁለት ነገሮች ነው የነበሩ። ስለዚህ ያንን ሁላ እያስጠናቀቁ መከራቸውን እያዩ እየመከሩ ይዘውነ መጥተን መጥተው አሁን ደግሞ እዚህ ምን ወረደ? ሃይማኖት የሚያስቀየር አግድሞ የሚያሮጥ ምን ወረደብን? ምን መጣብን? እችን የመሰለች እስራኤል ሀገር የተመረቀች አብርሃም ሀገር ምን አጥተን ነው ሌላ ገንዘቦች የምንፈልግበት የምንሮጥበት አንጻር ምን መጣብን? ምን ታጥቶ ነው ለችግረኛው ለባልቴቶች ይህ መንግስታችን ለባልቴቶች ለማይሰሩት ሰጥቶ ለድውዮች ሰጥቶ የሚገባቸውን ያህል ለሰራተኛው ክፍል ደግሞ ሰርቶ ይጠቀም። ለራሱ ሰርቶ ሊጠቀም እኮ እንኳ ይሄ መንግስት የተመረቀ መንግስት ነው። እስቲ እንኩ እርፍ ብላችሁ ሄዳችሁ ቤት ማለት ሰንብታችሁኑ ተብሮ ተመርቆ በምርቃንነት በጀብድነት ጀግኖች አድርገው ነው የሚያዩን ሰራተኛውን ክፍል የሚያዩተኝ። እዛ በላይ ማታ ነው ማሎ ምን ሆነ ነው
0: ሁሉ ነገር የተጠቀሰው እንዳለ ሆኖ ለችግሮች መፍትሄ መፈለግን ሁኔታ አሁን ችግሮችን ማንሳቱ ብዙ በህብረተሰባችን ብዙ የሚነሱ ነገሮች አሉ። ወደ መፍትሄው ለማምጣት ምን መደረግ አለበት ነው? እስኪ እያጠቃለላችሁ ካለን ጊዜ አንጻር ወይዘሮ ታክላ።
1: እኔማ አሁን እህቴ እንዳሉት ትላንትና እርግጥ ሰላማዊ ሰልፉ ጥሩ ነው ብያለሁ፣ መብትን ማስጠበቂያ ነው። ግን እኔ የምቃወመው አንድ ሰው ወንጀለኛ ሆኖ መረጃ ኑሮት ፍርድ ቤት ቀርሞ ያ ሰው ወንጀለኛ ነው ካልተባለ ለዚያ ሰው ለምንድን ነው ወንጀለኛ ብለን ፈርጀን በአደባባይ ላይ እንዲያርገን የክስ ብለን የምናወጣው ለምን ነው? ይሄ ነው። ይሄ ህጉን ለምን አንጠብቅም? ያለችውን የሀገሪቱን ህግ ለምን አንጠብቅም? ይሄ ነው እኮ። ይሄን ለምን ይሆናል ነው አባባሌ።
0: ጥሩ ሀሳብ ነው። እሺ ወይዘሮ ሰላማ።
3: አዎ እንግዲህ ያው እንዳሉት በምክር ነው። ከዚያም እምቢ ብሎ አፈርግጦ የሄደው አዎ ወደ ክርስትና እምነት የሄደው እስካሁን ድረስ ችግሩ አልተፈታም። አሁንም ችግር አለ፣ ገና ነው። ይህ በዚያ የተነሳው ነው ኖረው የይሁዲ ዘር ያላቸው የሚጓተቱ ባልተጠበቀ መንገድ ስለተሄደ ነው። ግልጽ ነው። ምን ይሆናል ሊመክሯቸው ያልሰሙ ነው። ከዚህ ደግሞ ሲመክሩነ ተው ሲል ቄሶች እያዋገዙ ትላልቆች እያታዋገዙ ከዚህ አረባ ነገር አትሂዱ፣ ይሄ ያረባ ሰውዬ ሞረም ይባል ወደ እሱ አትሂዱ እየተባለ እንደገና ደግሞ አዲስ ሊጣ ደግሞ እንደገና ደግሞ ወደዚህ ተዱ ደግሞ ወደ ክርስቲያንነት አይገርምም።
0: ለመፍትሄ እንዲመጣ አሁን
1: ወደ ወይዘሮ ሰላማ።
3: አቤት።
1: በቅድሚያ እንዴት አደርሽ? ደህና አደርሽ? ሰላም ነሽ?
3: ደህና አደርሽ ወይዘሮ ታክላ ወበሳታ
0: ወርቅነሽ? ያዳመጥሽን ነው ያሳቡ?
2: አይ እንደው ያሳባቸውን ያጠቃሉ ብዬ ነው ያለኝ። ጊዜ አጭር ስለሆነ ጊዜያቸውን መሻማት
0: አንዳንዴ
1: እኮ አይደለም የተጀመረ እኮ ቆይቷል። አሁን ስንጠፋ አሁን ስን አንድያውን ስንጠፋ ይሄ እኮ የራሳችን ሰው የእኛ ሰው ነው። ከዚያ ከፈረንጁ የእኛን ደካማ ጎን አይቶ በእኛ ደካማ ጎን ገብቶ የእኛን ልጆች ለማበላሸት የእኛን ሃይማኖት ለማበላሸት
0: ጊዜው እየገደበን ስለሆነ ለማጠቃለል አሁን ችግሮችን ማንሳት ብቻ ሳይሆን ለችግሮች መፍትሄ መፈለግ የሚቻለው በየሰፈሩ ሰው ቢዋይ ያሉትን ነገሮች አንዱ የሌላውን ስም ከማጥፋት ይልቅ ቁጭ ብሎ መዋየት በግ ዘንድ የሚታይ ነገር ካለ ደግሞ በዛ መልኩ መሄድ ነው እንጂ እንዲህ እንደው መሰዳደቡ መወቃቀሱ ጥሩ ነው ብለን አናስብም። ለሁለታችሁም እናመሰግናለን። ወይዘሮ ታክላና ወይዘሮ ሰላም እናመሰግናለን። መልካም ቀን።
3: እሺ እንግዲህ ያው መምከር ነው ምክር ነው። እግዚአብሔር እኔ ከእስራኤል አምላክ መልካም ነገሮችን ይዘዝልን።
0: መልካም
3: ወደ እግዚአብሔር መንፈሳችን ወደ እግዚአብሔር ያጣብቀን። ቄሶችን ደግሞ ጉልበት ጤና ይስጥልን።
0: ጊዜው ገደበን። መልካም ቀን። እሺ መልካም ቀን። ወርቅነሽ እንግዲህ ቀን ደግሞ አንድ ሰዓት እንገናኛለን። መልካም ቀን።
2: ያው መልካም ቀን።
0: ለቴክኒክ ባለሙያችን ድሮን እናመሰግናለን። ለአድማጮቻችን ሀሳብ ስንዝሩ ግን መወነጃጀል ሳይሆን ሀሳቦችን ማምር ፍለቅ ነው ያለብን። እናመሰግናለን። መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? የለተሰኙ ከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንመኛለን። እለቱ እንደ እብራን ዘመን አቆጣጠር ዮምሽኒ ቫብ አብታፍሽን ፔቫብ ሲሆን እንደ አውሮፓያን ዘመን አቆጣጠር ጁላይ 20 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ሐምሌ 13 ቀን 2018 ዓመተ ምህረት ሲሆን የቴክኒክ ባለሙያችን ናቲ ብላንኬት ነው። የፕሮግራሙ አጠናካሪ አና አስፈራው። የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሽቴ፣ ሻየው ደግና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባ፣ ሳምንታዊ የሥራ ልምድ ፕሮግራምና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን ሰዓቱ ዜና በወርቅነሽ ሽቴ ይቀርባል። ወርቅነሽ
0: እሰጠኛው ይተማው ከሆነ ጤና
2: ይስጥልኝ።
0: አመሰግናለሁ። አረስተ ዜና። ጠቅላይ ቢናሚን ናታንያሁ ከጽዮኑ ተሃዳቲት ፓርቲ ራብዶቭ ላንዶ ስለ መከላከያ ሰራዊቱ ያሰሙትን አሳዛኝ ንግግር አወገዙ። የዲሞክራሲ ፓርቲ ዛሬ ቅድመ ምርጫ እያካሄደ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ اسماعيل ባካይ ከአሜሪካ ጋር የተፈጠረ ውጥረት እንዲረግብ ሀገሩ ከአደራዳሪ ሀገራት መግባቢያ ሐሳብ የተቀበለች መሆኑን አስታወቀ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢናሚን ናታንያሁ ከጽዮኑ ተሃዳቲት ፓርቲ ራቭ ዶቭላንዶ ስለ መከላከያ ሰራዊቱ ያሰሙትን አሳዛኝ ንግግር አወገዙ። ናታንያሁ ቤተሰቦቻቸውን ትተው ሀገራቸውና ድንበራቸውን ለማስጠበቅ ህይወታቸውን በህይወታቸው ቆርጠው የሚዘምቱ ተዋጊ ወታደሮች ማንኛውንም የህብረተሰብ ድጋፍ ማግኘት አለባቸው፣ በእርግጠኝነትም የኦሪቱ ዓለም ሊደግፋቸው ይገባል ብለዋል። የደጌራ ቶራ አመራር ራብላንዶ በዚህ ውይይት ባደረጉት የተቀረጸ ንግግር ኪፓስ ሩጋ የሚያደርጉ አካላት ለግድያ የሚገፋፋ ድርጊትን ይፈጽማሉ ሲሉ መሰማታቸው ታውቋል። የዲሞክራት ፓርቲ ዛሬ ቅድመ ምርጫ እያካሄደ ነው። በያኤር ጎላን የሚመራው ዲሞክራት ፓርቲ በዲጂታል ወይም በኮምፒውተር አማካኝነት ምርጫ እያካሄደ ሲሆን የምርጫው ሂደት በተጀመረ በሶስት ሰዓታት ውስጥ ከ52,000 በላይ አባላት ድምጽ መስጠታቸው ታውቋል። ይህም አጠቃላይ ከሚመርጠው መራጭ 46 እጅ እንደሚሆን ተገልጿል። ምርጫው ምሽት በ7 ሰዓት የሚጠናቀቅ ሲሆን በ8 ሰዓት ውጤቱ ይፋ እንደሚሆን ተገልጿል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ اسماعيل ባካይ ከአሜሪካ ጋር የተፈጠረ ግብ ሀገሩ ከአደራዳሪ ሀገራት መግባቢያ ሐሳብ የተላከላት መሆኑን ከጋዜጠኞች ጋር በተካሄደ ውይይት ገለጸ። ባካይ የቀረበውን ሐሳብ እየመረመሩ መሆናቸውን ገልጾ በኢራን ብሔራዊ ጥቅም ላይ በተመሰረተ ሐሳብ ከአሜሪካ ጋር መደራደር እንደሚቻል ገልጿል። ከዚህ ጋር ተያይዞ ኢራን የሆርሙዝ የባህር ወሽመጥን የማስተዳደር ሙሉ መብት እንዳላትና በጉዳዩም ከማንም ጋር እንደማትደራደር
2: ወርቅነሽ
0: ኢራን በባህሬን ያለ ሰው በሚበሩ አውሮፕላን ጥቃት ማድረሷ ተገለጸ። ኢራን አሜሪካ ባሳለፍነው ሌሊት ለወሰደችው ጥቃት ያጸፋ ምላሽ በአካባቢው የባህር ሰላጤው ሀገራት ጥቃት ያደረሰች መሆኑ ተገልጿል። በኩዌትም በተመሳሳይ እንዲሁም ቀደም ሲል በዮርዳኖስ አካባቢ ጥቃት ማድረሷ ተገልጿል። የሁንጋሪያው ጠቅላይ ሚኒስትር ፒተር ማጃር ጁዲት ፓልጋር የተባሉት ታዋቂ የቼስ ተጫዋች ዩሪ ሴት የሀገሪቱ ፕሬዝዳንት ሆነው እንዲመረጡ ሐሳብ ማቅረባቸው ተገለጸ። የሁንጋሪያው ጠቅላይ ሚኒስትር ይህን ሐሳብ ያቀረቡት ስልጣን ላይ ያሉት የሀገሪቱ ፕሬዝዳንት ስልጣናቸውን ለመልቀቅ ከተስማሙ በኋላ ሲሆን ታዋቂዋ የቼስ ተጫዋች ጁዲት ፖልጋር ፕሬዝዳንት ሆነው እንዲሾሙ ሐሳብ ያቀረቡት ፖልጋር የሚለው ስም በጨዋታው ታሪክ ለአስሮች አመታት አሸናፊ ለሆነችው ጁዲት የተሰጠ መገለጫ ስም ነው በማለት መጻፋቸው ታውቋል። ባስተላለፉት መልእክት ጠቅላይ ሚኒስትሩ በተጨማሪም የፖልጋር ስኬት በሀገሪቱና በዓለም ላይ ክብርና ዝናን ያስቸራቸው መሆኑን ገልጾ ፕሬዝዳንት ለመሆን ሐሳቡን ከተቀበሉኝ ለኔም በግሌ ታላቅ ክብር ይሰማኛል ማለታቸው ተገልጿል። የኩርድ ታጣቂዎች ወደ ኢራን ከገቡ ቱርክ ኢራንን በአየር ኃይል የምታግዝ መሆኗን አስተዋቀች ተባለ። የኢራን አስተዳደር ለመጣን የሞሳድ ድርጅት ባቀደው መሰረት ኩርዶች ወደ ቴህራን ከገቡ ቱርክ ወታደራዊ እርዳታ እንደምታደርግ መዛቷን የእስራኤል ባለስልጣናት ቀደም ሲል አስተውቀዋል። ከዚህ ጋር ተያይዞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቱርክ ከኢራን ጋር በሚካሄዱ ጦርነት ጣልቃ ለመግባት ጫፍ ላይ ደርሳ እንደነበረም መግለጻቸው ታውቋል። የአሜሪካ መከላከያ ሰራዊት ባሳለፍነው ሌሊት በኢራን ላይ ተጨማሪ ጥቃት ማድረሱ ታወቀ። አሜሪካ በኢራን ላይ ጥቃት የምታደርሰው ለተከታታይ 9ኛ ሌሊት ሲሆን የጥቃቱ ዓላማም በሆርሙዝ የባህር ወሽመጥ የሚያልፉ መርከቦች ላይ ጥቃት የሚያደርሰውን የኢራን መከላከያ ሰራዊት ለማዳከም መሆኑን የአሜሪካ ኃይል ማዕከላዊ እዝ አስታውቋል። ቀደም ሲል ኢራን በኩዌትና በባህሬን ክልል ጥቃት ማድረሷ ተዘግቧል። በሌላ ዜና የኢራን አብዮታዊ ዘብ በዮርዳኖስ በአሜሪካ አውሮፕላኖችና ወታደሮች ላይ ጥቃት መሰንዘሩ ተገልጿል። የእስራኤል የአየር ኃይል ትናንት ምሽት ሶሪያን በሚያዋስነው ድንበር ያለ ሰው የሚበራ አውሮፕላን ድሮን ማክሸፉን አስታወቀ። ያለ ሰው የሚበራ አውሮፕላን የተላከበትን ቦታ በትክክል ለማወቅ ምርመራ እየተካሄደ ሲሆን ወታደራዊ ቃል አቀባዩ ምርመራው ተስፋፍቶ የሚቀጥል መሆኑን ገልጿል። በአካባቢው የማስጠንቀቂያ ደወል ድምጽ አልተሰማም ተብሏል። በመጨረሻም የአየር ንብረት ትንበያ። የአየር ጸባይ እስከ ነገ ድረስ የሙቀቱ መጠን የሚቀንስ ሲሆን ከነገ ወዲያ ረቡዕ ሙቀቱ በጥቂቱ የሚጨምር መሆኑን የዘርፉ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 32፣ በቴል አቪቭና በሃይፋ 31፣ በጽፋት 33፣ በቤርሸባ 36፣ በኢላትና አካባቢዋ 42 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን። አድማጮቻችን ወደ ቀጣይ ዝግጅት ለመተላለፍ ሙዚቃ

0: ይሄ ተከበራችሁ አድማጮቻችን ስርታችን እንደቀጠለ ነው ሰጠኝ ሻያው እንደምን አረፈዳችሁ
1: ዘመን ተመሰገነው እንደናነን እንዴ አንቺ እንዴት ነሽ
0: ሰላም ነኝ እግዚአብሔር ይመስገን እንግዲህ ከአለም ዋንጫ ጨዋታ በኋላ ምንም አንላው ያው እንቅልፉ ገና አላለፈም ሰጠኝ የበለጠ ይገባዋል እንዳልተኛ ነው ጧት የተናገረው
2: አዎ እኔ ሁለት ቀን አልተኛውም ምክንያቱም ባለፈው ከትላንት ወዲያም ያው የደረጃው ጨዋታ ነበር ትላንትም እንደዛ ነው እንግዲህ ደግሞ እስኪ ዛሬ ነገር ፍጅስ ለመጀመር
1: አበቃ ሁሉ ነገር ጨዋታ በጣም ያው ረዘም ብሎ ነበር እንቅልፉን ተሻማብን በአብዛኛው አው ከቴሌቪዥን አይናችን ፍጥጥ ብለን የስፖርት ጨዋታዎችን መቼም አፍቃሪያን ሁላችን ስንመለከተው ነው የተመለከተነ መቼም አንቺም ሳት ተከታተለሽዋል አይደለ
0: አው ከሞላ ጎደል በተለይ መጨረሻዎቹ አካባቢ ነበርውን ሙሉ በሙሉ አው እንደዛ ነው ብቻ ለማንጫ ጫጫታ ሲባል በአራት አመት አንዴ አይደለም የሚመጣው እንከታተለዋለን በተቻለ መጠን አው ቆየት ብለን መለከተዋለን እንግዲህ ስለነበረው ሁኔታ ለማንጫ ጫጫታ ቀላል አልነበረም እንደው ከዛ በፊት የሀገራችን የፖለቲካ ሁኔታ እንዴት ነው የሊኩድ ፓርቲ ቅድመ ምርጫውን ፕራይመሪስ ያካሄዳል ተብሎ ነበር ግን ሁኔታው እየተደባበሰ ነው ይስማ ነው አይደለም ጠቅላይ ሚኒስትር ቢንያሚን ናታንያሁ ደግሞ 8 አዳዲስ አባላትን በፓርቲው እንዲገቡሳቸው በሚፈልጉት ቁጥር እንዲገቡላቸው ፓርቲው ኮሚቴው ፈቅዷል ሲባል ሰምተናልና ነው በአጠቃላይ ያለው ሁኔታ ምን ይመስላል ይሻየው
1: አው እንግዲህ የቀኙ ዘመም የሊኩድ ፓርቲ በስልጣን ላይ ያለው በጥምር መንግስት ፕራይመሪስ ቅድመ ምርጫ ይባላል እንግዲህ
2: ኦኬ ቀጣ ጋር ላይ የገነብ ነው መሰል ድምጽ አለ እንግዲህ ቀጣ እንጠይቃለን ቀጥ
1: አው ይረብሹናል የሆነ ግንባታ ነገር አለና ጮሆት ስለሆነ ይሄን ሳስቡ መልክትን ዝም ጸጥ እንዲያደርጉ በብዙ በርካታ አድማጮቻችን በዚህ ጮሆት መረበሽ የለባቸው አይደለም
2: እንዴ
1: እና እንግዲህ ለማንኛውም ይቅርታ ታው ጠይቃል ይቅርታ እንግዲህ በተከታታይ ጮህ ብለን መልክቱ እንዲደርስን ሞክራለን እንግዲህ ወርቅነሽ ያንሳሹ የሊኩድ ፓርቲ የቅድመ ምርጫ ያካሄደ ነውና አሁን ከዚህ ጋር ጠቅላይ ሚኒስትር ቢንያሚን ናታንያሁ የፓርቲው ሊቀመንበር ስለሆኑ እሳቸው 8 አዳዲስ የክነሴት እጩዎችን እንዲሾሙ በሚል የፓርቲ ውስጣዊ የህግ አርቃቂ ኮሚቴ በትናንትናው ዕለት ፈቅዶላቸዋልና እንግዲህ ይህ ሁኔታ ማን ማናቸው አዳዲስ የክነሴት አባላት 8ቱ እጩ የክነሴት አባላት እነማን እንደሆኑ ለጊዜው ይፋ አልሆነም በቀጣይነት ማንነታቸው ይታወቃል በውስጣዊ በሊኩድ ፓርቲ ብዙ ክርክር አለ የወንበር እንትን አለ እኔ መረጥ እኔ የክነሴት አባል የወንበር ፉክክር እንዳለ ነው የምንነግረው እና የመደብዘዝ ሁኔታ እንዳለ ብለሻል ወርቅነሽ ይሄ ደግሞ ከጸጥታ መደፍረስ በኢራንና በአሜሪካ መካከል ባለው ጦርነት ጋር በተያያዘ ይህ ደግሞ በሂድ ፓርቲ ብዙ የድርጅቱ አባላት በብዙ ሺህ የሚቆጠሩ አሉት እነሱ ናቸው ቅድመ ምርጫ የሚያደርጉና ፕራይመሪስ ቅድመ ምርጫ በቅርብ ጊዜ ያደርጋል ተብሎ ይጠበቃል ግን በዚህ በኢራን አቅጣጫ ሌላ ተኩስ ልውውጥ ከተነሳ እንግዲህ ምናልባት ይቆያል ይባላል እንግዲህ
0: ሰጠኝ
2: አንተ እንዴት ያዋል? አሁን ሻየው ካለው ምጨምረው ያው እንግዲህ በፕራይመሪዙ በህጉ መሰረት ምርጫው ተካሂዶ እያንዳንዱ ምድቡን እንዲያውቅ ይፈልጉ ነበር ነገር ግን ጠቅላይ ሚኒስትሩ በጠየቁት አማካይነት 8 ሰዎች ተፈቅደውላቸዋል ሻየው እንዳለው እነማን እንደሆኑ ወደፊት የሚታወቅ ይሆናል በመጀመሪያዎቹ በሁለተኛው ቦታዎች በዚህ 10 ውስጥ እንደገና ከ10 እስከ 20 ባለው

0: ሊያስገባቸው የሚችሉ ከዛም በላይ ሰዎች ይኖራሉ። እንግዲህ ውጤት ያመጣልኛል የሚሉትን ጠቅላይ ሚኒስትሩ ያው መብታቸው ተሰጠበት ሁኔታ አለ። በሌላ በኩል ደግሞ ይህ ሳይሆን እንዳለ ምርጫ ተደርጎ በምርጫው ይታወቅ ሲሉ የነበሩ ነገር ግን የሊኩድ ፓርቲ የአርቃቂ ኮሚቴ ስለወሰነ እንግዲህ ለሳቸው ተሰጥቷል ማለት ነው። ሌላ ምንድነው ስጋቱ? ጧትም በተወሰነ መልኩ ለማየት ሞክረናል በጋዜጦች ቀርበው የደነቱ ሁኔታ አሁን በመካከለኛው ምስራቅ ያለው ሁኔታ ችግር ከፈጠረና ምናልባት ጦርነቱ ከሰፋ የፕራይመሪ ምርጫ በሊኩድ ፓርቲ ላይ ከሄድ ይችላል። እዛ አንድ ኮሚቴ ተዋቅሮ ሁኔታውን የሚያስተካክልበት ሁኔታ ይኖራል የተባለበት ሁኔታ አለ። ግን ይሄ በአካባቢው የደህንነት ሁኔታ የሚወሰን ይሆናል። እንግዲህ ያው ፓርቲዎች እየተዘጋጁ ነው ለመጪው ምርጫ።
1: አዎ እንግዲህ ፓርቲዎች ያው እየተዘጋጁ ነው። ዛሬም ዲሞክራቲክ የተባለው ፓርቲ ቅድመ ምርጫ ወይም ፕራይመሪ እያካሄደ ይገኛል። እንዳው እንዴት ነው ይሄ ፓርቲስ እያካሄደ ያለው ምርጫ? በዲጂታል እንደሆነ ሰምተናል። ሰጠኝ እንዴት ይታያል?
0: አዎ እንግዲህ ምርጫው እየተካሄደ ነው። ከ110,000 በላይ አባላት እየመረጡ ነው። 51 ተፎካካሪዎች እንዳሉ ነው የተነገረው። ከ10 እስከ 12 ያሉ ቦታዎችን ለመያዝ ነው። እንግዲህ ያው ዲሞክራቲም የተባለው ፓርቲ ምናልባት እንግዲህ በግምገማዎች በክነሴት ከ10 እስከ 12 ያገኛል የሚል ሁኔታም ስላለ ይመስለኛል የመጀመሪያዎችን ቦታዎች ለመያዝ ጥረት የሚደረገው እና ጥሩ ነው። እንግዲህ የፕራይመሪዝ ምርጫ መካሄዱ ሰዎች ማን ይሁን የሚለውን ነገር እንዲመርጡና በዛም ምደባ መሰረት እንዲካሄድ ይሆናል። ልክ ተመሳሳይነት ያለው ነው። ብዙ ጊዜ የሊኩድ ፓርቲ ነው ፕራይመሪዝ ምርጫ የሚያደርግ ሲባል እንሰማ ነበር። አሁን ዲሞክራቲም የተሰኘው ፓርቲም እያካሄደ ነው ያለው። እንግዲህ 51 እጩዎች ቀርበዋል ከ10 እስከ 12 ያሉትን ቦታዎች ለመያዝ። ከዛም በላይ ያለው እንግዲህ የሚያመጣ ከሆነ በክኔሴት ምርጫ የተሻለ ወንበር በዛ በምድቡ መሰረት ይሄዳሉ ማለት ነው። እንግዲህ እንደምናውቀው ይህ ፓርቲ ከተለያዩ ፓርቲዎች እንደ ሜሬት ካለ ከሰራተኛው ከነበሩት ፓርቲዎች የተዋቀረ ነው። ያው በውላቸው መሰረት እየሄዱ ነው። 48% የሚሆነው መራጭ እስካሁን መምረጡ ነው የተነገረ። እስከ ምሽቱ 7 ሰዓት ደግሞ እንግዲህ አብዛኛው ይመርጣል ተብሎ ነው የሚጠበቀው።
1: አዎ ኢሻያው፣ ስለ ዲሞክራሲን ፓርቲ አንተ መጨመረው አስተያየት?
2: እንደ ቃሉ ዲሞክራሲ ነጻነት ግዴታ ለተባለ መልኩ ዲሞክራሲን ነጻነት መብትን የሚያስከብር የመናገር ሰላማዊ ሰልፍ የማድረግ መለዋወጥ መነጋገር ችሎ ሁለታ መብት ዲሞክራሲ ስርዓተ መንግስት ነውና በዚህ ነው ይህ ፓርቲ የፖለቲካ ፓርቲ ዲሞክራቲክ ተብሏል። የሚመሩት እንግዲህ ኢያል ጎላል ይባላሉ። እንግዲህ ይህን በተመለከተ ቅድም ሰጠኝ እንደገለጸው ከ100,000 በላይ አባላቱ ዲሞክራሲ ባለው መልኩ በፕራይመሪስ ቅድመ ምርጫ እየመረጠ ነው ያለው የእጩ የክነሴት አባላትን። ይህ ካደረገ በትክክልም ያው ዲሞክራሲ ፓርቲ ነው ማለት ይህ ያስችላል። ለምን አምባገነናዊ ስርዓት አይነት ሳይሆን እኔ ያልኩትን እነዚህ የፓርላማ አባላት ብሎ አንድ ሰው የሚመርጥበት የእንትን አይነት ስርዓተ መንግስት ነው፣ አምባገነናዊ ስርዓተ መንግስት ነው። ይህ ግን ከ100,000 በላይ የሚሆኑ አባላቱ የእጩ የክነሴት አባላትን እየመረጡ ናቸው። በእውነት ከጠዋት ጀምሮ በተለያዩ ጣቢያዎቹ ይገርማል፣ በዲጂታል በማክሸፍ አማካኝነት ነው እጩ ተወዳዳሪዎችን እየመረጡ ያለው። እንግዲህ የምርጫ ጣቢያ ሳይኖር ግን በቴክኖሎጂ በዲጂታል አማካኝነት ነው። እንግዲህ እስካሁን ከጠዋት ጀመረ እና በ7 ሰዓት አካባቢ ጀመረ የምርጫው የእጩ የክነሴት አባላት ምርጫው እስከ ምሸቱ 7 ሰዓት ነው እንግዲህ በመላግ በዚህ በዲጂታል በኮምፒውተር አማካኝነት። ከዛ በኋላ የተመረጡት እጩ የክነሴት አባላት የዲሞክራቲክ ፓርቲ አባላት አዳዲስ እጩ ክነሴት አባላት ማንነታቸው ይፋ ይሆናል ተብሎ ይጠበቃል። ወርቅነሽ
1: አዎ እንግዲህ ፖለቲካው እንዲህ ነው ከሞላ ጎደል። ወደ አሜሪካና ኢራን ጉዳይ ስናልፍ እንዴት ነው ሞንዲያል ወይም የዓለም ዋንጫ ጨዋታ ካለቀ በኋላ አይታወቅም፣ ስጋት አለ በአካባቢያችን እንደው ጦርነቱ ግጭቱ እንዳይባባስ የሚል ወሬ ወራ ነበር። እንዴት ነው ያለው ሁኔታ? እንግዲህ ያለማጫጫታ ተጠናቀቀ ይሻየው? እንደ አሜሪካና በኢራን መካከል ያለው ግጭት ተባብሶ ይቀጥል ይሆን?
2: የነው አሁን ምናልባት ተለያዩ የተናፈሰ ያለው ዜና በባህረ ሰላጤ አካባቢ እየታየ ያለው ውጥረት ተከትሎ እስራኤሉ ጠቅላይ ሚኒስትር ቢንያሚን ናታንያሁ ዛሬ ምሽት ከተወሰኑ የጸጥታ አመራሮች ጋር ሚኒስትሮች ጋር በዚህ ጉዳይ ላይ ውይይት ያደርጋሉ ተብለው ይጠበቃሉ። ግን አንዳንድ ከኢራን ዋና ከተማ ቴህራን የሚደርሰን መረጃ እንደሚያመለክተው በዚህ በአሜሪካና በኢራን ጦር መካከል ያለውን ውጥረት ግጭት ለመቀነስ እንዲቻል በሌሎች እስካሁን ለማስታረቅ ለማስማማት በዲፕሎማሲ በሆነ ድርድሩ እንዲቀጥል ለመቀጠል በሚል በፓኪስታን አሸማጋሪም ከመለከታቸው አስታራቂ ሀገሮች ጋር አንዳንድ የውሳኔ ሐሳብ ጦርነቱን ተወጣ አድርጎ በክብ ጠረጴዛ ዙሪያ ተቀምጦ መፍትሄ ይስጡበት የሚል ሐሳብ የኢራን መንግስት ተቀብሏል። ይህን ሁኔታ የገመገሙ እንደሆነ ነው የሚነገረውና ግን በጣም አስቸጋሪ ሆኖም ያያሉ አሜሪካን በተመለከተ በተለይ በሆርሙዝ የተባለው የመርከቦች መተላለፊያ በተመለከተ ኢራን በምንም ታመር ይህ የሆርሙዝ ወሽመጥ የባህር ወሽመጥም የኢራን አስተዳደር የሉዓላዊነቷ መብቷ የተጠበቀ ይሆናል በዚህ ጉዳይ በድርድር አይገባም የሚል በጣም ጠንካራ አቋም እያቀረበች ነው ያለው። ትራምፕ ግን እንደምን መከፈት አለበት የነዳጅ ዘይት ዋጋ ባለም ገበያ እንደዚህ መወደድ የለበትም ይሄ መከፈት አለበት እንቆጣጠረዋለን እያሉ ናቸው። እንግዲህ አሁን ለዚህ ዙሮ እንግዲህ ምናልባት የተፋፋመ ሄደ ከሆነ ደግሞ እስካሁን እስራኤል ዝም ብላ በጦርነቱ ለሳምንታት ጣልቃ አልገባችም ግን ትናንት ማምሻውን ወርቅነሽ ወደ ከኢራን ወደ ደቡባዊ እስራኤል ወደ ኢላት ከተማ በቅርብ ርቀት ወደሚገኘው ወደ ዮርዳኖስ አስተዳደር ግዛት ላይ ወደ አራት የሚሆነው የረጅም ርቀት ተምዘግዛጊ ሚሳይሎች ተወነጨፉና ግን ባለው የዮርዳኖስ ውስጥ የአሜሪካ ጦር ማለ የጸረ ሮኬት በአማካኝነት ሶስቱን ሮኬቶች ባየር ላይ እንዳሉ አከሸፋቸው። አንድ ሚሳኤል ግን ሰው ከለለበት ክፍት ቦታ ወደቀና ይህንን በኢላት ከተማ የቱሪስቶች መናኸሪያ ከተማ በሆነችው ባየር ላይ በሰማይ ላይ ተመልክቶ አይተዋል ሰዎችን በጣም ቀርቦ ነበር ብለዋል። ለዚህ ደግሞ እስራኤሉ የኪፓት ባርዜል የተሰኘው ጸረ ሮኬት ተወንጭፏል የሚል ነገር የእስራኤል ሰራሹ ተተኩሶ እንደነበረ ይናገራሉ ኢላት የአይን ምስክሮችና እንግዲህ ምን ይሆናል በቀጣይነት እናየዋለን።
1: አዎ ሰጠኝ እንደ አሜሪካና የኢራን ጉዳይ እንዴት ነው በአንተ እይታስ?
0: እንግዲህ ዘገባዎች የተለያዩ መረጃዎች እንደሚጠቁሙት ያው ጦርነቱ እየተባባሰ እንደውም እስራኤልም ልትገባበት ትችል ይሆናል አካባቢው ጦርነትም ሊሆን ይችላል የሚል እንደባለፈው እየተነገረ ነው ያለ። ይሄ ግን የሚወሰነው በአሜሪካ ነው የሚሆነው። አሜሪካውን በከፍተኛ ሁኔታ ኢራንን እያጠቃች ነው ማንበርከክ ትፈልጋለች። እንግዲህ በእስራኤልም የተለያዩ የጦር አውሮፕላኖችና ለነሱ አጋዥ የሆኑት እየመጡ እንደሆነ ይነገራልና ሁኔታ ሁሉ የሚወሰነው በአሜሪካ ይሆናል። እንደአለው እንደ እየቀረበ እንዳለው መረጃ ጦርነቱ የሚቀጥል የሚሰፋ ነው የሚመስል። ቀደም እንደገለጽሽ ያለም ዋንጫ እንግዲህ ትላንት ተጠናቋል። ከእንግዲህ በኋላ ሌላው ያው ጦርነቱ ጉዳይ ነው እንግዲህ ወይ በሰላም የሚያልቅበት አለያም ደግሞ ሰፋ ብሎ የሚካሄድበት ሁኔታ ነው የሚኖረው እና ብዙዎች እየተናገሩ ያለው እንደው ሊስፋፋ ይችላል የሚል ነገር ነው።
1: አዎ እንግዲህ በሂደት ይታያል እንዳላችሁት ያው ካለን ጊዜ አንጻር አጥር አድርገን ያለው ማንጫ ጨዋታ እንግዲህ ፍጻሜውን ሁላችንም ማይተነዋል። ከማን እንጀምር? እንዴት ነበር ሰጠኝ? አውጣት ተመልክተዋል በሰፊው?
0: በሶስት ሀገራት በሜክሲኮ ካናዳና ዩኤስ አሜሪካ ነው የተካሄደ። በአብዛኛው በአሜሪካ በሚገኙ ስታዲየሞች ነው ጨዋታዎች የተካሄዱ። 104 ጨዋታዎች ተካሄደዋል። 48 ብሔራዊ ቡድኖች ተሰልፈው ነበረ። ከዛ እንግዲህ ሲጣራ ያው በመጨረሻም ከአንድ እስከ አራት የወጡትን ማወቅ ይችላል። ሻምፒዮን የሆነችው እንደምናውቀው ሁላችንም ስፔንና አትላንቲና፣ ሁለተኛ አርጀንቲናውና ያጠናቀቀች፣ ሶስተኛ እንግሊዝ፣ አራተኛ ደግሞ ፈረንሳይ ነው ያጠናቀቁበትን ሁኔታ አይተናል። የደመቀ ነበር። በአንጻራዊ በሰላም ሁኔታ ምንም ብዙ የተፈጠረ ነገር የለም። የትላንትሩ ደግሞ የደመቀ ነበር። ሙዚቀኞች እንደ ጀስቲን ቢበር አይነት እንደ ሻኪራ አይነቶች ሙዚቃ ዝግጅታቸውን ያቀረቡበትን ሁኔታ ተመልክተናል። 3000 የሚሆኑ የመገናኛው ታር ሰራተኞች እዛ ዝግጅቱን ለመከታተል የገቡበት ሁኔታ ተበቀው ከፍተኛ ነበር። ፕሬዝዳንት ትራምፕና ሌሎች ባለስልጣናት ነበሩ። ስፔን ንጉስ ሁሉ ነበሩ። በአጠቃላይ ሁኔታ ስፔን እንግዲህ በጥሩ ጨዋታ ማለት ነው አርጀንቲና እንዳትጫወት በማድረግ ያሸነፈችበትን ሁኔታ ተመልክተናል። 1-0 ከዛ በላይ ይሆን ነበር። የአርጀንቲና ማንድ ተጫዋች በቀይ የወጣበት ሁኔታ ይተናል። 2 ቢጫ አይቶ እንግዲህ ስፔን በታሪኳ ለሁለተኛ ጊዜ ያለም ዋንጫ አንስታለች። 2010 ዓመተ ምህረት አንስታ ነበር። አሁን ደግሞ ሌላ ዋንጫ አንስታለች። ከሁለት ዓመት በፊት የአውሮፓን ዋንጫ አንስታለች። አሁን ስፔን በጣም ጠንካራ ሆና የመጣችበትን ሁኔታ ተመልክተናል። እንግዲህ በጥሩ ሁኔታ ነው ያየ። አሁን እንግዲህ የሚቀረነ ያው አራተኛው ያለም ዋንጫ ነው ከአራት ዓመት በኋላ። ያው በአጠቃላይ ማን ማን ስንት ወሰደ ለሚለው ብራዚል 5 ጊዜ፣ ጀርመን 4 ጊዜ፣ ጣሊያን 4 ጊዜ፣ አርጀንቲና 3 ጊዜ፣ ስፔን 2 ጊዜ፣ ኡራጓይ 2 ጊዜ፣ ፈረንሳይ 2 ጊዜ፣ እንግሊዝ 1 ጊዜ ወስደዋል። እንግዲህ በዚህ ኪሊያን ኤምባፔ የተባለው የፈረንሳዩ 10 ጎሎችን በማስገባት የወርቅ ጫማውን የተሸለመበት ሁኔታ፣ ሊዮኔል ሜሲ 8 ጎል ነው ያስገባው። እንደዚህ ያለ ሽልማቶች ችም የተበረከቱበት ለሶስት የስፔን ተጫዋቾች ሽልማት የተበረከተበት ሁኔታ። በአጠቃላይ ስፔን በዚህ ውድድር ብቻ ተካፍላ ማለት ነው አንድ ጎል ብቻ ነው የገባባት 16 የሚሆኑ ጎሎችን አስገብታለች። በአጠቃላይ ደረጃ 309 የሚሆኑ ጎሎች ተቆጥረዋል። እንደዚህ ነው እንግዲህ የተጠናቀቀው።
2: ተንተናዋል ለምንግዲ ወርቅነሽ ወደ ማጠቃለያ ስንመጣ የቺታና ሹዋ የታሪክ የተስፋይቱ ምድር እስራኤል የብሔራዊ ቡድናችን ለሚቀጥሉ 4 አመታት በአለም ዋንጫ እንዲወዳደር ያብቃው የሁላችን ምኞት ጸሎት ነው። ከዚህ ብቻ ብራው
0: አንተ ካልከው እንግዲህ እስራኤል መስራት አለባት። የምድብ ሁኔታዎች ይወጣሉ። ብዙ ማለፍ አለባት። ሰኔ 8 ቀን 2030 ዓመተ ምህረት ነው 24ኛው የዓለም ዋንጫ የሚጀምረው። ከዛሬ ጀምሮ 1419 ቀናት ይቀራሉ። በሶስት ሀገራት ነው የሚዘጋጀው፣ በስፔን፣ ፖርቱጋል እና ሞሮኮ። ነገር ግን 100 ዓመት የፊፋ መመስረቱ የዓለም ዋንጫ 1930 ዓመተ ምህረት የተጀመረው 100 ዓመት ስለሚሞላው በዛን ጊዜ በአርጀንቲና በኡራጋይም በፓራጓይም ጨዋታ ይካሄዳል። ልዩ ዝግጅት ለማድረግ ማለት ነው 100ኛ ዓመቱን ለማሰብ እና በዚህ ዓመት 48 የተሳተፉት በሚቀጥለው ዓመት 64 ብሔራዊ ቡድኖች ይሳተፋሉ ተብሎ ነው
2: የሚጠበቀው። ትንበያ
0: ሳይሆን 48 ሀገራት ተሳትፈዋል። እቅድ ነው፣ ተግባር ላይ ይውላል ብለን ነው ተስፋ ምናረግ።
2: እሺ
1: ጥሩ ነው። ሪስፖርት ወደሚቀጥለው ዝግጅት እንካለን። ጊዜ አንጻር ብናወራ ብዙ ይወራ ነገር አለው ዘንድሮ።
0: እስራኤልና ኢትዮጵያ ተሳትፎ ደግሞ እነሱን ምናነሳበት ጊዜ ይምጣ።
1: መቼም በስፖርት ተመዛዛኝ ናቸው ሁለቱ ሀገራት በእግር ኳስ።
2: የአፍሪካ በኢትዮጵያ የተወለደ ሀገራችን እንዲሁም የአፍሪካ ሀገራት በሙሉ ለዚህ ያብቃቸው ነው።
0: ጥሩ እናመሰግናለን። ወደ ሳምንታዊ የስራልን ፕሮግራም እናልፋለን።
3: ስራ ዓለም
4: በዚህ ፕሮግራም በአሰሪና በሰራተኛ መካከል ከሕግ አንጻር ያለውን መብትና ግዴታ እንዲሁም በሥራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ ሸቴ።
1: ጤና ይስጥልን የተከበራችሁ አድማጮቻችን፣ በዛሬው ፕሮግራማችን ከሕግ ጠበቃ ማሙዬ ዘሬ ጋር እንወያያለን። የምንወያይበት ርዕሰ ጉዳይም የታዳጊ ወጣቶች የሥራ ሕግን በሚመለከት ይሆናል። እንደሚታወቀው አሁን ወጣቶች ረፍት ላይ የበጋው ረፍት ላይ ይገኛሉ። ተማሪዎች፣ ታዳጊ ወጣቶች፣ በዚህ ረፍት ጊዜ ደግሞ ሥራ የሚሰሩ ታዳጊ ወጣቶች በርካቶች ናቸውና ለታዳጊ ወጣቶች ያለው የሥራ ሕግ ምን ይላል? የሕጉን ሂደት የሕግ ጠበቃ ማሙዬ ያስረዳናል። የሕግ ጠበቃ ማሙዬ ዘሬ ጤና ይስጥልን፣ እንደምን አለ?
5: ጤና ይስጥልኝ ወርቅነሽ፣ እንደምን አለሽ? አንቺም ህብረተሰቡ እንደምን አላችሁ?
1: እሺ፣ በመጀመሪያ ስለምትሰጠን ሙያዊ ማብራሪያ ከልብ እናመሰግናለን። ጊዜህን አጣበህ ነው ይህን ሙያዊ ማብራሪያ የምትሰጠን። ከዚህ በፊት ባደረግናቸው የተለያዩ ውይይቶችም በርካታ ሰዎች እየደወሉ ያነጋግሩናል፣ ጥያቄዎችንም ይጠይቃሉ። ለአንተም ይደውሉልሃል ብዬ ነው ማስበው እና የምትሰጠው ሙያዊ ማብራሪያ ለህብረተሰቡ በጣም ወሳኝና ጠቃሚ መሆኑን እንደው በዚሁ አጋጣሚ መንገድ ስለምፈልግ ነው። በጣም እናመሰግናለን።
5: እኔም አመሰግናለሁ ወርቅነሽ። አሁን እንዳልሽው ያው አንዳንድ ጊዜ እዚሁ ገለጻ በራዲዮ ስናሳልፍ ብዙ ሰዎች ይገርምሻል ይደውላሉ እና እኔ በተቻለ መጠን እንግዲህ መልሶች ለመመለስ ሞክራለሁኝ እና ጥሩ ነው ይህን አካሄድ መቀጠል አለበት ብያምናለሁ። ምክንያቱም ማወቅ ማለት ጉልበት ማለት ነው። ታወቅን አንድ ነገር ከዛ አደጋ ወይም ደግሞ ከዛ እንትን እንከላከላለን አንጎዳም ብዬ ስለማምን በተቻለ መቅጠ እንግዲህ በዚህ ገበር እርዳታ ያው እንትን ማለት
1: እንቀጥላለን። እናመሰግናለን በጣም። ዛሬ እንግዲህ ያው አሁን ያለንበት የበጋ እረፍት ወቅት ላይ ነን። ብዙ በዚህ የእረፍት ጊዜ ስራ የሚሰሩ ታዳጊ ልጆች ይኖራሉ፣ እድሜያቸው ከ18 ዓመት በታች የሆኑ እና እንደው የእነሱ የስራ ህግ ለየት ስለሚል ሆካ ቦዳት ኗር ወይም ለታዳጊ ልጆች ያለው የስራ ህግ ምን ይመስላል እሱን ነው የምንመለከተው። እንዴት ነው በሀገራችን ያለው ይህ የስራ ህግ? መቼ ተደነገገ? መቼ ተግባር ላይ ዋለ? ታዳጊ ልጆች በዚህ የበጋው ረፍት ወቅት ስራ ላይ ሲሰማሩ በምን ሁኔታ ነው መሆን ያለበት? ህጉ ምን ይላል? የህግ ጠበቃ።
5: አዎ እንግዲህ ወርቅነሽ፣ አሁን እንዳልሽው እንግዲህ አሁን የእርፈት ጊዜ ነው ያለን። ታዳጊ ልጆች ዛሬ በእርፈት ላይ ነው ያሉ። እንግዲህ ብዙዎች አብዛኛውን ጊዜ ብዙ ቀኖችን በስራ የሚያሳልፉ ወጣቶች፣ ታዳጊ ልጆች እንዳሉ ሁላችንም እናውቃለን። እንግዲህ እዚህ ሀገር በእያንዳንዱ በምንውልበት በምንመሰራበት ሁላ በህግ ስለሚካሄድ ለእነሱም በሚሰሩበት ሁኔታ ለየት ያለ ህግ አለ። ይህ ህግ እንግዲህ በአውሮፓ አቆጣጠር ወይም በነጮች አቆጣጠር በ1953 ነው ህጉ የተደነገገ። እንግዲህ የሚለው እንግዲህ ህግ ምንድን ነው እንግዲህ ታዳጊ ስለሆኑ ብዙ ነገር ስለማያውቁ የእነሱን መብትነት ለመጠበቅ እንግዲህ ታሰሪዎች ላይ ህጉ ጠበቅ ይላለኝ። አንደኛ የሚከፍሉት ዋጋ ስካር ሚኒሙም ልክ እንደ ጎርመሳቸው ስካር ሚኒሙም ወይም ደግሞ መደባዊ የሆነ ክፍል የሚከፍሉት መክፈል አለባቸው እና ህጉ በታዳጊዎችን እስከ 14 ዓመት እስከ 18 ዓመት ነው የሚመድባቸው። ማለትም እንግዲህ ከ14 ዓመት በበላይ በበታች የሆነ ሰው ወይም ታዳጊ ልጅ በስራ መቀጠር ነውር ነው፣ ክልክል ነው። ይህን ማወቅ አለብን። እንግዲህ አንዳንዶች አሁን ትንሽ ጎርመስ ስለው ቢታዩም እንሰራለን ቢሉም የ13 ዓመት የ12 ዓመት ያሰራ ሰራተኛ በህግ ይቀጣል። ይህን እንግዲህ ለሰራተኞች ማወቅ አለበት፣ ወላጆችን ማወቅ አለባቸው ልጆቻቸው በዚህ እድሜ እየሰሩ። ምክንያቱም በዚህ እድሜያቸው በለጋ እድሜያቸው ሄደው ተሰሩ ሊጎዱ ይችላሉ፣ ያላቅማቸው ስራ ይሰራሉ ብሎ ስለሚታመን ይጎዳቸዋል ተብሎ ስለሚታመን እነሱ እንዳይሰሩ ህጉ በጣም ያስጠነቅቃል። ከ14 ዓመት እስከ 18 ዓመት ግን መስራት ይችላሉ። እንግዲህ አንዱኛው መደብ 14 አመት ነው እስከ 14 አመት መጀመሪያው
1: 14 አመት ወጣች የሆነ ልጅ ስራ ላይ አይሰማራም በህጉ መሰረት
5: አዛ ወደ ደግሞ እስከ 14 አመት እስከ 15 አመት እንበለው 14 አመት እና 15 አመት ግን መስራት ይችላሉ ብቻ ስራው ያው በፈት ጊዜያቸው መሆን አለባቸው 8 ሰዓት በላይ መስራት ኖር ነው አቅማቸው የሚጎዳ ስራ መስራት የለባቸውም ክፍያቸው ደግሞ ለሰዓት አሁን ባለነው ኢድኩን አርገዋለ ኢድኩን ወንገር እዚህ መጻፉን ስለ እንትን ህጉን ስለከፈትኩት አንደኛው አንድ ቀን አራተኛው ወር 26 ያለፈው ሁለት ወር ማለት ነው አይደል? አዎ እንትን ኢድኩን አርገውታል ለነዛም ይከፈለው ከ14 አመት እስከ 16 አመት 26 ብር ነው ለሰዓት አዎ ሌላው ድሜ ደግሞ 16 አመት እስከ 17 አመት ነው ለነዛ ደግሞ ምን ይከፈላል 27 ሸቀል ንቁዳ 94 28 ዘይው
1: 28 ሸቀል ማለት ነው
5: አዎ እዛው ዳ ግን ያው 18 17 አመት እስከ 18 የሆኑ ግን 30 ብር ይከፈላቸዋል ማለት ነው እንግዲህ ያው እንደምናየው አሁን ህጉ እንደ ድሜያቸው የክፍያውንም መድብ እንትን ወስኖታ ላይ የሚሰሩት ደግሞ ከስምንት ሰዓት በላይ መሆን የለበትም ከዛ እንግዲህ ሲሰሩ አሁን አንዳንድ እኔና አንቻው አንድ ቦታ ሄደን ብንቀጠ አንድ አመት ለይቅርታ አንድ ቀን ለንሳይሆን ለሙከራ ቢሉና ገንዘብ አለ ገንዘብ አንሰራም ብሉ አንሰራም ብንል መብታችን ነው ግን ተሰራነ በኋላ ግን ገንዘቡን አምጡ ማለት ያከራክራል ህግ ያከራክራል ለምን ፈቅጀትን ልጆችን ግን በዚህ ድርድር ማድረግ አይቻልም አንድ ሰዓት ብትሆንም መክፈል አለባቸው አንድ ሰዓት
1: ለሙከራ ቢሆን ግድ ነው
5: ክፍያው አዎ ታያለሽ ሁላችንም እንትን ተዳጆ ስለነበርነ ልጆች ስለሆነ የተወሰነ ስራ ልንሰራ እንሄዳለን አንድ ሰዓት በኋላ ወይም ደግሞ አንድ ቀን በኋላ ስራው አይመቸንም ሊከብደን ይችላል ሩቁ ቦታ ወርቆ ሆናል የዛን ቀን እስከን ሲወጡ ያን የሄድንበት ሰውዬ እንሰራለን ብለህ የሄድነው ክፍል መክፈል አለበት ባይከፈል እዚ ዋናው ልዩነት ወዚ ህግ በጣም ልዩ ባይከፈል አበራ ፕሊሊት ወንጀል ነው አሁን እኔና አንቺ ሰርተን አንድ ቦታ ገንዘብ አንሰጥም ካሉና በህግ እንከሳቸዋለን ግን እነሱን ግን እንደ ወንጀል አድርጎ አይቆጥራቸውም
1: መደበኛ ክስ ነው የሚሆነው
5: መደዳው መደበኛ እንደማንድ ማለትም የተወሰነ ሳሰርጨ ተወሰነ ከሰርጨ ያሰሪ አልከፈለኝም እና በየ ፍርድ ቤት ጀመክፈት ይችላል ወይ አለ መክፈሉ ግን ሰውየውን ወንጀለኛ ያረገውን ወንጀለ ማለት እንግዲህ በወንጀል ተከስቶ እንዲታሰር ብዙ ቁጣት እንዲቀጣ ይሆናል እና ስለልጆቹ ግን በጣም ተጠንቀቀው እንዲሰሩ የሚያረግ ህግ ነው ያለ እና ይሄን ታወቀነ ወላጆችም ታወቁ ወላጆች እንግዲህ ማወቅ አለባቸው ልጆች የት እንደሚሰሩ ማይጎዳቸው ስራ መስራት ያለባቸው ማይጎዳቸው ስራ በሰዓት የሚመለሱበት ስራ አሁን ደግሞ በጨለባ ደግሞ እነሱ ማሰራት አይቻልም
1: አሃ በሌሊት ምሽመረት ማሰራት አይቻልም
5: ምሽመረት ላይላ ምናምን ነው አይሰሩም አንዲያው እንግዲህ ምሽመረት አጥራይም ሊሰሩ ይችላሉ እንግዲህ እስከ 8 ሰዓት እስከ 8 ሰዓት 9 ሰዓት ሊሰሩ ይችላሉ ከ10 ሰዓት በላይ እነሱ ማሰራት ግን ነውር ነው
1: ወንጀል ነው ክልክል ነው
5: አዎ ነው እነሱ ቢፈቅዱም ልጆች አሁን አንዳንድ ልጆች ሁለጊዜ ህብየት ይጃ አሁን እንትን ስለምን ህብየትን አሁን ስለማልገባ በሰዓቱ ምናምን ይያሉ ከስራ መስራት ፈልጋሉ ይላሉ ኋላ ግን የሚቀጣ ግን አሰሪው ነው አሰሪው ለምን ይሄን ልጅ ህግሩ ያወቅ በዚህ ሰዓት አሰራህ ብሎ ይጠየቃል እና ይሄን ወላጆችን ማወቅ አለባቸው ልጆችን ማወቅ አለባቸው እንትን ደግሞ ይሄ ንፍሲዎት ሻውት ነው ሳፎት ምናምን የምንለው ደግሞ ይሄ የነሱ ደግሞ ዘለቅ ያለ ነው አከፋፈሉ ዘለቅ ያለ ነው ንስየቱ ልክ እጥፍ መከፈል አለባቸው ገንዘብ አጥተው በትረምፕ እንዳይሄዱ ያሰር ያላፍነት የት ነው የሚጀምር ከቤቱ ሲወጣ ይቅርታ ያን ሰሪ ያሚሰራ ልጅ ከቤቱ ወጥቶ ከቤቱ እስከሚገባ ነው ግዴታው ያለ ስለዚህ ከቤቱ ወጥቶ ከቤቱ እስከሚመለስ የሚያጋጥመውን አደጋ ያና ሰሪ መከላከል አለበት አብሮ በተቻለ መጠን እንግዲህ አንዳንድ ነገር እሱም አይሆንለት ስራ ሊሰራ ይችላል ግን በገንዘባቶ በቃ ትረምብ ልውሰድ እንዳይል ስለምግብ ደግሞ ከቤቱ ዞ ማይመጣ ከሆነ ልጁ ያና ሰሪ ለቁርስ ብሎ ገንዘብ መስጠት አለበት እዛ ስራ ቦታ የሚበሉት እንትን ቁርስ ከሌለ
1: ተጨማሪ ከገንዘቡ ማይታሰብ ነው ለምግብ ይሰጣል
5: ማይታሰብ ሰዓት ደግሞ በቂ እስከ ሰዓት እስከ አንድ ሰዓት እርፈት ወጥቶ ተመግቦ አርፎ እንዲመለስ በጣም ህጉ በጣም እንትን ያለ ነው በጣም ሳፖርት ማለትም የልጁን አቋም በጣም ይደግፍ ነው እና እርፈት ጊዜ መስራት ጥሩ ነው ለልጁም ጥሩ ነው አንደኛ የተወሰነ ገቢ ያገኛል ሁለተኛ ተለያዩ ነገሮች አዳጋ ወይም ደግሞ ክስተት ይከለክለዋል ግን ይሄ ሆኖ ከዛ ስራ ሄዶ ደግሞ እንዳይጎዳ ህጉ በደንብ ተባበረዋል።
1: አዎ አዎ። እንግዲህ በጣም ለልጆች ያለው የህጉ ከለላው የሚጥበቃ በጣም ለየት ያለ ነው። እንደገለጽከው የህግ ጠበቃ ማሙዬ፣ እንደው ልጆች የሚሰሩበት የስራ ቦታስ ልዩነት ይኖር ይሆን? ለምሳሌ የተለያዩ ፋብሪካዎች የሚፋል ለምንጠራቸው በኢቭራይስቱ ቢፋል ቦታ አሉ፣ ሌላም ሌላም። እና የልጆችን አቅም በማይጎዳ መልኩ አቅማቸው እንዲጎዳ ስለማይፈልግ የስራ ቦታዎች ልዩነት ይኖር ይሆን ወይስ በማንኛውም የስራ ቦታ መስራት ይችላል?
5: ጥሩ ጥያቄ። አዎ እንግዲህ ሀገራችን ወይም ደግሞ በቴክኖሎጂ ወይም ደግሞ ታደጉ ሀገሮች የተለያዩ የስራ ዘርፎች አሉ። ሆማሪ ሲም የምንላቸው ማለትም አንዳንድ ቦታዎች ተጠቀቀ ካልሰራነ ለሰውነታችን ጉዳት የሚያደርሱ ቦታዎች አሉ። የበሰለ ሰው ይደወዛ ሲሰራ ተጠንቅቆ ስለሚሰራ ጉድለቱ በተወሰነ መጠን
1: ራሱን ይጠብቃል።
5: እና ከዚህ የተነሳ ታዳጊሎች እንደዚህ ያለ ቦታ እንዳይሰሩ አይፈቀድም። ሰሪው ማያገባቸው ንስሩ ብሎ አስቀጣዋለኝ። ወላጅም መጠንቀቅ አለበት እንደዚህ ያለ ቦታዎች እንዳይሄዱ። አሁን ለምሳሌ አሁን ሚፋሊን ሲም የምንላቸው የተለያዩ
1: ኬሚካል
5: ምናምን ያሉ ቦታዎች ወይም ደግሞ ይሄ አፓርትመንት የምንለው ማለትም ህንጻ ምናምን የሚሰሩት እዛ መስራት የለባቸው። እነሱ መስራት ያለባቸው ሱፐርማርኬት አብዛኛውን ጊዜ ብዙዎች እዛ ነው የሚሰሩት ታዳጊ ልጆች። እና የተለያዩ ቀይጣና ምናምን አለ አይደለ? አሁን 14 ዓመት 15 ዓመት የምንላቸው ልጆች እኮ የበሰሉ ልጆች ናቸው። እና ቀይጣና ሂደው እስከ 1 ሰዓት ጠዋት 8 ሰዓት እና ወይም 7 ሰዓት ተኩል እስከ 1 ሰዓት ሂደው ልጆች ጋር መዋል ይችላሉ። ብዙ ስራ አለ። እና ማወቅ ያለብን እኛ እንደ ወላጅ ማወቅ ያለብን ልጆች ወደዛ ስራ ሲፈልጉ ስራውን እንዴት ያለ ስራ መሆን ማወቅ አለብን። የተለያዩ ስራዎች ስላሉ እውነት ለመናገር እዚህ ሀገር የአሰሪዎች አስተቃቀ በጣም ትልቅ ነው። ህጉም ስለ ሰራተኛ ቢላል እና ደግሞ ይሄ ታዳጊ ምናቸው ህጉ በጣም የተጠነቀቀ ነው። በጣም እንትን አንድ ነገር በስታትም ብሰራ ፍርድ ቤት ትጠየቃለ። ለምን ያ ሰው ሊሰራ ብሎ ነው የሄደ፣ ያን ቦታ ሊያሳድግ ነው የሄደ፣ ማለትም በጉልበቱ በእውቀቱ። በዚህ ሁኔታ እሱ መጎዳት የለበትም እና ያን አሰሪ በጣም መጠንቅቆ ያን ሰው መከብከብ አለበት። ስለዚህ ብዙዎች ባለፈው እኮ አውርተናል ስለ ባዲም ስለ ኮሚቴዎች፣ ስለ አሰሪ ኮሚቴዎች ስንት ጉልበት እንዳላቸው ሰራተኞች ጥሩ ትናይም ወይም ደግሞ ጥሩ ሁኔታ ተስራው እንዲኖራቸው አሰሪዎች ያላቸው ኃላፊነት በጣም ከባድ ነው። በጣም ትልቅ ኃላፊነት አላቸው። ስለዚህ እኛም ማወቅ ያለብን ህጉ እኛን ነው ለመደገፍ የሚፈልግ። ህጉ ከኛ ጋር ነው ማለት እችላለሁ። በሰራተኛና በአሰሪ ያለው ግንኙነት ሰሪዎች ነው የሚያደላ። ይሄ ነው መሆን ያለበትም።
1: አዎ ጥሩ ነው። እንግዲህ ያው ደከም ላለው አካል ድጋፍ ማድረጉ ህጉ ከለላ መሆኑ የበለጠ እንደተባለው ፍትሃዊነትን ያሳያል። ልጆች አሁን ታዳጊ ልጆች መቼም ዛሬ እንደምናየው የ11 ዓመት የ12 ዓመት ልጅም ሰርቼ ገንዘብ ማግኘት ፈልጋለሁ ሊል ይችል ይሆናል። በአካሉም ምናልባት ሲያዩት ጎልመስ ያለ ሊሆን ይችላል። ግን ያው የሚታወቀው በወላጆች ወይም ትዳዞት አቅርቦ የወላጆች ሲታይ ነው እድሜው በትክክል የሚታየው። እና እንዴት ነው የስራ ቦታዎች አሁን ልጆች ስራ ሲፈልጉ በምን መንገድ ነው ሊቀጥሯቸው የሚችሉት? ማረጋገጫ እንዴት ነው የሚያገኙት?
5: አንደኛ ማስታወቂያ ትዳዞት አምጡ ነው የሚባሉ። አሁን ያልናቸው እድሜዎች 14 ዓመት እስከ 18 ዓመት ያሉ ወጣቶች ትዳዞት ነው አምጡ የሚባሉ ወይም የወላጅህን እንግዲህ ትዳዞት እዚህ ሀገር የሚወጣ መሰለኝ 16 ዓመት በኋላ ነው የወላጅህን ትዳዞት አምጣ ይባላል። ያው እድሜው ከዛ ይታያለኝ እድሜው ስንት እንደሆነ። ሁለተኛ በምስራድ አርባካ አቡዳብ አርባካ እንትን ማክላክ አለ እንትን የተወሰነ ክፍል ይህን የሚከታተል ወደ የአሰሪ ቦታዎችም ሄዶ ገለጻ የሚሰጥ። ስለዚህ ወላጆችና አሰሪዎች ነው ተባብረው ይህን ነገር መስራት ያለባቸው። አሁን እንግዲህ አሁን እንዳልሽው እንግዲህ ብዙ አንዳንድ ታዳጊዎች ከእድሜያቸው ትንሽ እንትን ያሉ ናቸው፣ ጎረመስ ያሉ ናቸው እና አቅሙም ሊኖራቸው ይችላል ያን ስራ ለመስራት። የሚታይ ግን በአቅማቸው አይደል የሚታይ፣ ያን ስራ የሰሩትኝ ይጎዳቸውና ላይጎዳቸውን ነው የሚለው የሚታይ እና የ14 ዓመት ሆኖ ያን ስራ ማይችልም ከሆነ እኮ በእድሜው ይሰራል ቢባልም ያ ልጅ እንዳይሰራ ነው መሆን ያለበትኝ። እና ትልቁ ኃላፊነት የወላጅና የአሰሪ ነው አሁን ዳኑ ልጆች አውቁም ልጆች ይሄን ስራ የተወሰነ ሳንቲም እናገኝ ይሄን እንገዛለን ኢዝ ኦኬ ይሄ ጥሩ ሐሳብ ነው ወላጆች ግን ትኩረት ማድረግ ያለባቸው ይሄ ስራ ላንተ አይመችም ይሄ ስራ በጣም ይከብዳል አይ ይሄ ነው የሚሻለው ብዙ ወላጅን እኔ እንደማምነው ከሆነ ሰራተኛ ስለሆነ የስራ እንደሚጎዳና ወጡ ስራ እንደሚጠቅም ያውቃለኝ እና ብዙ ሰራተኞች ደግሞ የሚሰሩት ቦታ ልጆቻቸው መውሰድ ይችላሉ አዎ የሚሰሩት ቦታ አዎ ይችላሉ አዎ አንዳንድ ቦታ ስለ ልጆች የተለያዩ ስራ መስራት ይችላሉ
1: እንትን በኮምፒውተር የተፈቀደ ነው
5: አዎ ኮምፒውተር አውጥቶ ይሄን ማረግ ብዙ ስራዎች አሉ ሁላችን እንደምናውቀው እና ዛይ ደግሞ ስራት ይችላል ብቻ እኛም ማወቅ አለብንና ይሄን ድል መኖሩ ማወቅ አለብን በዚህ ፈታቸው እርፈት ስለሆነ አንደኛ አርፈው መመለስ አለባቸው በሰላም ሁለተኛ ስራም አንድ መዝናናት ብዬ ነው ማምነን ስራ መስራትም አንድ መዝናናት ነው ጧት በ8 ሰዓት እስከ 12 እስከ 1 እስከ 2 ሰርቶ ከመጣ ጊዜው እንትን ፕሮግራም አለው ማለት ነው እዛው ወደ ጓደኞቹ ጋር ይጫወታል እዛው ወደ ስለደከመው ደሞ ነገ ስራ ስላለው ደሞ በሰላም መጥቶ በጊዜው መጥቶ ይተኛል
1: አዎ
5: ስራን ስሩ ማለት ማበረታታት ጥሩ ብዬ እኔ አምናለሁ በራሴ አስተሳሰብ
1: ጥሩ ነው እንደተባለው አዲስ ነገር ነው ለነሱና ደሞ ገንዘብ ያገኙትን ገንዘብም ስለሚያስበው የገንዘብ አያያዝ ስራውን ማለት እንደሆነም የሚማሩበት ጊዜ ስለሆነ እንደተባለው በአብዛኛው ይደገፋል ጥሩ ነው እንግዲህ እንዳልከው እንደወላጆች ፍላጎት ነው ለማንኛውም ግን የወላጆች ጣልቃ ገብነት አለ እዚህ ላይ በወላጆች ውቅና ነው ታዳጊ ልጅ ስራ የሚሰሩት
5: ትልቅ ወሳኔ የወላጆች ሁኔታ ነው በአንድ ጎን ያበረታቱ ስራ ይያሉ በአንድ ጎን ደሞ የሚጎዳው ስራ እንዳይገባ ነው መጠንቀቅ አለባቸው ማለቱ ጥሩ ነው አሁን እንዳልኩት ገቢ ደሞ ስታገይ ደሞ ያን ገንዘብ ዘንበ በቀላሉ እንዳላገኙ ወላጆች እንዳላገኙት ያውቃሉ ስራ ስንሄድ አሁን ትምህርት ማንማረው ምንም 10 ብንማር ትምህርት ቤት ስራ ስንሄድ ደሞ ሌላ ትምህርት እንማራለን አሁን እንዳልኩት አሰሪዎች ገቢ ያልሆነ ስራ ስራት ከሰሩ ህጉ ይቀጣቸዋል በጣም ነው እንደው ያለከረከረ እንደው እዚህ ሀገር ሰራተኛ አሰሪ ሆኖ ሰራተኛ ላይ ጎዳ እንደው ነጣ ሲወጣ ይቻላል አውቅም እነት ለምናገር ከሆነ
1: ያው በጣም ለጥሩ ነው ለሰራተኛው ለዝቅተኛው እንግዲህ አቅም ለሌለው አካል ህጉ ያግዛል ማለት ነው በስራው ዘርፍና
5: በጣም
1: እንግዲህ በታዳጊ ልጆች ታዳጊ ወጣቶች ላይ ያለው የስራ ህግ ሲጠቃለል ለማጠቃለያም ትለው ነገር ካለ ይግደል
5: አዎ እንግዲህ ይሄን ከካልነ በኋላ ልጆች እንግዲህ እርፈት ላይ ያሉ ብዙ አዳጋ ሊደርስባቸው ይችላሉ በሰላም በጸጥታ ህይወታቸውን ጠብቀው እንዲመለሱ አንደኛ የወላጅ ቁጥጥርነት ያስፈልጋል በጣም ችግር ነው አሁን የተወሰነ ሰዓት በትምህርት ቤት ይያሉ ንዝገረት አላቸው ጧት ይሄዳሉ የተወሰነ ሰዓት ተመረው ይመለሳሉ እዛው ዲያ ጊዜ አለ ማለትም በየሰዓቱ ፕሮግራም አለ ማለት ነው አሁን ታዳጊዎች በርፈት ላይ ወጥተው ብዙ ችግር አጋጥማቸው ይመለሳሉ ህግ ጋር በጣም ይጋጫሉ እና አሁን ይሄ አጋጣሚ ጥሩ ነው ያምናለሁ ያሁን ዛሬ ተነጋገርነው አንደኛ ስራቸውን እየሰሩ እዚህ ተተላዩ አዳጋዎች መወገድ ይችላሉ ብያምናለሁ ስራ ተሰሩ ቀድም ዳልኩጠኝ የተወሰነ ሰዓት ይደክማሉ ይመጣሉ የተለያዩ ፕሮግራሞች አይታቸው ይናራሉ ጓደኞቻቸው እዛው ዲያ መተው በሰዓት ደሞ ተኝተው ከስራ ስለሚሄዱ ይሄን ያበራታተን እንዳይጎዱ ይሄን ደሞ እንጠቅማለን ለምን እንዳይጎዱ ደሞ መከታተል
1: ለአደጋ የመጋለጥ እድላቸው ይቀንሳል ያው ስራ ከጀመሩ
5: ትክክል
1: ይሄ ከተበቃ ማሙዬ ዘሬ በጣም እናመሰግናለን ስለሰጠህን ሙያዊ ማብራሪያ
5: እኔ አመሰግናለሁ መልካም ጊዜ
1: መልካም ከተማ መስክ
0: ሻዩ እንግዲህ አድማጭ መስመር ላይ ስኪዮን ድረስ አና ለማስገባት የሞከረች ነው ምርጫው የተማማቀ ነው እንዴት ነው
2: እንግዲህ ምርጫ በእስራኤል ብሔራዊ የክነሴት ምርጫ የፓርላማ ምርጫ ሊካሄድ ወደ 100 ቀን እየቀረ ነው ካውዲዮ መቼም የፖለቲካ የእኔን ምረጡኝ ውድድሩ የፕሮፓጋንዳ ልበለው ከኔ በልጣለው ከዛ ብሎ መቼም እንግዲህ በቀጣዩነት ምን አይነት ጥምር መንግስት እንደሚቋቋም እንግዲህ ባይታወቅም መቼም ሰላማዊ በሆነ ሁላችን ምኞት ሰጠ ዘመና በእውነት ህዝበ እስራኤል ከኦክቶበር 7 2023 ዓ ም የሽብር ጥቃት ለዘመናት የማይረሳ ትልቅ ጉዳት ነው የደረሰብን ለእስራኤል ህዝብ። ይህንን ተከትሎ እንግዲህ ምን እያለ ነው ያለው አስተዳደር? መልካም አስተዳደር ነው የምንፈልገው። ብዙም አከራካሪ ለምርጫ የሚቀርቡ የተለያዩ ርዕሰ ጉዳዮች ይኖራሉ።
0: አጀንዳቸው
2: አጀንዳ አበይት ርዕሰ ጉዳዮች አሉ። እንግዲህ ህዝቡ እንደ የሚጠቅመው መንገድ ለምሳሌ ወታደር ህግ የሚለው ሁኔታ ሌላም ለምሳሌ በአሁን ክነሴቱ ከመበተኑ በፊት የተለያዩ አዳዲስ ህጎችን አጽድቀዋል። ግን የጠቅላይ ፍርድ ቤት ደግሞ ትብሏቸዋል፣ ገድቧቸዋል።
0: ስማ
2: ምንድን ነው የሚሆኑት? ጠቅላይ ፍርድ ቤት ምን ይሆናል?
0: እነዚህ በመገናኛ ህጉ ዙሪያ ጠቅላይ ፍርድ ቤት የቀረበለትና ቢታ ለጊዜው ስራ ላይ እንዳይውል ህጉ ሲል የዚህ የመገናኛ ጉዳይ ሚኒስትሩ ሽሎሞ ካሪ ምንድን ነው ያሉት? የከፍተኛው ፍርድ ቤት ባጋጽ እንደዚህ አይነት ስልጣን የለውም ነው ያሉ። እንግዲህ ማን ነው የሚያስቆመው? አንድ ህግ ከህግ አንጻር ሲታይ ህጋዊ አይደለም ከተባለ ወይም ለጊዜው ደግሞ እስኪታይ ድረስ ይቆይ ከተባለ ፍርድ ቤት የሚወስነውን መንግስት ይቀበል አይቀበል የሚለው ትልቅ ጥያቄ ነው። ባለፉት ጊዜያት እንግዲህ እናየዋለን።
2: ፍርድ ቤት ከሌለ ደግሞ መንግስት አይኖርም፣
0: አገር ማትኖርም፣ ህግም አይከበርም። ምናልባት እንግዲህ በመጪው ክነሴት የሚቻቻሉ ነገሮች ሊኖሩ ይችላሉ። የ6ኛው ክነሴት ደግሞ የሚመሰረተው 38ኛ መንግስት ሊሆን ይችላል እስራኤል ከተቋቋመች። እናየዋለን። ሻየው ካለን ጊዜ አንጻር አሁን የቀድሞ ባልደረባችን አብርሃም ሚርዳይ በስልክ መስመር ይገኛል። እስኪ ወደ እሱ እንለፍ።
2: አብርሃም ሚርዳይ ጤና ይስጥል፣ እንደምን አለ?
6: ጤና ይስጥል፣ እንደምን ናችሁ?
2: እግዚአብሔር ይመስገን ደህና ነን። ትናንት እዚህ ኢየሩሳሌም ከመንግስት ቢሮዎች አጠገብ ሰላማዊ ሰልፍ ተካሂዶ ነበረ። በዚህ ሰላማዊ ሰልፍም አንተም ተገኝተህ ንግግር አድርገሃል። በተለያዩ ማህበራዊ ሚዲያ አማካኝነት ሰማን። ከሃይማኖት ጋር በተያያዘ በዚህ በእስራኤል ሀገር ከኢትዮጵያ ከአዲስ ገቢዎቹ ወደ እስራኤል ከመጡ በኋላ ወደ ሌላ ሃይማኖት እንትን ማለታቸው የሃይማኖትን እየጎዱ ናቸው የሚል ንግግር አድርገሃል። እንዴት ታየዋለህ ይህን ሁኔታ?
6: ይኸውላችሁ እንግዲህ ይሄ ነገር አዲስ አይደለም፣ ለብዙ አመታት የሚነገርና የምናውቀው ነው። ግን የኛ ህዝብ ኢትዮጵያ ቤተ እስራኤል ሁሉ አይቶ ብዙ ተቃውሞ አላደረገም። ተቃውሞ ይፋዊ ተቃውሞ ማለት ነው፣ በየቤቱ በየመንደሩ ይናገራል። ግን ትላንትና እንደተደረገው ያህል የመሰለ አድርገን አናውቅም። ሚስጥር አይደለም። ከዚህ ከመጡ በኋላ የዚች ሀገር መብት ካገኙ ዜግነት ካገኙ ቤት መግዣ ስጦታ በመንግስት ከተሰጣቸው በኋላ ሁሉም ነገር ካደረጉ በኋላ ከተረጋገጠላቸው በኋላ ወደ ክርስትና ይመለሳሉ፣ ይሄዳሉ። በኢየሩሳሌም ብዙ የኢትዮጵያ ቤተ ክርስቲያን አለ። ከዛ እየሄዱ ቅዳሜ ይሰግዳሉ፣ ይጸልያሉ። በወለዱ ቁጥርም ከዛ እየሄዱ ያስጠምቃሉ። ይሄ ሚስጥር አይደለም፣ ሁልጊዜ የምናውቀው ነው። ከኛዎቹ ደካማ የሆኑ ከኢትዮጵያ ቤተ እስራኤል እኔም ወደ ስብከት እየተሰበኩ እንደ ሞርማን ነው የሚባለው የሚያደርገው ሰበካ።
2: ሞሩ የክርስትና አይመስለኝም።
6: አይደለም። አዎ፣ አይደለም። ግን ማሳት ነው። የእኛ ሃይማኖት የእስራኤል ሃይማኖት ወዲያ ወዲህ የሚባል ነገር የለም። 3400 ዓመት የቆየ ሃይማኖት ነው። ቀኝ ግራ የሚባል ነገር የለም። አንድ ነው፣ አንድ ነው። አይለወጥም፣ አይጨመርም።
0: ካለን ግዜ አንጻር አጠራ አርገህ እንድትገልጽልን አሁን ትላንትና የተደረገው ሰላማዊ ሰልፍ ለማን ነው አቤት የተባለው? ምን ውጤት እንዲመጣ ነው?
6: ያው ዋና ወደ ጠቅላይ ሚኒስተር ቢሮ ነው ጠቅላይ ሚኒስተሩ ነው ወደ ቢንያሚን ኔታንያሁ ሚኒስተር ነው ተቆሞ የተባለው። እዛ ዋናው ግን ይሄ በኢትዮጵያ የሚመጡት ካሁን በፊትም የመጡት የእስራኤል ዘር አለን ዘራ እስራኤል ነን እያሉ እየዋሹ በስንት ጉቦ በስንት ነገር እንደሚመጡ እናውቃለን። በብዙ ሺህ የሚቆጠር እዚህ ይመጣል።
0: ያን ነው የትኛው አካል ነው በጉቦ የመጣ?
6: በዚህ ፈለስ ሙራ እንደሚታወቀው ሁሉ የኛ የእስራኤል ዘር ያላቸው እስራኤል ዘራ እስራኤል የሆኑ እንዲመጡ እኛም በዛ
2: ማን የመረመራቸው ነገድ እስራኤል አብርሃም የቤተ እስራኤል የኢትዮጵያን ብቻ አይደለም ወደ ሀገረ እስራኤል እየመጡ ያሉ ሁላችን ጋዜጠኞች ነን። ከድሮዋ ሶቪየት ህብረት ከአውሮፓ ከደቡብ አሜሪካ ደቡብ አፍሪካ ከአሜሪካ ይመጣሉ። አሁን እኮ እነሱ እንዴት ባለመልኩ ነው ለምሳሌ የህግ ሆቅ ሀሽቡት የሚባል አለ ከስደት መመለሻ የመንግስት እስራኤል ህግ አለ። በምን መልኩ ነው ከኢትዮጵያ እየመጡ አያታቸው ሚቶቻቸው የእስራኤል እስራኤል ወገን መሆናቸው ተጣርቶ ነው ብለታ ሰባለ ወይስ በጉቦ?
6: አልተጣራም። በ60 በመቶ የሚሆኑ ያልተጣሩ ናቸው የእስራኤል ዘር የሌላቸው ናቸው። እኔ አይደለሁም ምለው ይሄ ነገር መንግስትም ይላል በየአመቱ ሪፖርት ይቀርባል በኢየሩሳሌም ይቀርባል 60 በመቶ ከዚህ የፈለስ ሙራ ዘር አለን የእስራኤል ዘር አለን ብለው ከሚመጡቱ የዋሹ በጉቦ በስንት ነገር
0: ይህን መረጃ ምትልክልን ትችላለህ? አሁን ምትለው
6: ምንድን ነው? አቶ ሰጠኝ ሰማለህ መረጃ ሚስራዳፕኒም ጠይቅ። እኔ ሚስራዳፕኒም አይደለሁም። መረጃችን የኛ መረጃችን አካባቢያችን ያሉ ቤተክርስቲያን አካባቢያችን ያሉ ነዋሪዎች በየቅዳሜው 3-4 አውቶቡስ በየከተማው እየተጫኑ ወደ ቤተክርስቲያን ኢየሩሳሌም የሚሄዱት እነሱ ናቸው ምስክር እነሱ ናቸው። ስለዚህ እኔ ስማ እንጂ
0: አንድ ጊዜ ሰጠኝ ሁለት ነገሮች ከተቀላቅለናል።
6: አሁን እያልኩ ያለሁት ስማ፣ የእስራኤል ዘር ያለው ሁሉ መደገፍ አለበት። ፈለስሙራ የሚባሉ የእስራኤል ዘር ያላቸው የመጡም ሁሉ መደገፍ አለባቸው። ለምንድን ነው መደገፍ ያለባቸው? እኔ የምለው የነሱ ዘመዶች የነሱ ስጋ እየቀሩ ሌላ በጉቦ በስንት ነገር እየመጡ ነው እየመጡ ያሉ ሁልጊዜ እኮ እንደዛ ነው ምለው። እኔ ከአሁን በፊት ከጎንደርም ብዙ ሰዎች ዋትስአፕ ልከውልኛል። እውነት ነው አቶ አብርሃም ሮት ነው እየተባለ እኮ ከ2017 ጀምሮ ብዙ ልከውልኛል
2: ያለኮ አንተ ባለህበት ሰላማዊ ሰልፍ መፈከር ሰራተኛ ባሩ የሚልሁን እንዴት ታየዋለህ? ወንድሜ ምን ነው ይሁዲዎች ነን ነው ላችን ይሁዲዎች እስራኤላዊ ነን ነው?
6: እኔ እንደ ህዝቡ ይያለሁ ይሄ ነገር በፍጹም እኔ አልደግፍም። እኔ እናንተ ከነሰጠይ ከነወርቅነሽ ከብዙ ዘመን ሰርተናል አብረን ይሄ ነገር እኔ አልወጣኝም። ከዛ በመቶ የሚቆጠር ሰው ነበረ እያንዳንዱ የሚናገረው የራሱ ነው ማፍ የራሴ ንግግር ኃላፊ እስከ ድረስ እናንተን
0: መቀጠል ፈልገን ነበር። ጊዜ ገደበ ሌላ ጊዜ ሰፊ እንስተ ቀደም ደጋግመን እንደውለን ነበር ቀደም ብለ ለማስገባት ያንተ ስልክ ችግር ሆኖብን አሁን እንግዲህ ለየትግድ ለሌላው ስቱዲዮ ማስረከብ ስላለብን ነው እንደውላለን ሌላ ቀንና በሰፊው ምናነሳቸው ጥያቄዎች ይኖራሉ።
6: አንድ ቃል ግን ልጀምር
0: ሌሎች ሊገቡ እየጠበቁት
6: እኔ የምለው የእስራኤል ዘር ያለው እንዲመጣ የነው ንግግሬ እየለወጡ የዋሹ ግን አላለም
0: እንደ ታቃዋሚ ነው ይያሉ የሚያውቁ እንደ ታቃዋሚ ተበቆም ይተራቁሙ ሰዎች አው አውቃሉ አብርሃም አውቃለሁ አንተን አው የዚህ ተጣራሁ ኔታ ይምጡ ነው ያሉ እንጂ ሌላ ትርጎማ የሚሰጡ ሰዎች ካሉ ራሳቸው ይፈራሉ። እናመሰግናለን። ለለንግዲህ ለቴክኒክ ባለሙያችን ናቲ ለባልደረቦቻችን ወርቀነሽ ሃና ላንተም ሻየው እናመሰግናለን። መልካም ቀን ጊዜ ገደበን ይቅርታ።

0: ቀብር ለመምጣት ወይ ባለመቻሉም አሊያም በመፍራቱ ምክንያት ነው። ሚኒስተር ኤሊ ኮሄን ይህንን የተናገሩት በሄጽ ዮም በቀኑ የሬዲዮ ፕሮግራም ላይ ነበረ። ቤት ጽዮኒ ሚሉኒኪም የተሰኘው ፓርቲ አባል የሆነው ኤሊሳፍ ፔሬዝ ወደ ፖለቲካ ዓለም ተሰማራ። ይህ ወደ ፖለቲካ ዓለም የገባው ኤሊሳፍ ፔሬዝ እንደተናገረው ከሆነም ከውትድርና አገልግሎት ግዴታ መኮብለል ክስተቶች ህብረተሰቡ በመከፋፈል የወንድማማችነት ጦርነት ያስከትላል የሚል ስጋት እንዳለው እንዲህ ሲል አስጠነቀቀ።
1: שהייתי בלבנון בכפר קילת, שנלחמתי עם האחים שלי, מולנים, חילונים, דתיים, ימנים, חבד, כל מה שאתה רוצה. נלחמים, עוברים בית בית, ואתה נלחם. 16 יום לא התקלחנו, יצאתי הביתה, עליתי על הרכב. ומה אני שומע? אני שומע שבמה שמתעסקים זה לעודד את חוק ההשתמטות. לא מוכן לחיות במדינה שככה היא מתנהלת.
0: אלי אסף פרץ נתנגרו בליבנוס בכפר קילה בנברקופת גיזה כאונדמות שגר עברי תואקטנל גרז הממות עלמם הימנות יניאל במעקברו תדרות הימנות היניות קיים זממות חבד אבלת ימתפלגו הולו תואקטנל כבית ודבית יתזוואוון תואקטנל לסרס דיסקנת יעלסו נתאצ'נל תתאמן נברם ודבית סמלס מקנאו סטגביצ' מנסמאו נסו תוקרת סטטאו יסרובת יעלו נגר יותדרנע ממלצ'ה הגן יממלמל הגן בתמלכת הביצ'ה ያተ ኮረንጂን ስራገራችን ደነት ስራገራችን ደነት ሳይሆን ስለነሱ ጉዳይ ነው የሚያወሩት በማለት ወደፊትም ቢሆን እስራኤል ዳር ድንበር ለማስከበር የውትድርና በኩልነት ደረጃ ሁሉም ካልዘመተ የሚችለውን ያህል ምናልባት ክርክሩ በጣም በብርሰባችን እየተባባሰ በመሄድና የመከፋፈል ከዛም ግስ ይቀጥል ደግሞ የወንድማማችነት ውጊያት ያስከትል ይችላል የሚል ስጋት አለ ሲል ተናግሯል። የእስራኤል መከላከያ ሰራዊት ከሊባኖስ የሙከራ ቀጠናዎች ማፈግፈግ ጀመረም። የአሜሪካ የውጭ ጉዳይ ሚኒስትር ባወጣው መግለጫ እስራኤል በሶስትዮሽ ማዕቀፍ ስምምነት መሰረት ከፋራን ሰሪፋ እና ዞተር አልጋርቢያ ምንሮች እንደምታፈገፍግ አስታውቋል። በእስራኤልም በኩል የሙከራ መርሃ ግብሩ ሲጀመርና የእስራኤል ኃይሎች ሲወጡ የሊባኖስ ጦር ከሂዝቡላ ጋር የመጋፈጥ አቅም ይኖረው እንደሆነ ስጋት መፍጠሩ ተገልጿል። ይህ ታሪካዊ ምዕራፍ ባለፈው ሳምንት በጣሊያን ዋና ከተማ ሮም በሊባኖስና በእስራኤል መካከል የተደረጉት ንግግሮች ቀጥተኛ ውጤት ነው ሲል ሚኒስትሩ በመግለጫቸው አስታውቋል። አሜሪካም ስምምነት ማቀፍ ተግባራዊ ለማድረግ ከሁለቱም ወገኖች ጋር መስራቷን ተቀጥላለች። ባለፈው አርብ ምሽት በካን ሀዳሾት የዜና እንደተዘገበው ከሆነ የእስራኤል መከላከያ ሰራዊት እስካሁን ያልተጣሩ የሽብር መሰረተ ልማቶችን በተመለከተ የተጨባጭ መረጃ ለሊባኖስ እንደሚያስተላልፍና ነሱን የማውደም ሐላፊነት የሊባኖስ ጦር እንደሚሆን ይጠበቃል። በእስራኤል በኩል የሙከራ መርሃ ግብሩ ሲጀመር የሊባኖስ ጦር ከሂዝቡላ ጋር ለመጋፈጥ ዝግጁና ፍቃደኛ ይሆን ወይም አቅም ይኖረው የሚለው ሁኔታ ስጋት ሆኗል። ባለፈው ማይዚያ ወር በሀገሪቱ የብሔራዊ የሀገር የነጻነት ቀን በፔታ ጥግባ ወጣቱን አማኑ ዘለቀን በመግደል ወንጀል የተከሰሰው ታዳጊ በሱ ላይ የሚደረገው ህጋዊ የፍርድ ቤት እስኪያልቅ ድረስ በስር ላይ እንዲቆይ በሎርድ ከተማ የሚገኘው ወረዳ ፍርድ ቤት አዘዘም። ዘጋቢያችን አና ፒነስ እንደገለጸችው የዘለቀ ቤተሰቦች በውሳኔው መደሰታቸውና የህግ አስከባሪ እንዲሁም የፍርድ አካላት ጉዳዩን በጥልቅ በመመርመርና ህጉን እስከ መጨረሻ ሙሉ በሙሉ ተግባራዊ በማድረግ

በዚህ ቁርጠኝነትም መጓዝ አስፈላጊ ነው ብለዋል። በኢየሩሳሌም ሻር ሐሴድ በተሰኘው ሰፈር በኬረን ካየሜት ለእስራኤል ጎዳና ላይ በሚገኝ አንድ ምግብ ቤት ላይ በደረሰ በረንዳ ወይም ርፌሴት ላይ ተደረመሰ። በደረሰው አደጋ አንድ ሰው በከባድ ሁኔታ ቆስሎ በፍርስራሽ ውስጥ ተይዞ ነበረ። ሶስት ሌሎች ሰዎች ደግሞ በቀላል ሁኔታ ቆስለው ለሕክምና ወደ ሆስፒታል ተወስደዋል። ቃል አቀባያችን ቬሬድ ፔልማን እንደዘገበችው የእሳት አደጋ ተከላካዮች እና የሕክምና አዳኞች በፍርስራሽ ውስጥ ተይዞ የነበረውን ግለሰብ አውጥተው ለሕክምና ወደ ሆስፒታል ወስደውታል። በሁንጋሪ ገዢው ፓርቲ በቼዝ ጨዋታ በተደጋጋሚ የተሸለመችው ይሁዳዊቷን ፓልገርን ለሀገሪቱ ፕሬዝዳንት እጩነት እየደገፈ ነው። ጠቅላይ ሚኒስትር ፔተር ማዲያር ትናንትና እንደገለጹት አዲስ ሕገ መንግሥት እስኪጸድቅ ድረስ በአብዛኛው ስነስርዓታዊ የሆነው የፕሬዝዳንትነት ቦታ ፓልገር እንድትረከብ እንደሚጠይቋት አስታውቀዋል። ቃል አቀባያችን ኢታማር ማርጋሬት እንደመለከተው ከሆነ ሁለቱ የፖልግራር ወላጆችና እህቷ በእስራኤል ይኖራሉ። የሐማስ ከፍተኛ አመራር የሆነው ኻሊል አልሃያ የድርጅቱ የፖለቲካ ቢሮ መሪ ሆኖ ተመረጠ። በኳታር የሚኖረው አልሃያ በውስጥ ምርጫ ኻሊድ ማሻልን ያሸነፈ ሲሆን የእስራኤል መከላከያ ሰራዊት ከሁለት ዓመት ገደማ የኻሊል ሲንዋር ግድያ ከፈጸመ በኋላ ሐማስ ሲመራ የነበረውን ከፍተኛ የምክር ቤት ቡድን ቦታ ይተካል። ዘጋቢያችን ሊራን ሃሮኒ እንዳመለከተው አልኺያ ባለፈው ዓመት በዶሃ በተፈጸመ የአየር ኃይል ጥቃት ለጥቂት የተረፈ ሲሆን ሶስት ወንድ ልጆቹ ከእስራኤል ጋር በተደረገው ውጊያ ተገለዋል። በየመን የሚገኙ ሁቲዎች በሳውዲ አረቢያ ላይ የባህር ከበባ እገዳ መጣላቸውን ዛሬ አስታወቁም። የሁቲዎችም ወታደራዊ ክንፍ ቃል አቀባይ ያህያ ሳሪኢ እንደገለጸው ከአሁን በኋላ ማንኛውም የሳውዲ አረቢያ ወይም ወደ መንግስቱ ወደቦች የሚጓዝ ማንኛውም መርከብ እንደሚያጠቁ አስጠንቅቀዋል። በተመሳሳይ ጊዜ የሁቲ አማጽያን የፖለቲካ ቢሮ ከፍተኛ ባለስልጣን ሂዛም አልአሳድ በሁቲ ግዛቶች ላይ የተጣለ የሳውዲ ከበባ ካልተነሳ ሁሉንም አቀፍ ጦርነት እንደሚከፍትም አስፈራርተዋል። በብሪታንያ የስልጣን ሽግግር ባለፈው ወር መልቀቃቸውን ባስታወቁት በኪር ስታርመር ምትክ አንዲ በርሃም በጠቅላይ ሚኒስተር ሆነው ተሾሙ። በርሃም በዳውኒንግ ስትሪት ቁጥር አንድ በአድራሻ ላይ ባደረጉት የመጀመሪያ ንግግራቸው ብሪታንያ የፖለቲካና የኢኮኖሚ ስርዓቷን ማረጋጋት እንደምትችል ለዓለም ማሳየት አለባት ብለዋል። ቃል አቀባያችን ራም ብራንድስ እንዳመለከተው ከሆነ ብርሃም መንግስታቸው የኑሮ ውድነትን ለመቅረፍ ወጣቶችን ወደ ስራ ለማሰማራትና የህዝብ መኖሪያ ቤቶች ግንባታ ለማስፋፋት እንደሚሰሩ ቃል ገብተዋል። የእስራኤል ንግድ ባንኮች ባደረጉት የውጭ የገንዘብ ልውውጥ የዶላር ዋጋ በመጠኑ ጨምሯል። እስካሁን እስከ 2 ሸቄል ከ90 አጉሮት ሲሸረፍ ሲመነዘር ቆይቶ ነበረ። የዛሬ ልውውጥ የገንዘብ ልውውጥ አንድ የአሜሪካን ዶላር በ3 ሸቄል ከ05 አጉሮት ተለወጠ። የኢሮ ትንሽ ዋጋው ጨመረ። አንድ ኢሮም በ3 ሸቄል ከ48 አጉሮት ተለውጧል። በመጨረሻም የአየር ጸባይ ትንበያ በነገ ዕለት እንዲያው በትንሹ ሙቀቱ ይቀንሳል ቢባልም ግን በተራራማ ቦታዎችና በመሃል አገር አካባቢ ሙቀቱም እንደሰነበተው ነው የሚሆነው።
ከነገ በስቲያ ወደ ሮባ አካባቢ በትንሹ የሙቀቱ መጠን ይጨምራል ይላሉ የአየር ጸባይ ተመራማሪዎቹ። የስከዚሁ ነው ዜና የዜና ምንጩ።

0: የተከበራችሁ አድማጮቻችን ከወቅታዊ ዘገባ ጋር በተያያዘ የክነሴት አባል ዶክተር ጸጋ መላኩ ጋር ቀጣዩን ቃለ ምልልስ እናደርጋለን። እንግዲህ የበልኩል ፓርቲ የክነሴት አባል ዶክተር ጸጋ ፈንታው መላኩ ለሶስት አመት ከስምንት ወራት ያህል በስልጣን ቆይታ በኋላ እንሆ ባለፈው ሮፍ ማታ ክነሴቱ ተበተነ ነውና በቀጣዩ ወደ አዲስ ምርጫ ነው እንግዲህ አካሄዱ። ይህን በተመለከተም የክነሴት አባል ዶክተር ጸጋ መላኩ ተነስተልን እንደምናመሸሽ
1: ያናይስልኝ ሻያው እንዲሁም የተከበራችሁ አድማጮች በሙሉ እንደምን አላችሁ? እኔ ደህና ነኝ፣ እስራኤል አምላክ ይመስገን። ሻያው አንተ ደህና ነህ?
0: እግዚአብሔር ተመስገን ይሁን ደህና ነኝ። መሻል ይነቃል። ተመስገን ተመስገን። በእያንዳንዱ ረጋ ሁኔታ በእንደኖረ ሰው እጅግር ሆኖ ሲኖር እግዚአብሔርን እናመሰግናለን አይደል?
1: አዎ በትክክል በትክክል።
0: አዎ እንግዲህ የፖለቲካው ሁኔታ እንዴት ነው? ክነሴቱ ተበተነ። የበቸም የህዝብ ክነሴት የህግ መደንገጊያ ምክር ቤት አባል ሆነሽ እንግዲህ በስልጣን ሶስት አመት ከስምንት ወራት ቆይታ በኋላ አሁን ሮፍ ማታ ያው ክነሴቱ ተበተነ እና በቸም አድማጮች ወደፊት የጸጋ መላኩ እጣ ፈንታ ምንድን ነው የሚሆን የሚል ጥያቄዎችን የሚደርሰናል እና እንዴት ነው እንግዲህ
1: አመሰግናለሁ ሻያው። በመጀመሪያ ደረጃ በእስራኤል ታሪክ የሚገርመው ከ53 አመት ወዲህ ክነሴት ወይም የሀገራችን ፓርላማ የተወሰነለትን ቀን በትክክል ሲጨርስ ይህ የመጀመሪያ ጊዜ ነው። ካሁን በፊት በትክክል የተወሰነውን ሰዓት አልጨረሰም ብዙ ጊዜ። ምሳሌ ብሰጥህ ይህ ምርጫ እንደተካሄደው ህዳር አንድ ቀን 2022 ዓመተ ምህረት የዚህ ክነሴት ፍጻሜው የሚሆነው በ17 ቀን በአሁኑ ወር እንደሚሆን ተወሰነ። ምርጫው ደግሞ ጥቅምት 27 ቀን ይሆናል የሚል ነበረ መጀመሪያው ተወሰነው። ነገር ግን ብዙ ጊዜ በሀገራችን የፖለቲካ ቀውስ ምክንያት ብዙ ጊዜ ጊዜያቸውን አይጨርሱም። ማለት ክነሴታችን ወይም ፓርላማው የተወሰነለትን ጊዜ አይጨርስም ነበር። በአሁኑ ሰዓት ግን ይኸው ከ53 ዓመት ወዲህ የመጀመሪያ ጊዜ ክነሴት ጊዜውን መጨረሱ ነው እና በጣም የሚያስደንቅ ነው። በተለይ ደግሞ የሚያስደንቀው ለምንድን ነው ያልን እንዱ የሀገራችን የጸጥታ ሁኔታ፣ የሐማስ ሽብር ፈጣሪ ድርጅት በኢራን መሪነት በተለያዩ አቅጣጫዎች እስራኤልን ለማጥፋት የመጡ ሽብር ፈጣሪዎችን በመዋጋት በርካታ ዜጎቻችን ከተኙበት ከቤታቸው መገደላቸው፣ መቃጠላቸው፣ መደፈራቸው፣ መጠለፋቸው በጦርነቱ በርካታ ታዳጊ ልጆችን ወንድሞቻችን ማጣታችን ተዋጊዎችን ይህ ሁሉ በሀገራችን ፖለቲካ ቀውስ ያመጣልና መንግስቱ የተወሰነለትን ጊዜ ይፈጽማል ብሎ ያሰባል ነበረም። ይሄ ግን የሚያሳየው በእውነት የመንግስቱን ጥንካሬ ነውና በጊዜው መሰረት በህጉ መሰረት እነሆ ትላንትና ወዲያ ሐሙስ ዕለት ፓርላማችን የተወሰነውን ጊዜ ጨርሷል። አሁን እንግዲህ የምንዘጋጀው ለምርጫው ነው። ምርጫው ጥቅምት 27 ቀን 2026 ዓመተ ምህረት 26ኛው የእስራኤል ክነሴት ምርጫ ይካሄዳል። ይሄን ያለውና በፖለቲካው ስትሄድ በተለይ በዚህ አራት አመታት ውስጥ የነበረው ትግል ወይም ደግሞ ምንም ጠንካራ መንግስት ቢሆንም በጦርነቱ ምክንያት የነበረው ያሳለፍ ነው ቀላል አልነበረም። እኔ ራሴ ብነግርህ ሻያው አብዛኛውን ጊዜ በተለይ በጦርነቱ ቤታቸው የተቃጠሉ የሞቱትን በቀብር ስነ ስርዓት መሳተፍ፣ ወታደሮች የሞቱትን ቀብር መሄድ፣ ከቀብር ቀን ካልሆነልኝ በሰባቱ መካከል መሄድ፣ አንድም ቤተሰብ አልቀረሁም። አንድም ሁሉም ሰው ነበር መሄደውና ብዙውን ጊዜ ሌት ተቀን በዚህ በሚያሳዝን እነሱ እንኳን ሙተዋል፣ እነሱ ቤተሰቦቻቸው እንኳን ተጎድተዋል፣ እነሱን አጥተዋል፣ ለምን እኛ መገኘት የለብኝም በማለት ያልሄድኩበት ቀብር ያልተሳተፍኩበት ካልሆነም እንዳልኩ በሰባት ቀን ውስጥ ቤተሰቡን ሂጄ ያላጸናሁበት የለም። ከዚህም በተጨማሪ ደግሞ የክነሴቱ ስራ አለ፣ የፓርላማው ስራ አለ፣ የተለያዩ ህግጋቶችን መደንገግ አለ። እንደሚታወቀው ከደነገግኳቸው ህግጋት መካከል አንዱ የታዳጊ ልጆች የፖሊስ ፋይል እንዲዘጋ የሚለው ይሄ የመጀመሪያው ህግ ነው። ሁሉ ሰው አይሳካም ብሎ ነበር፣ ነገር ግን ተሳክቶ ያን አሳካሁ በል። ከዛ ቀጥሎ በተለይ ደግሞ የአፖትሮፖስ የምንለው ተወካይ የሆነ ያዛውንቶችንና ያካል ጉዳት አለባቸውን የሚንከባከቡ የነሱ መብት ህግ አንድ አመት ተኩል ነው የፈጀብኝ። ከዛ ሲሄድ የተጠለፉ ሰዎች ሲበተመለከተ ያበራ መንግስቱ ቤተሰቦች 5 ሳንቲም አይቀበሉም ነበር እነዚህ ሰዎች ከተጠለፉበት ሰዓት። ከዛ እነዚህ ተጠልፈው ለነሱ ቤተሰብ እርዳታ ሲሰጥ አበራ በገራ ሰው ነው የገባና ሰጥም ብለው ነበር። በዚህም ከፍተኛ ትግል አድርጌ ተሳክቶልኛል። ከዛም የሚገርም ሁሌ ማነሳው እስራኤል አምላክ ይመስገንና ያበራ መንግስቱ ቤተሰቦች 9 አመት ተኩል 5 ሳንቲም አልተቀበሉም። አንድ ፍቅራል ተቀበሉም። በዛ ላይ እኔ በኮሚቴ ሆኜ እንዲገባ ቤተሰቡ እንዲቀበሉ ካደረኩ በኋላ ሲመለስ ደግሞ ከአዛ ሐማስ ለቀይ መስቀል ድርጅት ያስረክባል። ቀይ መስቀል ለመከላከያ ኃይሉ የህክምና ዶክተር ነው የሚያስረክበውና መጀመሪያ የተቀበለው አበራን የኔ የመጀመሪያ ልጅ ትልቁ ልጅ የመከላከያ ኃይሉ መኮንንና የህክምና ዶክተሩ ዶክተር ኢማኑኤል መላኩ ነውና ይሄን ሳይ በሶሮካ ሆስፒታል ጉልበታችሁ በዘበዝ የነበረው ከካብላን ኮንትራተኛ እየቀለዱ ብዙ የተጫወቱባቸው ወገኖቻችን ባደረጉት ትግል ከቦታው ተገኝቼ በሆስፒታሉ ቀስ በቀስ በቋሚነት እንዲገቡ መሆኑ ከዛም የጡት ነቀርሳን በተመለከተ አስቀድሞ ምርመራ እንዲካሄድ ውድ ነው ምርመራውና ያ በጤና ጥበቃ እንዲገባ መሆኑ ክትባትን በተመለከተ አስፈላጊ ያልሆነ ክትባት የቲቪ ህመም እንዲቀር ማድረጌ እና ብዙ ነገሮችን በትምህርት በኩል ያለው ተሳትፎ ማድረጌ በዚህ ትንሽ ጊዜያት ውስጥ ከጦርነት ጋር ቀደም እንዳልኩ በዛ ላይ እንደማንኛውም ሰው ልጅ ሞታደር ነው የነበረ አሁን ጨርሷል አገልግሎት እንጂ እና ያን ሁሉ እንቅፋት ተጨንቀ ያን ጭር ወራት ውስጥ ያደረግነው እውነት አንዳንዴ ሳስበው ማመንም ያቅተኛል።
0: አዎ ዶክተር ክርስቲያን ዶክተር ጸጋ መላኩ በእውነትም ብዙ ስራ እንደ በፖለቲካለም እንደሰራሽ ይታወቃል። ግን አልፎ አልፎ መቼም ትችት ይሰነዘር የነበረው የአሊያ ኢትዮጵያ የቀሩ ወገኖችን በተመለከተ በሚለው ደግሞ ብዙዎቹ ለብዙ አመታት ከቤተሰብ ተለያይተው እዛ በተለያየ ምክንያት ከሃይማኖት ጋር ይሁን በምን እነሱን በተመለከተ እንዳጀንዳ አድርጋ አልታገለችም የሚሉ ትችትም ነበረ። በዚህ ላይ እስኪ ዲዮት
1: ተመልከት። በመጀመሪያ ደረጃ አስተያየት ያለውን ሁኔታ መናገር ተገቢ ነው። ይሄን ማስተያየታቸው ብዙ ጊዜ ፖለቲከኛ ወይም አንድ የህዝብ ተመራጭ ወይም የህዝብ አገልጋይ በሚሰራበት ሰዓት ሁሉም ነገር ይሳካለት አይደለም። እንደውም የሚገርመኝ ብዙ ነገር ይሳካልኝ። ለምንድን ነው እኔ ባጭር ጊዜ ውስጥ ከጦርነት ጋር ብዙ የተሳካልኝ? ቀደም ነገሮችን ስለማውቅ ቀደም ተዘጋጅቼ ስለመጣው በስራችን በጋዜጠኝነት በሰራንበት ዘመን በል ከዛ ውጪ በትምህርት ደረጃዬም ቢሆን ከሰዎቹ ጋር ያለኝ ትውውቅ የነበረ ስራ ብዙ ነገሩ ለተዘጋጅቼ በመምጣቴ ብዙ ነገሮችን ለመስራት ይያለው እና ሁሉ ልታሟላችሁልም ያልተሟሉ ብዙ ነገሮች አሉ። ሁሉም ተዘጋጀው ልላችሁልም የሰራኋቸውን ገለጽ ሁሉ ያልሰሩ ያቀድኳቸው ምሳሌ ብሰጥ የከፍተኛ ትምህርት ተቋም የዩኒቨርሲቲ ተማሪና የኮሌጅ ተማሪ በእኛ ዘመን እኛ ብቻ ሳይሆን እዚህ የተወለዱ ልጆች በነጻ ሲማሩ የነበረውን የኛ ወገኖቻችን ያስቀሩትን እንደገና ለመመለስ ሞክሬ ነበር አልተሳካም። ይህን ብነግረ ማሽካንታን በተመለከተ ለወጣቶቹ ይሰጥ የነበረው ድሮ ከ2015 እስከ 2019 የቤቶችና ግንባታ ሚኒስትር ጋላንት በነበሩበት ሰዓት እኔ ክነሴት አልነበርኩም። ከአንተ ጋር ነበር አብረን የምንሰራው እሱ ሬዲዮ ያኔ የነበረው ይሰጥ የነበረው እርዳታ በነ ቤኔት የስልጣን ዘመን የቀረው እንዲመለስ አቅጀ ነበር። ከጠቅላይ ሚኒስትሩ ጋር ተስማምተን 120 ሚሊዮን ሸቅል በአመት ሊመደብ ብለን እያለን ጦርነት መጣ። ገንዘብ ወደ ጦርነት ሄደ። አሊያን በተመለከተ ሆካሽውት የሚመለከታቸው እየመጡ ነው። ብዙ ባይሆንም ሆካሽውት የሚመለከተው የእኛን እርዳታ አይፈልግም እየመጡ ነው። ትልቁ ችግር ያየሁትኝ በተለይ ሆካ ክኒሳ በሚለው ወይም አክላታት ሚምሻላ በዛ የሚመጡ ሰዎች ቁጡ ከተወሰነ ጊዜ በኋላ ቆሟል። በተለይ መስፈርቱን መመሪያውን ሁሉ ነገር የሚያሟሉ 1226 ሰዎች አሉ። እነዚህን ሰዎች እንዲመጡ ብዙ ጥረት ነው ያደረግኩት። ከጠቅላይ ሚኒስትሩ ጋር፣ ከገንዘብ ሚኒስትሩ ጋር፣ ከቅሊጣው ሚኒስትር ጋር ሁሉ ተነጋግሬ ነበር። መጨረሻ ላይ ምንድን ነው መንግስት ስታቋቁም ከተለያዩ ፖለቲካ ፓርቲ ጋር ስለምታደርገው ብዙውኑ ጊዜ በዚህ ጉዳይ ላይ የሚቃወሙ የፖለቲካ ፓርቲዎች አሉ። አካሽ ወጥ ለራስ እንኳን እስከ 3 ትውልድ የሚለውን እስከ 2 ትውልድ ብቻ ይሁን ብለው አስበው ነበር።
2: ቅድመ አያት ማለት ነው?
1: አቤት?
0: እስከ 3 ትውልድ የሚለው አባባል ምንድነው?
1: ማለት አንድ ሰው ይውዲ ከሆነ ልጆቹ የልጅ ልጆቹ ድረስ ብቻ መምጣት ይችላሉ። ከልጅ ልጅ
0: ከዛ በኋላ ኢትዮጵያ ብቻ ሳይቆል ከድሯ ሰበት ሁለቱም እንደዛ ነገር
1: በመላው ዓለም ከሽውት የእስራኤል ህግ ለመላው የይሁዲ ዘር የሆነ በሙሉ የይሁዲ ዘር የሆነ እስከ 3 ትውልድ ይመጣል ወይም የተጋባ ሰው መምጣት ይችላል። ያ ያለ ሀገሪቱ ህግ ነው። እና ሃይማኖተኞች ምን አሉ? በአሁኑ ሰዓት እስከ 3 ትውልድ መሆኑ ቀርቶ እስከ 2 ትውልድ መሆን አለበት ይላል። አንድ ሰውና ልጆቹ ብቻ ያለ መቀነስ ሞክረው ነበር። በዚህ ከፍተኛ ትግል ነው የተደረገው እና ይሄንን ሃይማኖተኞቹ መቀነስ ይፈልጋሉ።
0: በጣም ግሩም። አሁን እንግዲህ በእንዲህ እንዳለ ያለንበት ያለው በቀጣዩነቱ በርግጥ ትናንት የሊኩድ ፓርቲ ፕራይመሪስ ቅድመ ምርጫ የማድረግና በክነሴት የእጩ ተወዳዳሪዎች ድልድላ ይሆናልና በትናንትናው ዕለት የሊኩድ ውስጣዊ የህግና ረቂቅ ኮሚቴ ጠቅላይ ሚኒስትር ቢንያሚን ናታንያሁ ያቀረቡት በሊቀመንበር የፓርቲው ሊቀመንበር እንደመሆናቸው መጠን እሳቸው 8 አዳዲስ የእጩ የክነሴት አባላት መሾም እንደሚችል ፈቀደላቸው ኮሚቴው ተባለና አሁን እዚህ ላይ እንዴት ነው ያንቺን ሁኔታ እንግዲህ ምንድን ነው የሚሆነው?
1: በጣም ጥሩ ጥያቄ ሻየው። በመጀመሪያ ደረጃ በሊኮድ 151 ሺህ አባላት አሉ። በየአመቱ መዋጮን የሚከፍል 64 ሸቀል ነው። ከዛ ይበልጥም በወር ሲከፈል 5 ሸቀል ነው የሚወጣ እና በዚህ ጉዳይ ላይ የኛ ህብረተሰብ ተሳትፎ በጣም ዝቅተኛ ነው። እየተዘዋወርን አባል ሆኑ በተለያየ ቅስቀሳ በማደርግበት ሰዓት እሺ ያሉ ብዙዎቹ አባል አልሆኑ። ይሄ ለኔ ብቻ ሳይሆን በፊትም በነበሩ የክነሴት አባላት በኩል ያየነው ነው። በሊኩድ የነበሩ ማለት ነው። በሊኩድ ቅድመ ምርጫ አለ ፕራይመሪስ አሁን አንተ ያልከው። ፕራይመሪስ በሚሆንበት ሰዓት ከፍተኛ ድምጽ አባላት ያለው ነው ብዙ ድምጽ የሚያገኘው እንጂ ችሎታህን የሚያይልህ የለም። የስራህን ደረጃ የሚያይልህ የለም። ብዙ ሰው ያለው ብዙ አባላት ያለው በተለይ በሊኩድ ብዙ አመት የቆዩ አንዳንዶቹ እስከ 3 እስከ 4 ትውልድ የደረሱ አሉ። በዚህ አባል የሆኑት ማለት እኔ እኮ ዛሬ አይደለሁም ያባቴ አባት ነበር የእናቴ እናት ነበረች እንዲያሉ ይሉሃልና አባል የመሆኑ ጉዳይ ብዙ አስፈልጊ ነው። በእኛ ህብረተሰብ ግን ብዙ ተሳትፎ የለም። ሌላው በሊኩድ አሁን ቅድመ ምርጫ አለ። በዚህ ቅድመ ምርጫ ላይ እኔ ለምሳሌ አሁን ቅድም ያልከው አለ ጠቅላይ ሚኒስትሩ 8
0: እጩ የክነሴት አባላት
1: ሳይወዳደሩ ለማምጣት ይፈልጋሉ። ለምንድን ነው ማምጣት የሚፈልጉት?
0: አዳዲሶች ናቸው።
1: አዳዲሶች ካሁን በፊት ክነሴት ያልነበሩ
0: እና
1: ለምንድን ነው ብትል ከክነሴት አባላት መካከል አንዳንዶቹ በግምገማ ጥናት ሲታይ በነሱ ምክንያት ደጋፊ እናጣለን ለመጨረሻው ምርጫ የሚላለ እና ጠቅላይ ሚኒስትሩ የመጨረሻው ምርጫ ላይ ጥቅምት 27 ላይ ብዙ ድምጽ ማግኘት የሚችለው የተወሰኑ የክነሴት አባላት በተለያዩ መንገዶች ህዝቡ ማይደግፋቸው ባነጋገራቸው በተለያዩ ነገር ስላሉ በዚህ ጉዳይ ላይ እነዛን ሰዎችን አዲሶችን አምጥቼ ኃይል ማግኘት አለብኝ ብለው ጠየቁ። በሊኩድ ታሪኩ ነው የማያውቅ ነው ሻያው 8 ሲፈቀድላቸው ባለፈው የነበረው የተፈቀደው 5 ነው የነበረው። አንዷ እኔ ነኝ የነበርኩት ተሳውስ እንዱ 37ኛ ቦታ አትገባም ተብዬ ሁሉ ሰው እኔን ህዝቡ አይደለም መርጦኝ የገባሁት ጠቅላይ ሚኒስትሩ ናቸው እና ፖለቲካ ፓርቲውን ያጠናክራል
0: ይላል። ወይ ወኖር የሚል ህግ አለ ስርዓት እጩ የክነሴት አባላት የመምረጡን ሁኔታ የሚለውን ህግ በተከተለ ነው አይደል የነበረ
1: ያለ ከዛ ከኑ የኖር ወይው ሌላ ነው መንግስት ስላዋቀር ነው። መንግስት ባናዋቀር ኖሮ ላልገባም ይችል ነበር ያው መንግስት ስላላዋቀር ነው። እና ግን ከመጀመሪያው ነይ ከኛ ጋር ሁኝ ብለው የወሰዱ ጠቅላይ ሚኒስትሩ ናቸው። ፕራይመሪ ሳልተወዳደርኩም የኛ ሰው አንድ እጁን አውጥቶ የመረጠኝ የለም። ፕራይመሪ ሳልነበርኩ እሳቸውን ወሰዱ ቀጥታ አሁን 8ቱን እንደሚያመጧቸው እና ይሄ ነው ያለው። ሌላው ለወደፊቱ ምን ይሆናል የሚለው ተመርከክ በፖለቲካ ዓለም ፖለቲካውን መሄድ አለብህ አብረህ እንደማንኛውም አባል የሆኑ እኛ ሰዎች አሉ በሊኮድ እርግጠኛ ነኝ እንደሚመርጡ አልጠራጠርም። መተይሳተፋሉ ይመርጡኛል የሚል እምነት አለኝ። ከዛ ውጪ የኛ ህብረተሰብ ቁጥሩ በጣም ጥቂት ነው። አባል የሆነው በጣም ጥቂት ነው። ከ151 ሺህ ስታየው በጣም ትንሽ ነው እና ሌሎቹን ጨምሬ ወዳደራለሁ ለውድድር ቀርባለሁ ኢሻያው እንደዚህ ነው ያለኝ እምነቴ በሚችለው አቅም ህብረተሰቤን ለማገልገል ነው ፍላጎቴ ህብረተሰቡ ብቻ ሳይሆን እስራኤል ህዝብ አጠቃላይ እስራኤል ህዝብ ቢሆን ቅድም አልኩ አንዳንድ ጥቦቹን የኛን ብቻ ገደጽኩ እንጂ ለኛ አጠቃላይ ለእስራኤል ህዝብ ያስተላልፍኳቸው ለምሳሌ በሰጠህ ተጠባባቂ ውትድርና ያገኙ የሚያገለግሉ ሚሊዮን ያሉ ተማሪዎች በነሱ በኩል እርዳታ በሚለው በህጉ ከዛ ውጪ ተይል ለምሳሌ ተጋቡ ሰዎች ባሎቻቸው በውትድርና ሲሞቱ እርዳታ ይሰጣል ግን ሊዳሩ ተዘጋጅተው የታጨቹ ሴት ባዶ ነበር የሚቀሩት ወይ በዚህ ጉዳይ ላይ በህግጋቱ በብዙ ነገሮች ተሳትፍ ያለውና ያለ እንግዲህ በፖለቲካ ምንድነው ትሞክራለ ለመርዳት እና ለውድድር ዝግጁ ነኝ እርግጠኛ ነኝ በተለይ አባል የሆነው ወገናችን ድምጽ መስጠት አለበት መሳተፍ አለበት በፕራይመሪስ ነው የምለው
0: ግሩም እንግዲህ ያው መወዳደር እንዳለ እንግዲህ ጥሩ ውጤትን ያጋጥምሽ ብለን ነው እንጠብቀው እንግዲህ በዚህና በዚህ ብናጠቃልል
1: አመሰግናለሁ ኢሻያው በእውነትም ትልቁ ነገር መሰለ አሁን እኛ ህብረተሰብ በፖለቲካ ለመሳተፍ ብዙ ሰዎች ፍላጎት አላቸው በተለያዩ ፖለቲካ ፓርቲዎችም ይገባሉ አስፈላጊ ነው ፖለቲካ መሳተፍ ያስፈልጋል ፖለቲካ ነውር አይደለም ፖለቲካ ያንድን ማህበረሰብ ወይም የተወሰኑ ቡድኖችን መብት ማስከበሪያ ነው አንዳንዶቹ እንደመጥፎ ያዩታል መሳተፍ ያስፈልጋል ነገር ግን በመሳተፍበት ሰዓት ብቁ ነኝ ወይ ችሎታው አለኝ ወይ ካሁን በፊት ሰርቻለሁ ወይ ህብረተሰቡ ያውቀኛል ወይ ይኸው የፖለቲካ አንዱ ነው ሌላው ብቃትህም ኑሮህ ትምህርቱም ኑሮህ ለህብረተሰቡም ሰርቻለሁ ህብረተሰቡ ካሁን በፊት ያውቀኛል ከሚለው አልፎ ተጨማሪ መሆን ያለበት የህዝብ አገልጋይ ነው ፖለቲካ ስትመጣ ላንተ አይደለም ለህብረተሰቡ ነው ፖለቲካ በምትመጣበት ሰዓት ወገኔ ላገልግሎ በለመምጣት አለብህ እንጂ እኔ ምን አገኛለሁ ብሎ ራስክ ምታስቀምጥ ከሆነ ጥሩ አይደለም ሌላው ተጨማሪ ምገልጸው ይሻያው ቅድም ያልከው ነገር አለ አንዳንድ ጊዜ ትችት ይመጣል ይሄን አልሰሩም ይሄን አልሰፋችሁም ይላል ያንም መፍራት አያስፈልግም የሁሉንም ሰው ፍላጎት ማሟላት አይቻልም
0: እኛም እንደ ጋዜጠኞች በቅንነት እያገለገልን ለጧት ለሊት ሳንል ወደኛም የሚሰነዘር አላስፈላጊ የሆነ ትችት አለ ትችት ቢኖርም በአላግባብ የስም ከአንቺ ጋር የምንነጋገርበትም ባይሆንም የስም ማጥፋት አላግባብ የስም ማጥፋት ሁኔታ አለ በትክክል በእውነትም ሆነ በሐሰት እንደዚህ አይነት መጥፎ ጎጂ የሆነ ክስተት አለ ሊታረም ያለበት ሁኔታ ነው ለማንኛውም
1: እሺ ስለይሻየው ፈቃድ ከሆነ አንድ ደቂቃ አስጠኛ ሆነ ያልከው ትችት አስተያየት ሰሩ አልሰሩ ለተቀማይ ሰማይ ቅርቡ ነው ወዘም ብለው አልሰራም ሊሉ ይችላሉ አንተንም ምንን የሚሏሉ ይሄን መስራት አያስፈልግም በራስ መተማመን አለብህ በትክክል መስራት አለብህ የምትሰራውን በሙሉ በንጹህ ልብነት ከፍቅር ወገን ለማገልገል መስራት አለብህ ነገር ግን ህግን የተላለፈ ስም ማጥፋት ሲመጣ ዝም ብሎ መስጠት አያስፈልግም ያው ህግን ተመርኩዞ ህግን ተጠቅሞ በህግ ፊት እንደ አይነት ሰዎች ማቆም ያስፈልጋል በተለይ በህግ በኩል የተላለፈ ጉዳይ ካጋጠመ እኔ ምሳሌ ልስጥህ ባለፈው ጊዜ በኔ ላይ አንድ ሰው የተናገረው ነገር ነበር ምንድን ነው ያረኩት ወዲያውኑ ነው በጠበቃ ማስጠንቀቂያ ይጻፍኩት ይቅርታ ባይጠይቅ ኖሮ ቀጥል ነበር ፍርዱ ከባ እና ትችት ምትለው ሰራ አልሰራ ይሄ ቀላል ነገር ነው ለተቀማይ ሰማይ ቅርብ ነው እንዳልኩ ቀድም የማይሰሩ ሰዎች ዝም ብለው ይተቻሉ ወይም ደግሞ የሁሉን ሰው ፍላጎት አታሟላ ነገር ግን ከልክ ያለፈ የዘለለ በህግ በኩል የሚያስቀጣን የሚናገርን ሰው ደግሞ ዝም ብሎ ማለፍ አያስፈልግም ነው ማለት
0: ግሩም እናመሰግናለን የክነሴት አባል ዶክተር ጸጋ መላኩ እናመሰግናለን መልካም ምሽት
1: እና ይስጥልኝ ሻያው በጣም ነው ማመሰግነው ድምጽን አፍቆኛል የሬዲዮ ስርጭታችን አንድ ላይ ስናቀርብ የነበረው
0: አዎ ለብዙ አመታት ያስቆጠረ ነበር አብራራን የሰራን አዎ 30
1: አመት አብረን ሰርተናል ከነበሩት ፕሮግራማችን መካከል እየተቀባበልን የምናቀርበው የሳምንቱ ማጠቃለያ ዘገባ ሁሉ ያስታውሰዋሉ
0: አዎ ማይረሳ ነው እሺ መልካም ለሌት መልካም ቆይታ ሙዚቃ

0: ተከበራችሁ አድማጮቻችን፣ ቀጥለን ወደ ህግና ፍትህ ስናልፍ መቼም የእስራኤል መንግስትን የተመለከተ ስለሆነ ከጠበቃ ዘይብ ካሱ ጋር ነው የሚሆነው። ዘይብ ካሱ ጤና ይስጥልን፣ እንደምን አመሸ?
1: ጤና ይስጥልኝ ሻያው፣ አንተም ለአድማጮቻችንም እንዴት አመሻችሁ?
0: ደህና ነን እግዚአብሔር ይመስገን፣ ደህና ነን። እንግዲህ በእስራኤል የምርጫ የክነሴቱ ተበትኖ ወደ አዲስ ብሔራዊ የክነሴት የፓርላማ ምርጫ ጥቅምት 27 መጩ እንደሚካሄድ ነው የተወሰነው እና ከዛ በፊት ግን ባለፉት ሁለት ሳምንታት ያህል ጥምሩ መንግስት እንዳው ወደ ባለሳሳት ወደ 5 የሚሆኑ አዳዲስ ህጎችን አጸደቀ። መንግስት ግን ጠቅላይ ፍርድ ቤት እየተቀበለ ውድቅ ያደረጋቸው አሉ። ደግሞ ለጊዜው ያገዳቸው ህጎች አሉ። ምን ማለት ነው? እንዲያው እስኪ ስለዚህ አስረዳን።
1: እሺ፣ በጣም ጥሩ። በጣም አስቸጋሪ ትንሽ በእስራኤል ሀገር ባለንበት ሁኔታ እንግዲህ ሶስት አይነት እንግዲህ ፍርድ ማለትም ህግ የሚላቸው ሶስቶች እያንዳንዱ የራሳቸው ስራ ነው እንጂ ጣልቃ መግባት አይችሉም የሚል እንግዲህ ይህ ህግ አለ። አንዱ ክነሴትን በተመለከተ የመደንገግ ብቻ ነው መብቱ። ሁለተኛ ደግሞ ዳኞች በተመለከተ ዳኝነትን ብቻ ነው ማለትም መዳኘት ብቻ ነው ክነሴት በደነገገው ህግ የህጉን ከጥቅም ላይ የሚያዋሉ ፍርድን በተመለከተ እንግዲህ ዳኛ ነው ማለት ነው እና ፍርድ ቤት። ሁለት ሶስተኛው ደግሞ መንግስት ነው ማለት መንግስት ያው በቃ አገሪቱን እንዲያስተዳድር በህጉ መሰረት ተመርጦ እንዲያስተዳድሩ። እነዚህ ሶስቶች እንግዲህ ዋና ዋናዎች ናቸው። እነዚህ አገሪቱን ለመምራት አገሪቱን እንግዲህ እንዴት አድርገው እንደሚመራ እነሱ እንግዲህ አንዱ ጣልቃ ሳይገባ አገሪቱን መምራት አለበት ማለትም መካሄድ አለበት። አሁን ያለነው ችግር ምንድን ነው? እንግዲህ በሆነው ሁኔታ የአብዛኛውን የፍርድ ቤቱ የገባው ጣልቃ ትንሽ አስቸጋሪ ነው። ለምንድን ነው? ከአሁን የነበረው ምንድን ነው? የክነሴትን ህግ ማለትም ፍርድ ቤቱ ይሰርዛል ወይም ደግሞም ውጭ ውድቅ ያደርጋል የሚለው አልነበረም። መቼ ነው የሚሆን የነበር? ምናልባት ይህ ህግ ክነሴት የደነገገው ህግ ማለትም ህጋዊ ያልሆነ ማለትም መብት የሚነካ፣ ሁለተኛ ደግሞ አገሪቱን የሚነካ፣ ሶስተኛ ደግሞ ብዙ ነገሮችን ለህዝብ ጥሩ ያልሆኑ ነገሮች ወይም ለህዝብ የሚጎዱ ነገሮች ከሆኑ ግና ለተወሰነ ብሔረሰብ የሚጎዳ ሆኖ ስተገኘ ያነ ህግ አዎ እንግዲህ ፍርድ ቤቱ የጠቅላይ ፍርድ ቤት ለክነሴቱ አስተያየት ይሰጣል ማለት ነው። አብዛኛውን ጊዜ ህጉን አይሰርዘውም የሚለው ምንድን ነው? ክነሴት የደነገገው ህግ በእኛ በኩል አስቸጋሪ ስለሆነ ብሎ መልሶ እንደገና ይህን ነገር አስተካክሉ ብሎ አስተያየት ይሰጣል። ይህ ነው የነበር ህጉ፣ ይህም ነበር። አሁን ያለነው ግና በቃ አሁን በዚህ አመትም እንችላለን በቃ የከፍተኛ ፍርድ ቤት ማንኛውም የክነሴት አባል ህግ በሚደነግግበት ጊዜ በቃ እሱ ኃላፊነት ወሰደ ማለት እንችላለን። ምንድነው? ማንኛውን ህግ ያቆማል። መጀመሪያ ያን ህግ ጥቅም ላይ እንዳይውል ማለትም በተደነገገው መሰረት ያ ህግ ጥቅም ላይ እንዳይውል ደግሞ ህጉ ከጥቅም ላይ እንዳይውል መጀመሪያ የሚሰጠው መመሪያ ምንድነው? አቁም። መጀመሪያ ህጉ ይቁም ማለት መስነ ስርዓት እንዳይውል ማለት ነው። ካቆመ በኋላ መንግስትን በቃ መንግስትን ምን ይለዋል? በቃ ለዚህ መልስ አምጡ ወይም ደግሞ እንዴት ይህ ህግ ሊጸድቅ ቻለ በማለት ይህን በተወሰነ ጊዜ ያው በቃ መልስ ሊሰጡ ያደርጋል። ከዛ ወዲያ ሊሰርዘውም ይችላል ወይም ደግሞም ሀሳብ ሊሰጥ ይችላል። ግን አስቸጋሪ ነው ይህ።
0: አሁን ለምሳሌ ጠበቃ፣ አሁን ችግሩ የኦክቶበር 7/2023 የሽብር ጥቃት በከባድ የማይረሳ ነገር ነው በእስራኤል ህዝብ ላይ የደረሰው። አሁን ከዚህ ጋር በተያያዘ በእስራኤል ህብረተሰብ በጣም በሚከራከርበት አጀንዳ የውትድርናን አገልግሎት በአንድ ወገን ብቻ ሸክሙ የውትድርና አገልግሎት ከባድ ስለሆነ ሁሉም የሀገራችን ልጆች ወጣቶች ሃይማኖት ሃይማኖተኛ ሆኖ ይማገር ያገልግል የሚል ጥያቄ ሲቀርብ ከዚህ ጋር በተያዘ በጥምሩ መንግስት የሃሪዲም ፓርቲዎችም ችግር ፈጥረው ነበር በጥምሩ መንግስትና አሁን ይሄን በተመለከተ ከደሴቱ ከመበተኑ በፊት የጸደቀው ምንድነው የሃሪዲም የቶራ ቅዱስ ኦሪት መጽሐፍን የሚማሩ ወጣቶች እንደነሱ ውትድና ከውትድና አገልግሎት ነጻ የሚያደርጋቸው ህግ ደነገገ መንግስት ግን ጠቅላይ ፍርድ ቤት ይሄንን እገዳ ጣለ ተግባር ላይ እንዳይሆን የሚል እገዳ አወጣና ይሄን እንዴት ታዩዋለ?
1: ኦኬ እንግዲህ ጥሩ ጥያቄ ወደኋላ እንመለስና እንግዲህ የሃሪዲም ክፍል ወታደርነት የማይሄዱበት ሁለት ምክንያት አለ። አንዱ ምክንያት በቃ ዳቪድ በንጉሪዮን የመጀመሪያው ጠቅላይ ሚኒስትር ይሄን ለነሱ ማለትም ለሀገሪቱ ኦሪት አስፈላጊ ኦሪት መማር ማለትም ሀገሪቱ የሃይማኖት ሀገር ስለሆነች የይሁዲ ሀገር ስለሆነች ጦርነት የሚሄዱ ብቻ የሚሰሩ ብቻ ሳይሆን ኦሪትን የሚማሩ ያስፈልጋል በማለት እነሱን በቃ ወታደርነት ለማገልገል ነፃ ናቸው የሚል ይሄ እንግዲህ አንዱ ይሄ ነበር። እና ህግም አልነበረም ደንብ ነው የነበረ በቃ በደንብ ነው የሚስተካከሉ የነበረ አንድ ወቅታል የሚባል ነበር ወደ 20 አመት ዙሮ ዙሮ መጨረሻ በቃ ይሄ ነገር ጥቅም ላይ እንዳይሆን
0: ቁጥራቸው ደግሞ ጥቂቶች ነበሩ አሉ።
1: አዎ ትክክል ቁጥራቸውም ትንሽ ነው። ከዛ ላይ ደግሞ አስፈላጊነቱ እንግዲህ ሃይማኖት ሀገር ስለሆነ ኦሪት መማር አለበት ማንኛውም እንዳይጠፋ መከታተል አለበት በሚል ሀሳብ ነበር። ግን ጊዜ አልፎ ያው በጣም ብዙ አመት አለፈ እንደምታውቀው። አሁን እንግዲህ ያለንበት ወቅት ምንድነው እነሱ ፈሳታፊ ናቸው ለሀገሩስ ወይስ አይደለም የሚለውን በቃ ይሄ አወዛጋቢ ሆኗል። እና ያሉት ኩለታው ይሄዳሉ የሚላለ ኩለታው ይሄዱ የሚላሉ እና ይሄ ችግሩ ምንድነው እንግዲህ በህግ ነው የጸደቀ በህግ ያጸደቀ እንግዲህ ምንድነው የጠቅላይ ፍርድ ቤት እንግዲህ ህግን በህግ ትጥላለ እንጂ ህግን በፍርድ መጣል አይችልም። ለምንድነው ብዙ ነገሮች የፍርድ ቤት ፖለቲካ ውስጥ ተገባ እምነት ያጣል። እምነት ካጣ ማለት እንግዲህ የሚፈረደው ፍርዱላ እንግዲህ ሁሉም እምነት አይሰጠውም ማለት ነው። አብዛኛው ፍርድ ቤት የሚኖረው ምንድነው የሚያስፈልገው ምንድነው ሰው እምነት እንዲሰጥበት ነው ማለት ነው። እምነት ከሌለ እንግዲህ የፍርድ ቤት እንግዲህ የሚወሰነው ውሳናውላ ፖለቲካውና ወይም አላግባብ ነው ማለት ነው። እና አብዛኛውን ጊዜ ፍርድ ቤቱ በሁለት አመት ውስጥ ወይም በአመት ተኩል ውስጥ የምናየው ፍርድ ቤቱ ወደ ከአጀንዳው ማለትም ከሚገባው ራቅ ብሎ የገባው የሌላን አካል ውስጥ ገብቷል ማለት ነው። ማለትም እሱ የገባው አካል ምንድን ነው በቃ ህጎች ሲደነገጉ ተለብሎ አቁሙ ወይም ደግሞ መሰረዝ ይህ የለም በዲሞክራሲ ሀገሮች።
0: እዚህ ላይ ጠበቃ ጠቅላይ ፍርድ ቤት ጣልቃ ገብነት መንግስትም የደነገገው ጣልቃ ገብነት የጠቅላይ ፍርድ ቤት የሚለውን ባልከው ቃል ነገር ከምን ተነስቶ ነው? የህግ አንተ የህግና ፍትህ ባለሙያ እንደመሆን መጠን ጠቅላይ ፍርድ ቤት ዳኞች የተወሰኑ ዳኞች ናቸው እንደምታውቀው፣ እኒህን ውሳኔ የሚያደርሱት ከምን ተነስቶ ነው? ሮሮ ከህዝብ አቤቱታ እየቀረበ መሰለኝ።
1: አዎ እንግዲህ አዎ ትክክለኛ እንግዲህ እያንዳንዱ እንግዲህ ማንኛውም ሲደነገግ እንግዲህ እውነትክን ነው እንግዲህ ማንኛውም መብት አለው። ይሄ ህግ ለኛ መጥፎ ነው ጥሩ አይደለም ማለት በቃ ይግባኝ ይላሉ ማለት ነው። የዛን ጊዜ ያነ ፍርድ ቤት እንግዲህ ሁለት ነገሮች አሉ። ፍርድ ቤቱ አዎ አልቀበልህም የማለት መብት አለው እቀበላለሁ ማለት መብት አለው ማለት እቀበል ግን ካየ በኋላ ካጣራ በኋላ ከነገሩን ከተዘበ በኋላ ሚለው ምንድነው አይ የኔ መብት አይደለም ማለት መብት አይደለም ብሎ መመለስ ይችላል። አብዛኛውን ጊዜ ፍርድ ቤቱ የሚያደርገው አሁን እና ማንኛውም ወደ እሱ ሲመጡ ሁሉን ተቀባይ ነው ማለት ነው። ማንኛውም ነገር ሸፊት የሚለው ያው ከቀድሞው እንግዲህ የፍርድ ቤት ዋናው ባራክ የሚባለው እሱ ነው ያመጣው። ምን ያመጣው ምንድን ነው ማንኛውም ፍርድ ቤት የቀረበው በሙሉ ፍርድ ቤቱ መፍትሄ መስጠት አለበት ሁሉ የወሰነ ደንብ ነው እንጂ ህግ አይደለም። ማንኛውም ለፍርድ ቤት ሲመጣ ፍርድ ቤት እርዱኝ ወይም ደግሞ ለፍርድ ቤት ሲጠይቅና ይግባኝ ሲል ያን የጠቅላይ ፍርድ ቤት ግዴታ ለማንኛውም ሰው መልስና ወይም ደግሞ ተቀባይነት ወይም ደግሞ መዳኘ ታለበት እንጂ አልችልም ብሎ መመለስ የለበትም ብሎ በደነገገው በሰጠው እንግዲህ የፍርድ ቤት ውሳኔ ከዛ የመጣ ነው ማለትም ደንብ ነው እንጂ ህግ አይደለም። በህጉ መሰረት ግን ሁለት ሶስታቸው የተለዩ ናቸው። አንዱም ባንዱም መጣልቃ መግባት የተከለከለ ነው እና እዚህ ላይ ነው እንግዲህ ትንሽ የቀይ በኩልና የግራ በኩል ትንሽ ባለነውበት ጊዜ ትንሽ የፍርድ ቤቱን በቃ ፖለቲካ ነው የሚፈረደው ፍርዱላ እነዚህ ደግሞ በቃ የሚሆነው ሁላ በቃ ፖለቲካ ነውና ማንን ለማመን አስቸጋሪ ሆኗል አሁን ማለት ነው። ለምን እንደሆነ ፍርድ ቤቱ ትንሽ ካለው መብት ሸሽቷል ማለት ነው። ገብቷል ህልላ መብት ገብቷል ማለት ነው። ይህ ነው እንግዲህ ትንሽ ቀውስ ያመጣ ማለት ነው በህግ በኩል።
0: አሁን ያለው ገዢ እስካሁን የቆየው ባለፈው አሙስ የተበተነው ጥምር መንግስት ክነሴት ተበትሏል። ወደ አዲስ የፓርላማ ምርጫ እንግዲህ በመጪው ኦክቶበር 7 ቀን ነው ምርጫ የሚካሄደው ለፓርላማ። አሁን ይህ መንግስት ስልጣኑን ከሶስት አመት ከስምንት ወራት በፊት ጀምሮ ክርክር የነበረው ምንድነው በፍርድ ቤቶች እና በሚኒስትሮች መካከል አለመግባባት ቆይታ ነበረ። የፍርድ ቤቶችን ሳይል ፍርድ ቤቶች ከጠቅላይ ፍርድ ቤት ያውራጃ ፍርድ ቤት አጠቃላይ ያውራጃ ፍርድ ወረዳ ፍርድ ቤትም ሳይቀር መዋቅሩን መቀየር አለብን የሚል ጥያቄ ቀርቦ ብዙ ሲዋዩበት ቆይቷል። ግን እስካሁን በዚህ በመዋቅሩን የፍርድ ቤቱን በተመለከተ ለውጥም ሹመት ሁኔታ አልተወሰነም። አሁን ባለፉት ቅርብ ቀናት የሚኒስትሮች የጠቅላይ ፍርድ ቤትን ትዕዛዛን ፈጽምም እስከ ማለት ደርሰው ነበረ። እንዴት ነው?
1: ይህ በጣም አስቸጋሪ ነው። እዚህ ላይ ትንሽ ለሀገሪቱ ያደጋል። ማለትም መንግስት የጠቅላይ ፍርድ ቤት ውሳኔ አልፈጽምም ማለት ትንሽ አስቸጋሪ ነው። ለምንድን ነው እንበል እሻያው እንግዲህ ብዙ አካሎች አሉ መንግስት ወለ መንግስትን በተመለከተ በህግና ወይም ደግሞ በደንብ የሚመሩ ማለት ነው። እነዛ እንግዲህ አንዱ ልፈጽማለሁ ሊል ይችላል፣ አንዱ አልፈጽም ይችላል። እና ይህ መሆን የለበትም። በዲሞክራሲ ሀገር እንግዲህ ፍርድ ቤት የወሰነውን መቀበል አለብን ወይም ደግሞ ፍርድ ቤት መንግስት የወሰነውን መቀበል አለብን ወይም ደግሞ ክነሴት የወሰነውን መቀበል አለብን እንጂ ህጋዊ ስለሆነ ድረስ ዲሞክራሲ በዲሞክራሲ ለጸደቀ ድረስ የፖለቲክ በዲሞክራሲ የጸደቀውም ሁላ መቀበል አለብን እንጂ አንቀበልም የማለት አስቸጋሪ ነው። ለምንድን ነው ለወደፊቱ ለሀገሪቱ ለዲሞክራሲው በጣም ጥሩ አይደለም።
0: ስርዓት አልበኝነት ይሆናል ማለት መንግስት ስርዓት አልበኝነት ነው በህዝብ አጠቃላይ ህዝቡ ላይ እንግዲህ በመንግስት እና በፍርድ ቤት መካከል የመግባባት የመናበብ ካልቻሉ የሚሆነው ምንድን ነው? እንደው ዝቅተኛው ዜጋ እኮ እንዴ ፍርድ ቤትም እና መንግስት ካልተከባበረ እኔም የመንግስት የህግ ተገዥ አልሆንም ሊል ይችላል። ይህ ማለት ምናምን ስርዓት አልበኝነት ይሆናል ይመጣል።
1: ምሳሌ ልስጥህና ጋሽሻያው ሁለት ነገሮች አሉ እንበል የጦር አዛዥ እንበለው እንግዲህ አሁን መንግስት የሚለው ምንድን ነው? መንግስት በኩል የፍርድ ቤት ውሳኔን አልቀበልም ካለ ነገ ማልደ አንድ ነገር ቢሆን የከፍተኛ ፍርድ ቤት የወሰነው ውሳኔ እኔ ከዚህ የለሁም ወይም አለሁበት ካለ እንግዲህ ዋናው ማለትም የጦር ኃላፊ፣ የፖሊስ ኃላፊ፣ የሰላዮች ኃላፊ፣ የደህንነት ኃላፊ የማኑ ውሳኔ ነው የሚቀበሉ? የጠቅላይ ሚኒስትሩ ነው የሚቀበሉ ወይስ የፍርድ ቤት ነው የሚቀበሉ? እና በጣም አስቸጋሪ ነው ይሄ። እዚህ ላይ ለሀገሪቱ ለዲሞክራሲውም ጥሩ አይደለም፣ ለሀገሪቱም ጥሩ አይደለም፣ ራሱ ለዲሞክራሲውም በጣም ጥሩ አይደለም። እና አብዛኛውን የፍርድ ቤቱን ውሳኔ አልፈጽምም ማለቱ አስቸጋሪ ነው። ፍርድ ቤት ደግሞ የራሱን በራሱ መብቱ ማለትም ከሰው ማለትም ከሌላ አካል መግባት የለበትም መንግስት ወይም ደግሞ ከክነሴት የራሱ እያንዳንዱ ህጉ እያንዳንዱ ስራውንና ደንበሩን ሰጥቷል። ክነሴት በቃ ህጎችን መደንገግ ብቻ ነው፣ ሌላ የለውም ሀሳብ ሌላ። ይሄ ነው የእሱ ስራ ማለት ነው። መንግስት ደግሞ አገሪቱን ማስተዳደር በህጉ መሰረት በተደነገገው ህግ ክነሴት የሚደነግገውን ከጥቅም አውሎ በዛ መመሪያ አለው በዛ መሄድ ማለት ነው። መንግስት ፍርድ ቤት ደግሞ መዳኘት ብቻ ነው፣ በህጎችን ከጥቅም ላይ መዋል። ግን አሉ ህጎች፣ ክነሴት የሚደነግጋቸው ህጎች ህጋዊ ያልሆኑ ህዝብን የሚጎዱ ከስንት አንደኛ የማይጠቅም ከሆነ የሚጎዳ ከሆነ ለክነሴት ይመልሰዋል። ምለው ምንድን ነው የተደነገገው ጥሩ አይደለም እንደገና በተሰቡበትና ነገሩን በተሻሽሉ ጥሩ ነው ብሎ ምክር ይሰጣል። መንግስት ማለትም የክነሴት አባል ወይ ምክነሴት እንግዲህ አባሎች የማይሰሙ ከሆነ ያው እንግዲህ ቀበል ይችላል ማለትም ሊወስነው ይችላል። እንጃ ዝም ብሎ ግን ዘሎ ግን የክነሴት የወሰነው ውሳኔ ነው ያቀበለውን ብሎ መሰረዝ ግና ራሱ የተጉጭ ነው ማለት ነው። ማለትም ኮክ የሶድ አሽፊታ ኮክ የሶድ ሐቂቃ ኮክ የሶድ መምሻላ እነዚህ ራሳቸውን የቻሉ ህጋዊ መሰረታዊ ህጎች ናቸው። አንዱም ካንዱ ሊገባም አይችልም ነው የሚለው ህጉና የጠቅላይ ፍርድ ቤት የክነሴትን ህግ ጣሰ ማለት እንግዲህ የክነሴትን መብት ነካ ማለት ነው። እና እንግዲህ ይሄ ነው እዚህ ላይ ችግሩ ማለት ነው በህጉ በኩል።
0: እሺ ወደ ማጠቃለያ ስንመጣ እንግዲህ እንደ ሻሴ በሰሉ ያሬዲም ፓርቲዎች በጥምር መንግስት የነበሩት ያቀረቡትን ህግ ረቂቅ ህግ ነው እንግዲህ በምክር ቤት ጸደቀ እንዳሉት እንዳይዘምቱ ኦሪት ቅዱስ ኦሪት መጽሐፍ ተማሪዎቹ ትድርና እንዳያገለግሉ ከውትድርና አገልግሎት ነጻ የሚያደርጋቸው ህግ ወጥቷ ጸደቀና ግን ጠቅላይ ፍርድ ቤትም እገዳ ጥሎታል። አንሰረዘውም ግን እገዳ ነው የጣለ ተግባር ላይ እንዳይውል ከውዲው ወታደሮችም እንደዚህ አመጸኛ ውትድርና የሚያገለግሉ ሀሪዲም ወጣቶች ደግሞ እንዳይታሰሩ የሚከላከል ህግ ነበር ወጥቶ ነበር ግን እገዳ ተጥሎበታል። እና አሁን መንግስት ማለት ፓርላማ ተበትኗል ወደ አዲስ ምርጫ ነው የሚከደው የዚህ አይነቱ ህግ ጣፋንታ ምን ይሆናል?
1: ጥሩ ጥያቄ። እንግዲህ ይውል ህጉ ሚለው ምንድን ነው? እንግዲህ የከፍተኛ ፍርድ ቤት ህጉ ሳጥቅም ላይ እንዳይውል ካረገው ከጊዜ በኋላ ማለትም ሊሰረዝ ነው ማለት ነው። ማለትም ይሄን አሁን የሰጠው አገደው በቃ ነገሩ እስከሚጣራ ድረስ ወይም ደግሞ መንግስት መልስ እስከሚሰጥ ድረስ አሁን ህጉ ተጥቅም ላይ እንዳይውል ብሎ አግዶታል። አሁን ከ45 ቀን በኋላ መንግስት ግዴታ ይህን ህግ ወይም መንግስት ወይም ደግሞ የክነሴት አባል ግዴታ ማብራሪያ መስጠት አለባቸው ለፍርድ ቤቱ።
0: ያንን መመሪያ
1: ለከፍተኛ ፍርድ ቤት ለጠቅላይ ፍርድ ቤት ግዴታ መስጠት አለባቸው። ያንን ማብራሪያ ወይም ደግሞ መልስ ሰጡ በኋላ ፍርድ ቤቱ ምናልባት ውሳኔ አይሰጥም ማለት ነው። ውሳኔውን አይሰጠው ውሳኔው ምርጫ ክፍል ምርጫ ጊዜ ስለሆነ ምሳሌውን ማለትም መልሱን አይሰጥም። ለምንድን ነው? ፖለቲካ ውስጥ እንዳይገባ ነው፣ ምርጫ ውስጥ እንዳይገባ ነው። ከጊዜ በኋላ ግን ይህ ሁለቱ ጉላ ሊወድቅ ነው ማለት ነው።
0: በምርጫ ሰፊ ይህን ፍርዱን ሰፊው ህዝብ በምርጫ ጣቢያ የሚገኘው ህዝብ ለሀሳብ ይህን ሁኔታ እንዲያስብበትና በዛ አንጻር ምርጫ እንዲሰጥ ማለት ነው።
1: በቃ ይህ ነው እንግዲህ ጊዜያዊ ይቁም ወይም ደግሞ ጊዜያዊ ያገደው ለምንድን ነው? መጣያ እንዳይሆን፣ ጠብ እንዳይመጣ፣ ጭቅጭቅ እንዳይመጣና ለጊዜው አቁሞታል። ግን ታቆሞ በኋላ ምናልባት በዛው እንግዲህ ሊሰርዘው ይችላል ወይም ደግሞ ከምርጫው በኋላ ወይም ደግሞ ቀደም ሲል ያው በቃ ማለትም ሊፈቅድም ይችላል። እንግዲህ እንድናይ ነው እንግዲህ ምን እንደሚያደርግ ለማለቴ ነው።
0: በጣም ግሩም ውስብስብ የሆነ ነገር ነው። እናም ጠበቃ ዘብ ካሱ በጣም ለሰጠው ገለጻ እጅግ በጣም እናመሰግናለን። መልካም ሌሊት።
1: እሺ ለሁላችንም አድማጮችም ለአንተም መልካም ሌሊት እንመኝላችኋለሁ።
0: እሺ እናመሰግናለን። የተከበራቸው አድማጮቻችን የምሽቱ ፕሮግራማችን ልክ 8 ሰዓት ላይ መፈጸሙ ነው። ለዚህ የቴክኒክ ባለሙያችን ለሙሼ ምስጋና እናቀርበዋለን። ምስጋና ይድረሰው። እንግዲህ ጠበቃ ዘብ ካሱም እናመሰግናለን። ለማንኛውም ነገ ጠዋት ልክ 6 ሰዓት ላይ በሰላም ያገናኘን። በደህና አደሩም።